0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
2: ቦከር ቶቭ ሸቦአቶ መልካም ሳምንት የተከበራችሁ አድማጮች እና እስቲ እንደምን አደራችሁ እንዴት ናችሁ? ቅዳሜ ሰንበት በሰላም አልፎ ወደ እሁድ ጧት ተሸጋገርን። መልካም ቀን ይሁንልን። እለቱን ደብረያን ዘመን አቆጣጥር ሃዮም ዮም ርሾን ካፍ ቫብ በአብ ታብሽን ፔባብ እንደ አውሮፓ ዘመን አቆጣጠርን ደግሞ ኦጉስት 9 ቀን 2026 ዓመተ ምህረት ነው። እንደ ሀገረ ኢትዮጵያ ዘመን አቆጣጠር ደግሞ እሁድ ነሐሴ 3 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን አብያታር ሽሞን ሲሆን የስቱዲዮ ተረኛ አስተናጋጆች ወርቅነሽ ሸቴና ይሻያው ደቁነን ያለን ዝግጅት የሰዓቱን ዜና የጋዜጦችን አምድና ወቅታዊ ዘገባ እንዲሁም ቃለ ምልልስ አለን በወቅታዊ ጉዳዮች ላይ። አሁን እስኪ የሰዓቱን ዜና አዘጋጇ ወርቅነሽ ሸቴ ማይክሮፎኑን አስረከብኩሽ።
1: አመሰግናለሁ ሸያው። አርእስተ ዜና፣ በፔታቲክ ከተማ በአንድ ግንባታ ቦታ ትናንት የተነሳውን የእሳት ቃጠሎ ከበርካታ ሰዓታት በኋላ ሙሉ በሙሉ መቆጣጠር እንደተቻለ ተገለጸ። የአሜሪካ መከላከያ ሰራዊት ማዕከላዊ እዝ ኃላፊ ትናንት በእስራኤል አጭር ጊዜ የስራ ጉብኝት ማድረጋቸው ታወቀ። ሳውዲ፣ ቱርክና ፓኪስታን የተፈራረሙት የጋራ መከላከል ስምምነት የባህር ሰላጤውን ሀገራት ከኢራን ዛቻ ለመከላከል መሆኑ ተገለጸ። የአሜሪካ መከላከያ ሚኒስትር ጽህፈት ቤት የሀገሪቱን የደህንነት ኢንዱስትሪ የጦር መሳሪያዎች በፍጥነትና በብዛት እንዲያመርቱ ጠየቀ ተባለ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። በፔታቲክቫ ከተማ በአንድ የግንባታ ቦታ ትናንት የተነሳውን የእሳት ቃጠሎ ከበርካታ ሰዓታት በኋላ ሙሉ በሙሉ መቆጣጠር ተቻለ። በግንባታ ጣቢያው በግብይት ማዕከል ከመሬት በታች በሚገኝ የመኪና ማቆሚያ ቦታ የተነሳው የእሳት ቃጠሎ በአካባቢው ከባድ ጭስ እንዲከሰት አድርጎ የነበረ ሲሆን የእሳት አደጋ ሰራተኞች ቡድን ለበርካታ ሰዓታት ባደረጉት ጥረት ቃጠሎን መቆጣጠር እንደቻሉ ታውቋል። የቃጠሎን ምክንያት ለማወቅ ልዩ ቡድን ምርመራ እንደሚያካሂድ ከደረሰን ዘገባ መረዳት ችለናል። በአረቡ ማህበረሰብ እርስ በርስ የሚደርሰው ጥቃት እንደቀጠለ ነው ተባለ። ጂት በተባለው አካባቢ ባሳለፍነው ሌሊት አንድ በ64 ዓመት የእድሜ ክልል የሚገኝ ግለሰብ በጩቤ ተወግቶ በከባድ ሁኔታ የቆሰለ ሲሆን የማጌን ዳቪድ አዶም አስቸኳይ የሕክምና እርዳታ ሰጪ ቡድን ወደ ሂሌሊያፊ ሆስፒታል ለሕክምና እርዳታ እንደወሰዱት ታውቋል። ካቡል በተባለው ሰፈርም በተፈጠረ አምባጓሮ አንድ በ58 ዓመት የእድሜ ክልል የሚገመት ግለሰብ ራሱ ላይ ተመቶ በከባድ ሁኔታ የቆሰለ ሲሆን ለሕክምና እርዳታ ወደ ራምባም ሆስፒታል መሄዱን ኦርሊ አልካ ላይ ከላከችው ዘገባ መረዳት ችለናል። የአሜሪካ መከላከያ ሰራዊት ማዕከላዊ እዝ ኃላፊ ትናንት በእስራኤል የአጭር ጊዜ ጉብኝት አካሄዱ ተባለ። የአሜሪካ ወታደራዊ ማዕከላዊ እዝ ኃላፊ አድሚራል ብራድ ኩፐር ትናንት ከሰዓት በኋላ በእስራኤል ባካሄዱት የአጭር ጊዜ ጉብኝት ከኢታማጆር ሹም እያል ዛሚርና ከተወሰኑ የጦር መኮንኖች ጋር በኢራንና በጋዛ ሰርጥ ወቅታዊ ጉዳዮች የተወያዩ ሲሆን ከተወሰኑ ሰዓታት ቆይታ በኋላ ወደ ሀገራቸው መመለሳቸውን ከደረሰን ዘገባ መረዳት ችለናል። ሳውዲ አረቢያ፣ ቱርክና ፓኪስታን የተፈራረሙት የጋራ መከላከል ስምምነት የባህር ሰላጤው ሀገራት ለኢራን ዛቻ ምላሽ ለመስጠት የሚያደርጉትን ቅድመ ዝግጅት የሚያመላክት እንደሆነ ተገለጸ። ሶስቱ ሀገራት ባለፈው አርብ በሪያድ ተገናኝተው የጋራ መከላከል ስምምነት ከተፈራረሙ በኋላ ፓኪስታን በተጨማሪ ከኩዌት ጋርም ተመሳሳይ ስምምነት መፈራረሟ ታውቋል። አንድ የሳውዲ ባለስልጣን ለ11ኛው ቴሌቪዥን ጣቢያ ዘጋቢ ለሮይ ኬስ እንደገለጹት የባህር ሰላጤው ሀገራት የመከላከል ዝግጅታቸው መጠናከሩ አላማው የኢራንን ዛቻ ለማስወገድና ሀገራቱ ደህንነታቸውን ለማስጠበቅ እንጂ ለእስራኤል ስጋት ሊፈጥር እንደማይገባ ገልጸዋል። የአካባቢው ሀገራት ከተፈራረሙት የጋራ መከላከል ስምምነት ግብጽም ተሳትፋለች ተብሎ እንደሚጠበቅ የቱርኩ የውጭ ጉዳይ ሚኒስትር አስታውቀዋል። እድሜያቸው እስከ 18 ዓመት የሆኑ የእስራኤል ታዳጊ ሴቶች የቅርጫት ኳስ ቡድን በኦስትሪያ አቻውን አሸንፎ ወደ ቀጣዩ የአውሮፓ ሻምፒዮን ጨዋታ አለፈ። የእስራኤል ታዳጊ ሴቶች የቅርጫት ኳስ ቡድን የኦስትሪያ አቻውን 78-63 በሆነ ውጤት አሸንፎ ወደ ሁለተኛው ዙር ጨዋታ ያለፈ ሲሆን ቡድኑ በጨዋታው የተሳተፈው ከአንድ ዓመት በኋላ መሆኑን ዮአቭ በርኮቪች ከላከው ዘገባ መረዳት ተችሏል። ዛሬ በሚካሄደው ጨዋታ የእስራኤል ታዳጊ ሴቶች ቡድን የአስተናጋጇን የሮማንያን ቡድን ይገጥማል ተብሏል። የአሜሪካ መከላከያ ሚኒስትር ጽህፈት ቤት የሀገሪቱን የደህንነት ኢንዱስትሪ የጦር መሳሪያዎችን በፍጥነትና በብዛት እንዲያመርት ጠየቀ ተባለ። አሜሪካ ከኢራን ጋር ባካሄደችው ጦርነት ምክንያት የጦር መሳሪያ እጥረት እንዳጋጠማት ዋሽንግተን ፖስት ከፔንታጎን ያገኘውን ምንጭ ዋቢ አድርጎ ዘግቧል። የአሜሪካ ምክትል መከላከያ ሚኒስትር ስቲቭ ፒንግበርግ የጦር መሳሪያዎችን በስፋትና በፍጥነት ለማምረት የተዘጋጀ እቅድ በ21 ቀናት ውስጥ እንዲያቀርቡላቸው ለፋብሪካ ኃላፊዎች ጥሪ ማቅረባቸው ተገልጿል። መከላከያ ሚኒስትሩ ለፋብሪካዎች ጥሪ ያቀረቡት በፕሬዝዳንት ትራምፕና በፔንታጎን መካከል በጉዳዩ ውጥረት መፈጠሩን ተከትሎ እንደሆነ ከደረሰን ዘገባ መረዳችን ችለናል። የኢራቅ መንግስት ከሀገሪቱ ውጭ በድሮን ጥቃት ለማድረስ ተዘጋጅተው የነበሩ 3 የኢራን ደጋፊዎችን በቁጥጥር ስር መዋሉን አስታወቀ። ተጠርጣሪዎች ከሀገሪቱ ዋና ከተማ ባግዳድ በስተደቡብ አቅጣጫ ዘመናዊ ያለ ሰው የሚበሩ አውሮፕላኖችን ይዘው መገኘታቸውን አልሃዳት የተባለው የሳውዲ አረቢያ ቴሌቪዥን ዘግቧል። በቁጥጥር ስር የዋሉት ተጠርጣሪዎች በአካባቢው በድሮን የሚደርሱ ጥቃቶችን ከሚፈጽሙ የኢራን አካላት ጋር ግንኙነት እንዳላቸው ተገልጿል። በመጨረሻም የአየር ንብረት ትንበያ። ዛሬ የሙቀቱ መጠን በጥቂቱ ይጨምራል። በመላው ሀገራችን በጣም ሞቃታማ እንደሚሆንና ነገም ሙቀቱ ይጨምራል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና በቴላቪቭ 32፣ በሃይፋ 31፣ በብኤርሸባ 35፣ በኢላትና አካባቢዋ 41 ዲግሪ ሴንቲግሬድ ይደርሳል። ሻየው ዜናው አበቃ።
2: ወርቅነሽ ሸቴ ለዜናው እናመሰግናለን። መልካም ቀን። እንግዲህ ከቆይታ በኋላ ወካንቺ ጋርም በወቅታዊ ዘገባ ላይ ቆይታ ይኖረናል። እናመሰግናለን።

ከዚህ ሙዚቃ ቀጥሎ ወደ ጋዜጦች አንድ ወቅታዊ ዘገባ እንመለከታለን። በዛሬ እሁድ ጠዋት ለአንባቢያን ያቀርቧቸው አበይት ርዕሰ ጉዳዮችን ስንመለከት እንግዲህ እስራኤል ሃዮም የተሰኘው ጋዜጣ የተመለከተ በእስራኤል መንግስት የደህንነትን ውይይት ሚኒስትሮች ባካሄዱትን ውይይት ይዘቱን የጠቅላይ ሚኒስትሩ ሶስት አማካሪዎቹ ለካታር ረቂቅ ሰነድ መረጃ አስተላልፈዋል የሚለው አከራካሪነቱ አሁንም እንደቀጠለ ስለሆነ በተለይ የጠቅላይ ሚኒስትሩ ሶስት አማካሪዎቹ መረጃ ካታር አሳልፈዋል የሚለው እነሱም ሶስቱ ተጠርጣሪዎች ናቸው። ገና አሁን አይደለም የጀመረው፣ ወራት አስቆጥሯል። በዚህ ጉዳይ በዚህ መረጃ ለካታር አቀብለዋል ተብለው የሚያጠራጣሪ የሆኑት በስም ዝርዝራቸው አለ። ኦሪህ በዋናነት ሲቀጥል ደግሞ ፊልድስታይን የተባለና ሌላኛው እነሱም በጣም አጠራጣሪ ሆኖ ለካታር ያስተላለፉት ደህንነትን የእስራኤል መንግስት ከፍተኛ ባለስልጣናት በውይይታቸው ውይይት ያደረጉትን ውይይት ደህንነትን በተመለከተ ለካታር ያስተላለፉትም ለኳታር አስተላለፉ ቢባልም መረጃውን ግን ዝሮ ዝሮ ግብፅን የሚጎዳ መረጃ ነው ይሉና በዚህ ላይ አከራካሪነቱ አሁን እንደቀጠለ ቢሆንም ግን ሶስቱ ተጠርጣሪዎቹ የጠቅላይ ሚኒስትሩ አማካሪዎቹ አስተባብለዋል። ውሸት ነው እየተባለ ያለው ትክክል አይደለም፣ ውሸት ነው በማለት እያስተባበሉ መሆናቸውን ነው በመጀመሪያ ገጹ ላይ ከነዚሁ የሶስቱን ፎቶግራፍ በስተጀርባ ደግሞ የመከላከያ ሰራዊቱ የጦር ሜዳ ታንኮችን ሁሉም የሚያሳይ ፎቶግራፊም ያሳያል። ይህ ሁኔታ እንግዲህ በጣም ገና የሚያጠያይቅ ጉዳይ ስለሆነ በሰፊው ዘገባ አቅርቧል። ይህ ይኸው ጋዜጣ በመጀመሪያ ገጹ ላይ። ሌሎችን ርዕሰ ጉዳዮች ደግሞ የተመለከተው ቆየት ብለን በሰፊው በወቅታዊ ዘገባ የምንመለከተው ርዕሰ ጉዳይ ነው። በተለይ በዚህ መካከለኛው ምስራቅ የሚገኙ የቱርክ ፓኪስታንና ሳውዲ አረቢያ ውስጥ ትናንት ወዲያ አርብ ተገናኝተው የመከላከያ የቃል ኪዳን ስምምነት ተፈራረሙ ይላል። ሰፊው እንመለከተዋለን ቆየት ብለን። አላማቸው ምንድን ነው? የነሱ አካሄዳቸው ምንድን ነው? ቀጣይነት የምንመለከተው ርዕሰ ጉዳይ ነው የሚሆነው። ከዛም በመቀጠል ደግሞ በአሜሪካ ውስጥ ጸረ ይሁዳውያን አንቲሸሜቲዝም የይሁዳውያን ጥላቻ ከጊዜ ወደ ጊዜ እየጨመረ ሂዷል። በጣም አሳሳቢ ክስተቱ በጣም አሳሳቢ ነው። የይሁዳውያን ጠላቶች ቁጥር እየጨመረ ሂዷል። ይህም አሳሳቢ ነው። ደግሞም ምርጭ ይህም ብቻ ሳይሆን አንቲሸሚዩትም ብቻ ሳይሆን አሳሳቢ ሁኔታ ሆኖ እያለ ሰሞኑን በአሜሪካ የሴናተር ምክር ቤትና የኮንግረስ ምክር ቤት ምርጫ እየተካሄደ ነው። አሁን በሴናተር ባለፉት በተካሄደ አንድ ሙስሊሚ አብዛኛውን ህዝብ ድጋፍ አግኝቶ የሴናተር ኃላፊ ዋና አፈ ጉባኤ የምክር ቤት ነው ሴናተር በአሜሪካ መንግስት። አሁን የተመረጠው የእስላም ሙስሊሚ ነው ተመርጧል። አሁን ደግሞ የኮንግረስ ምክር ቤት ደግሞ ምርጫ እየተካሄደ ነው። ይህ ደግሞም አጠያቂ እንደሆነ ነው በዚሁ ጋዜጣ ምንጥቀም የተመለከተው። ስንመለከት ወደ ሌላው ርዕሰ ጉዳይ ስናልፍ ወደ ማሪቭ ዕለታዊ ጋዜጣ የሞሳድን የስለላ ድርጅትን የሚመለከት አወዛጋቢ ጉዳይ አለ። ከኢራን ጋር እየተካሄደ ባለው ጦርነት ሁለት የስለላ ድርጅት ኃላፊዎች ያው የተጣለባቸውን ኃላፊነት አልተወጡም በሚል ከስራ ተባረሩ
ይላል። ይህን በተመለከተ የሞሳድ ድርጅት ኃላፊ ሳቸው እንዳሉት እነዚህ ሁለቱ ሰራተኞች የተባበሩ የተሰናበቱት ከስራ ከኢራን ጋር ባለው ጦርነት ጋር ግንኙነት የለውም ብለዋል። እንደሳቸው አባባል በዚህ ላይ ሌሎቹ የቀድሞቹ የድርጅቱ ከፍተኛ ባለስልጣናት ግን በጥብቅ በድርጅቱ ላይ አዲሱ የሞሳድ ድርጅት ኃላፊ የወሰዱት እርምጃ ትክክል አይደለም፣ ለምን እነዚህ በኃላፊነት የተጣለባቸው ከባድ ስራ የተቀበሉ ምንም ከሸፈ ያው የተጣለባቸው ከባድ ስራ ምንድን ነበረ? የኢራን አስተዳደር ከስልጣን ማስወገድ ያስወግዱ ከስልጣን ይጣሉ የሚል ከባድ ስራ ተቀብለው ነበር፣ ግን ከሽፏል፣ አልሆነላቸውም እና ለምን ይህን አላደረጋችሁም ተብለው በዛ ምክንያት ነው ተባረሩ የሚባለው። ግን የኃላፊው እያሉ ያሉት ከዚሁ ከኢራን ጋር ባለው ጦርነት ጋር ግንኙነት የለውም ማለታቸውን ማሪቭ ዕለታዊ ጋዜጣ የሞሳድ ድርጅት ዋና ኃላፊ ፎቶግራፍም ሮማን ጉፍማን የፎቶግራፍ አስቀምጧል። በመጀመሪያ በድርጅቱ የስለላ ድርጅት እንደመሆኑ መጠን የአለቃው ብቻ ነው እንጂ ፎቶግራፍም የተንቀሳቃሽ ቪዲዮ የሚታየው፣ ሌሎች ግን የድርጅቱ የስለላ ድርጅት አባላት አይገለጹም። በሽፋን ነው የሚሆነው፣ አይታዩም፣ አይገለጹም፣ አይታዩም ለህዝብ። በዚህ ላይ ነው ሌላው ርዕሰ ጉዳይ ስንመለከት ደግሞ በፖለቲካ የጊላድ አርዳን አሁን በቅርብ አስታውቋል ከሊኩድ ፓርቲ ለቀው አዲስ ፓርቲ ማቋቋማቸውን በይፋ አሳውቀዋል። ግን ይህ የሚያቋቁሙት ፓርቲ በሪዮታ ዓለሙ ከሊኩድ ፓርቲ ጋር ተመሳሳይ የቀኝ ክንፍ እያሉ ናቸው። ግን ከሌሎች ፓርቲዎች ጋር እንዳይዝንኩት ከመሳሰሉ እነሱ ጋር አልቀላቀልም እያሉ ነው። ገና የሚያጠያይቅ ጉዳይ ነው። የፖለቲካ አመራሮች በዚህ ጉዳይ ማሪቭ የተመለከተው ወደ ሌላ ርዕሰ ጉዳይ ስናልፍ በሌሎች ጋዜጦች ላይ ስንመለከት የዲዮት አሮኖት ጋዜጣ የተመለከተው የመጀመሪያ ገጹ ላይ የኢራን ባንድ ሰንደቅ ዓላማ አስቀምጧል ይላል። አሁን ኢራን በእስራኤል ውስጥ የሚገኙ የተለያዩ ባለሙያዎችን በስለላ በገንዘብ እየገዙ ለኢራን መረጃ እንዲያደርሱ ስለላ ስራዎችን በእስራኤል ውስጥ እንዲያከናውኑ ቀጥራ ነበረ ይላል። በተለይ ኦክቶበር 7 2023 ዓ ም ጦርነት የሽብር ጥቃት አብቅቶ በ2024 ዓ ም ላይ ጀምሮ ኢራን በእስራኤል ውስጥ የተለያዩ ሰዎችን የተለያዩ ባለሙያዎችን ለስለላ ቀጥራ ገንዘብ በመስጠት ብዙ እስራኤላውያን የተለያዩ ስራ የሚያከናውኑ ለስለላ ከቀጠረቻቸው ሰዎች መካከል የ13 ዓመት ተኩል ታዳጊ ልጅ ሳይቀር ነበረ። ከሱ በፊት ደግሞ አንድ በስለላ የተቀጠረ በአሽቀሎን ከተማ የኖረ የሰባ ዓመት ዕድሜ እሱም በገንዘብ ለመቀመን ከእሱ ብቻ የተጠርጣሪዎቹ በዚህ በስለላ እስራኤልን አካባቢ የመከላከያ ሰራዊታችን ወታደራዊ ጦር ሰፈሮችን እየተከታተሉ ፎቶ እየቀረጹ ለኢራን እንዲያስተላልፉ የእስራኤልን ከፍተኛ ባለስልጣናትን እንደ ጠቅላይ ሚኒስትሩ፣ እንደ ሞሳድ ድርጅት ኃላፊ፣ የሻባክ ድርጅት ኃላፊ፣ የክነሴት አባላትም ሳይቀር እየተከታተሉ መኖሪያ ቤታቸውን ፎቶግራፍ እያነሱ ለኢራን እንዲያስተላልፉ ከቻለ ደግሞ እንዲገሏቸው
በሚል ገንዘብ ያስተላለፈች እንደነበረና ከነዚህ መካከል ደግሞ ከቀድሞው ጠቅላይ ሚኒስትር ቤኔት መኖሪያ ቤትን ደግሞ ፎቶግራፍ የሚቀርጽ የሚያነሳ ተቀጥሮ እንደነበረ በዚህ በሰፊው በጣም የሚገርም ነው፣ አሳዛኝ ነው። ነፍሳቸው ለገንዘብ ብለው ያልሰሩት ስራ የለም። ሰፊ ዘገባ አቅርቧል የዲዮታሮኖት ጋዜጣ። እነዚህ ተጠርጣሪዎቹ ያው ታስረዋል። በምን በመከላከያ ሰራዊታችን በአየር ኃይል ክፍለ ጦር የሚያገለግል ከፍተኛ የጦር መኮንን ሳይቀር ተጠርጣሪ በዚህ የተጠረጠረ መሆኑን በስለላ ለኢራን ለጠላት ሀገር መረጃ ለማስተላለፍ ብዙ ሰው የተቀጠሩ መሆናቸውን የዲዮታሮኖት በመጀመሪያ ገጹ ላይ ተመልክቷል። በሰፊው ዘገባ ላይ እንግዲህ ይህን ስንመለከት ሀሬጽን ስንመለከት በመጀመሪያ ገጹ ላይ ምንድን ነው በይሁዳና ሰማሪያ ቀበሌዎችን የሰፈሩ ይሁዳውያንን በተመለከተ እና በዚህ የሚኖሩ እስራኤላውያን ዜጎች በመከላከያ ሰራዊታችን ተጠባባቂ ውትድርና ምሉይም የሚያገለግሉት በዋናነት በይሁዳና ሰማሪያ ቀበሌዎች የሚኖሩ ለመከላከያ ሰራዊታች ትእዛዝ አያከብሩም። እነሱም ራሳቸውን ችለው በተለይ በዋና በዩራና ሰማሪያ ቀበሌ በሚያገለግሉበት ጊዜ ውትድርና ያው የጦር ኃይሉን ከፍተኛ አለቆቻቸውን ትእዛዝ አይቀበሉም እነሱ የሚል ትችት ዘግቧል ሀሬጽ ዕለታዊ ጋዜጣ። እንግዲህ ከብዙ በጥቂቱ ይህን ይመስላል የጋዜጦችን አምድ።

0: ሰው ሲሰበር።
1: የተከበራችሁ አድማጮች በመቀጠል ወደ ወቅታዊ ዘገባ እናልፋለን። ወርቅነሽ ሸቴ፣ እንዴት ነው ወቅታዊ ርዕሰ ጉዳያችን? ከትናንት ወዲያ ዓርብ በዚህ መካከለኛው ምስራቅ የሚገኙ ሶስት ሀገራት በመከራከያ የቃል ኪዳን ስምምነት ተፈራረሙ። ሳውዲ አረቢያ በአስተናጋጅነት እንዲሁም ኢራን ይቅርታ ቱርክና ፓኪስታን ናቸው። ምንድን ነው ይሄ ሁኔታ? እንዴት ነው?
2: ታው ሸዮ፣ በመጀመሪያ መልካም ሳምንት ሸዋቶ። በድጋሜ ያው በመክፈቻው በስፋት ሰላምታ ብናቀርብም እንግዲህ መቼም የሳምንቱ መጀመሪያ ስለሆነ በድጋሚ መልካም ሳምንት እንመኛለን ለአድማጮችም ለተከታታዮቻችን በሙሉ። አሁን ያልከው ርዕሰ ጉዳይ እንግዲህ ሳምንቱ መጨረሻ ላይ አርብ ነው ጀምሮ እስካሁን ድረስ ዋና ርዕሰ ጉዳይ ነው። በአካባቢያችን፣ በሀገራችን፣ በዓለማችን ማለት ይቻላል ባልተለመደ ሁኔታ የመካከለኛው ምስራቅ ሀገራት ስምምነት የደህንነት ስምምነት እንዲህ አይነት የደህንነት ስምምነት ያው ብዙ ጊዜ ከቅርብ ጊዜ ወዲህ የተለመደ አይደለም፣ ሲፈራረሙ አይተናል። የጠቀስካቸው ሀገራት ናቸው ፓኪስታን፣ ቱርክ እና ሳውዲ አረቢያ። በሳውዲ አረቢያ ዋና ከተማ በሪያድ ተገናኝተው የደህንነት ስምምነት ብለው ተፈራርመዋል። ከዛ በኋላ ደግሞ ፓኪስታን እንደገና ከኩዌት ጋር ተመሳሳይ ስምምነት እንደተፈራረመች ተገልጿል።
1: ወርቅነሸቴ፣ የመከላከያ ቃል ኪዳን የመከላከያ እንበለው ወይስ የደህንነት ለነገሩ ተመሳሳይ ነው። የመከላከያ የቃል ኪዳን ያሉት ራስን የጠላትን
2: ተመሳሳይ ነው። እንግዲህ ወደ ዝርዝሩ ስንገባ ይሻያው ለምን ተፈራረሙ ስንል የተፈራረሙበት ምክንያት ራሳቸውን ለመከላከል ከኢራን ዛቻ ነው። እንግዲህ የሚሉት ከኢራን ዛቻ ሀገራቱ አንድነታቸውን አጠናክረው በአንድ ላይ ራሳቸውን ለመከላከል ነው። ያው የደህንነት ስምምነት ነው እንግዲህ መከላከል ሲባል በደህንነት ስር ነው እንዳልከው የመከላከል ስምምነት ነው ያሉት። በዚህ ስምምነት ግብጽም ትቀላቀላለች በቅርቡ ተብሎ ይጠበቃል። ያው እንግዲህ የኢራንን ዛቻ ለመከላከል ነው የተባለው። በመጀመሪያ ሳውዲ፣ ቱርክና ፓኪስታን ሲፈራረሙ እንዴት ነው ይሄ ነገር ለእስራኤል ያሰጋ ይሆን የሚል ጥርጣሬ ነበር። እንግዲህ እነሱ በዚህ ጉዳይ አንድ ላይ ከተባበሩ ዞሮ ዞሮ መቼም ሁሉም ለእስራኤል ወዳጅም የቃል ኪዳን ሀገራት ናቸው ለማለት ስለሚከብድ ስላልሆኑ ለእስራኤል ስጋቱ ምን ያህል ነው የሚለው ሀሳብ ነበር በእስራኤል በኩል የተነሳው። ነገር ግን አንድ የሳውዲ ባለስልጣን እንደገለጹት ለ11ኛው ቴሌቪዥን ጣቢያ ያው ለኢራንን የኢራንን ዛቻ ለመከላከል እንጂ ለእስራኤል ሊያሰጋ እንደማይገባ ተናግረዋል። ግን እንግዲህ የባህር ሰላጤው ሀገራት በዚህ ሁኔታ ህብረታቸው የመከላከሉ ስምምነት እየሰፋ ይሄዳል፣ ሀገራቱ ሌላም ሀገራት ይሳተፋሉ ተብሎ ነው የሚጠበቀው። ለመጀመሪያ ጊዜ ግን ያው አርብ ዕለት ነው ባሳለፍ ነው አርብ በሪያድ ተገናኝተው በዋነኛነት ሶስቱ ሀገራት የተፈራረሙ። እዛ በኋላ ደግሞ እንዳለው ፓኪስታን ከኩዌት ጋር እንደተፈራረመች ተገልጿል። ይሻያው አንተስ እንዴት አየ?
1: እኔ በእውነት ለመናገር ምንም በሽፋን ሆነና እነዚህ ሶስት ሀገራት ቱርክ፣ ፓኪስታን እና ሳውዲ አረቢያ እንደዚህ የደህንነት ወይም መከላከያም የቃል ኪዳን ስምምነት ተፈራረሙ ቢባል የኢራንን ጥቃት ለመከላከል ቢባል እንጂ በቀጥታም ሆነ በተዘዋዋሪ መንገድ ለእስራኤል አስጊ ነው በን አስጊ ይሆናል ይህ ስምምነታቸው። ከዚህ በተጨማሪ ደግሞ በዋናነት እንግዲህ ሀያሏን አሜሪካ በዚህ በመካከለኛው ምስራቅ ያላትን የከፍተኛ የመቆጣጠር ሁኔታ አሜሪካ ለመገደብ ይህን የአሜሪካን እንቅስቃሴ ወታደራዊ እንቅስቃሴ ለመገደብ ብለው ለማስፈራራት እስራኤልንም አሜሪካንም ለስጋት ለማስፈራራት ለመገደብ ሆን ብለው የተፈራረሙበት ቃል ኪዳን ነው በእኔ አመለካከት። ሌሎች ደግሞ አው ቅድም እንዳልሽው ወርቅነሸቴም በዚህ በሰሜን አፍሪቃ የምትገኘው በደቡብ በኩል እስራኤል ድንበር ጎረቤት በሆነችው ደግሞ ግብጽ ደግሞ በዚህ የደህንነት ቃል ኪዳን ትቀላቀላለች ሲል አንድ የቱርክ የውጭ ጉዳይ ሚኒስትር ተናግሯል። ምንስ ሌሎች እንግዲህ ከቀን ወደ ቀን ምናልባት ተጨማሪ ሀገራትን ሊጨምሩ ይችላል፣ ግን ይችሉ ይሆናል። ግን ይህ ሁኔታ በተመለከተ በእውነትም ለእስራኤል አስጊ ሀገር የሆነችው ቱርክ ነች። የቱርኩ መሪ በጣም እስራኤልን አክብሎ የሚጠላ አርዶዋን ስለሆነ የእሱ ሁኔታ ደግሞ አሳሳቢ ነው። እንግዲህ እኔ እንዳሰበው ከሆነ አደለ? እሺ፣
2: እውነት ነው እንዳልነው። ዞሮ ዞሮ ያው አይታወቅም ወደፊቱ። ዞሮ ዞሮ እንደዚህ አይነት ህብረት ለእስራኤል ጥሩ ላይሆን ይችላል። ግን አሁን የቀረበው ግልጽ የሆነ ምክንያት ያው የኢራንን ጥቃት ለመከላከል እንደሆነ ነው የገለጹት። አዎ እንዳልከው ማንም በሌላ መንገድ እስራኤል ላይ ተጽዕኖ ማፍጠሩ አይቀርም። በሂደት እናየዋለን ምን ሊሆን እንደሚችል።
1: ጥሩ። አሁን ደግሞ ወደ ሁለተኛው ወቅታዊ ርዕሰ ጉዳይ ስንሄድ እንግዲህ ጥቁር የአሜሪካ መከላከያ ሰራዊት የጥይትና የሚሳኤል ሮኬት እጥረት አጋጠመው እና ለዛ ደግሞ ማምረት አለበት የሚል መረጃ ደረሰን። ምን ሆነ?
2: አዎ እንግዲህ አሜሪካ ከኢራን ጋር ባካሄደችው ጦርነት፣ አሁን እያካሄደች ባለችውም ጦርነት ማለት እንችላለን፣ ጦርነቱ ገና አላለቀም፣ የጦር መሳሪያ እጥረት እንዳጋጠማት ተገልጿል። ሰሞኑን የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከመከላከያ ሚኒስትሩ ጋር በዚህ ዙሪያ በውጥረት ላይ እንደሆኑ ነው እንግዲህ መረጃዎች የሚጠቁሙት። በዚህ ምክንያት የመከላከያ ሚኒስትሩ የጦር መሳሪያ አምራች ፋብሪካዎችን በፍጥነትና በስፋት ጦር መሳሪያዎችን ማምረት እንዲቀጥሉ፣ እንደውም በቅርቡ በሚቀጥሉት 21 ቀናት ውስጥ የጦር መሳሪያዎችን በስፋትና በብዛት እንዴት ማምረት እንደሚችሉ እቅዳቸውን እንዲያቀርቡላቸው ጠይቀዋል ይባላል። እንግዲህ ያው አሜሪካ የጦር መሳሪያ እጥረት ከገጠማት ደግሞ ለሌሎች ሀገራት በተለይ ይፎካከሯታል ተብሎ ለሚጠበቀው ለሩሲያ፣ ቻይና ለመሳሰሉ ሀገራት መልካም አጋጣሚ ይሆናል የሚሉ መረጃዎችም ከዛ በኋላ እየወጡ ነው። ግን በአሜሪካ በኩል እንግዲህ በግልጽ የጦር መሳሪያ እጥረት እንዳለና በአጭር ጊዜ ውስጥ በስፋት ተመርቶ በቂ አቅርቦት እንዲኖር እየተባለ ነው። እንግዲህ ሀገራቱ ባለስልጣናቱ በግልጽ እየተነጋገሩበት ነው። ኢሻያው እንደምናስታውሰው ሰሞኑን በኢራን ላይ እንደገና ጥቃቱን አጠናክሮ ለመቀጠል ምናልባት እንደዚህ የጦር መሳሪያ እጥረት ይኖራል፣ በተለይ የመከላከል በመካከለኛው ምስራቅ በተለያዩ የአሜሪካ ወዳጅ ሀገራትና የአሜሪካ መከላከያ ሰራዊት በሚገኙባቸው ሀገራት የአየር መቃወሚያ፣ የተለያዩ መከላከያዎች፣ ጸረ ሚሳኤል ሚሳኤሎች እጥረት ሊያጋጥም ይችላል የሚል ስጋት እንደነበር ሰምተናል። ምናልባት እንግዲህ ውሎ አድሮ ነው ደግሞ አሁን ይሄ መረጃ የሚወጣውና ያን ከዚህ በፊት የተነገረውን የወጣውን መረጃ እውነት ሊያደርገው የሚችል ይመስላል። የጦር መሳሪያ እጥረት እንዳለ በአሜሪካ በኩል እንግዲህ እየተነገረ ነው። ግን በቅርቡ ካመረቱ ፋብሪካዎች ደግሞ እጥረቱን ሊሸፍኑ እንደሚችሉና በቂ አቅርቦት ሊኖር እንደሚችል ነው የሚገለጸው። ብቻ አንዳንዴ የሚገርም ነው አሜሪካ እንግዲህ በኢራን ላይ ምን ያህል ኃይል እንዳፈሰሰች በመከላከያ በጦርነቱ በኩል የመከላከያ ሚኒስትሯ እንግዲህ ሙሉ ኃይሉን የጦር መሳሪያ እጥረት እስኪያጋጥም ድረስ ጦርነቱ ምን ያህል ከባድ እንደነበር መረዳት ይቻላል። አንተስ እንዴት አየህን ሁኔታ?
1: እንቆቅልሽ አይነት ነው። ለምን እንቆቅል ምልሽ ነገሩ አሜሪካ ሀያሏን አሜሪካ በጣም ዓለምን እየተቆጣጠርኩ ነኝ የምትል ሀያል ሀገር ባለችበት ጊዜ አሁን የዚህ በኢራን ጋር በተካሄደው ጦርነት ምክንያት የሚሳኤል እና የጥይት እጥረት አጋጠመና ይህን በጥፍ ድርብ የአቅርቦት ኢንዱስትሪዎች አምራች አካላት እንዲያመርቱ ትዕዛዝ አስተላለፍኩ ማለቷ እንዲያው እንግዳ ነገር ሊሆነብኝ ሁኔታው። ለምን ቅድም ሌሎቹ በዚህ በአሲያ የሚገኙ ቅድም እንደጠቀሹ እንደ ቻይና እንደ ሩሲያ የመሳሰሉ ሀገሮች ደግሞ ለነሱ እፎይታ ነው። ይህን የአሜሪካን ደካማነት የመከላከያ ሰራዊቷ የጦር መሳሪያ እጥረት ካለ እነሱ ኃይላቸውን እንዲያጠናክሩ ያስችላቸዋል ያልሽው ሊሆን ይችላል። ግን ይህን ሁኔታ ትንሽ ከፖለቲካው ጋር ስናየው ደግሞ በአንድ በኩል ያው በአሜሪካና በኢራን መካከል ያው በዲፕሎማሲያዊ በሰላማዊ ድርድር እያደረጉ ነው። ምናልባት ጦርነቱ ቀርቶ በዚህ ስምምነት ላይ ለመድረስ እንዲያስችላቸው መሰለ ጨዋታ ይመስለኛል። ሊሆን ይችላል።
2: እንግዲህ ሌላ እንግዲህ ስትራቴጂካዊ ቅድ ካለው እንዳልከው አይታወቅም። ለማንኛውም ግን አሜሪካውያን ራሳቸው ፔንታጎን ባለስልጣናት አምነው መከላከያ ሚኒስትሩ አምኖ የነገር ይፋ ሆኗል። አይታወቅም እንዳልከው እንግዲህ ከበስተጀርባው ሌላ መልእክት ካለውም እናያለን። ግዙፏ አሜሪካ እንግዲህ ጦርነት በይፋ ያካሄደችው ከኢራን ጋር ነው። የጦር መሳሪያ ጥረት እንዳጋጠማት ነው ይፋ ያደረገችው። ምናልባት አይታወቅም፣ በሂደት የሚታይ ጉዳይ ሊሆን ይችላል። ይህም እንዳልከው
1: ሌላው ከዚህ ጋር ተያይዞ የአሜሪካ ኢታማጆር ሹም ከእስራኤሉ ኢታማጆር ሹም ደግሞ ትናንት ጋር ተገናኝተው ተወያዩ። የአሜሪካ ከፍተኛ ጦር አዛዥ ወደ እስራኤል አመጣጣቸው ምን ይሆን ይሆን ተብሎ ይታሰባል።
2: እንግዲህ በጣም ያጭር ጊዜ ጉብኝት ነው ያካሄዱት። ትናንት ከሰዓት በኋላ እንደመጡ ነው የሚታወቀው። ከኢታማጆር ሹም ኢያል ዛሚር እና ከሌሎች እስራኤል ወታደራዊ ባለስልጣናት የጦር መኮንኖች ጋር ተገናኝተው በጣም ቁልፍ በሆኑ ጉዳዮች ተወያይተው ተመለሱ ነው የሚሉት መረጃዎች። እንግዲህ ከተወያዩባቸው ርዕሰ ጉዳዮች መካከል ከኢራን ጋር ስለሚካሄደው ጦርነት ወቅታዊ ተጨባጭ ሁኔታና በጋዛ ሰርጥ እንደምናስታውሰው እንደምናውቀው እንግዲህ ትራምፕ ያ በትራምፕ አማካኝነት በቀረበው ሀሳብ የተቋቋመ ዓለም አቀፍ የሰላም ምክር ቤት ስራውን እንዲጀምር ተደርጓል አይደል? በጋዛ ሰርጥ በዛ ዙሪያ እንደተወያዩ ነው የሚነገረው። በተለይ በጋዛው ጉዳይ በጣም አወዛጋቢ የሆነ ጉዳይ አለ። ከፍተኛ ስጋት ምነው ለእስራኤል የሀማስ ድርጅት ትጥቁን ያለመፍታቱ ጉዳይ፣ ትጥቁን ሳይፈታ በጋዛ ሰርጥ መልሶ ማቋቋሙ ከተጀመረ በዚህ ሁኔታ ይቀጥላል። ትጥቁን ካልፈታ ደግሞ እንደገና ከተወሰኑ ዓመታት በኋላ ለእስራኤል አሁንም ስጋት ነው። ጥቅምት ሰባት ላይ የደረሰውን ጥቃት ማይፈጽምበት ምክንያት የለም የሚል አወዛጋቢ ሁኔታ እየተነሳ ነው። ለማንኛውም ግን እንዳልከው የአሜሪካ መከላከያ ሰራዊት ማዕከላዊ እዝ ኃላፊ ትናንት ለተወሰነ ሰዓታት ጉብኝት አድርገው የስራ ጉብኝት ከሚመለከታቸው አካላት ጋር በእነዚህ ቁልፍ ጉዳዮች ከተወያዩ በኋላ እንደገና ወደ ሀገራቸው ተመልሰዋል የሚል መረጃ ሌሊቱን ነው እንግዲህ የወጣው ይፋ የሆነው መረጃው። ምን ሊሆን ይችላል እንደተባለው እንግዲህ ታላቅ የአሜሪካ ወታደራዊ ባለስልጣን ለአስቸኳይ ጉዳይ ለአጭር ጊዜ ደርሰው ከተመለሱ እንግዲህ በሚቀጥሉት ቅርብ ቀናት የሚሆን አዲስ ነገር ካለም እናያለን። አዎ ብዙ ጥያቄ ያስነሳል። ለማንኛውም አንዳንዴ በመረጃዎች መውጡትን ነው እኛ የምናየው። ግን ምን ሊሆን ይችላል በአካባቢያችን እንግዲህ በዙሪያችን ያለው የሰላም ሁኔታ፣ የጦርነት የሰላም የደህንነት የስምምነቱ ሂደት ምን ይመስላል እንዳልከው ብዙ ጥያቄዎችን ያስነሳል። አንተስ እንዴት አየኸው ይህን ጉዳይ? እንግዲህ እንዳልከው የአሜሪካ ከፍተኛ ወታደራዊ ባለስልጣን እንዲሁ ደርሶ በአጭር ጊዜ ሲመለስ ምን ማለት ይቻላል? እንዴት አየኸው?
1: እንግዲህ የድርድሩ ሰላማዊ ድርድር ማይካ በዛም በኩል ሰላም የምክር ቤት ተቋቁሟል። ያዛን ጉዳይ ነገር ፈጅ የሚሆን አካል ትራምፕ አቋቁሟል። ምን እንደሚያደርግ በቀጣይ ሐማስን ከጦር ትጥቅ ስለማስፋታቱ ሁኔታ በቀጣይ የምናየው ነው። እንዳልሽው ከኢራን ጋር ያለው ሁኔታስ እንዴት ነው? ያም በቀጣይ የሚታይ ነገር ነው። በሊባኖስ በኩል ደግሞ ያው እስራኤል እና የሊባኖስ መንግስት ባለስልጣናት በቀጥታ እየተደራደሩ ነው። ፍጻሜ ላይ እንዴት ነው ይቀጥለው? የደቡብ ሊባኖስ ሁኔታን በተመለከተ እሱም ገና ተግባር ላይ አንዳንድ ተግባር ላይ እየዋሉ ነው። መከላከያ ሰራዊት የተቆጣጠረውን ቀጠና አካባቢ ለሙከራ ያህል ለሊባኖስ ሰራዊት እያስረከበ እንደሆነ ይነገራል። የኢራንና የአሜሪካ ድርድርም በቀጣይ ብዳዩ ሁኔታ ነው የሚሆነው። እንግዲህ እናየዋለን። ወርቅነሽ፣ አሁን ከአንድ ሙዚቃ ቆይታ ወደ
2: የሞሳድን ጉዳይ ያላየ ነውም የሻያው ምናልባት ከዚህ ጋር ተያይዘው የሞሳድ ድርጅት ባለስልጣናት ከስልጣናቸው እንዲነሱ ተወስኗል። በሞሳድ ድርጅት ኃላፊ በሮማን ጉፍማን አማካኝነት በጣም አወዛጋቢ ጉዳይ ነው። አንተ እንግዲህ በጋዜጦች ይመስለኛል እንደተመለከትከው። ምክንያቱ በኢራን ላይ የተካሄደ ወታደራዊ ዘመቻ እንግዲህ ኢላማውን ወይም አላማውን ስላላሳካ እንደሆነ ነው የተገለጸው። ነገር ግን ይህ አይደለም የሞሳድ ድርጅት ኃላፊ አዲሱ ሮማን ጉፍማን የጠቅላይ ሚኒስትሩን ሀሳብ ስለተቀበሉ ነው። በጠቅላይ ሚኒስትሩ በኩል አድርጎ የተባሉትን ያን ሀሳብ ለማሳካት ነው እንጂ ምክንያቱ ይህ አይደለም እየተባለ ነው። አሁን ሁለት የሞሳድ ድርጅት ባለስልጣናት ነው እንግዲህ ስማቸው ኩፍ እና ዩድ ተብሎ ነው የተጠራው። ኩፍ ተብሎ የተጠራው እንግዲህ ከስማቸው መካከል አንዱ ፊደል ተወስዶ ነው የሚጠራው። የሞሳድ ድርጅት ሰራተኞች አሁን ነው እንጂ ድሮ ሁሉም ፊታቸውም ስማቸውም ግልጽ አይሆንም ነበር። የኩፍ የተባሉት የመረጃ ጉዳይ ኃላፊ ናቸው። ዩድ የተባሉት ደግሞ የኢራንን ጉዳይ የሚመለከቱ ናቸው። የኢራንን መንግስት ማስተዳደር የአያቶላውን አስተዳደር ለመለወጥ ወይም ለመጣል የተደረገው ዘመቻ ውድቀት ታይቶበታል፣ ስላልተሳካ ከኃላፊነታቸው ይወገዳሉ በሚል ነው እንግዲህ ስልጣናቸውን እንዲለቁ ወይም ኃላፊነታቸው እንዲወርዱ የተወሰነው። እንደምናስታውሰው የሞሳድ ድርጅት ምክትሉም አሌፍ ተብሎ ነው የሚጠሩ እሳቸውም ከስልጣናቸው እንዲወርዱ ወስነዋል። ሮማን ጉፍማን ወደ ስልጣን እንደመጡ ምክትሉን ነው መጀመሪያ ስልጣናቸው እንዲለቁ ያደረጉት። ሶስቱ ከአንድ ላይ ሆኖ ነው እንግዲህ እቅዱን ያወጡት። በኢራን ላይ የኢራን አስተዳደር እንዲወድቅ የማድረጉን እቅድ ያወጡት ይባላል። አሁንም ከስልጣን እንዲወርዱ የተደረጉበት ምክንያት እንግዲህ ይሄ ነው። ዋጋ ያስከፍላል አንዳንዴ በሞሳድ ድርጅት ውስጥ ተልእኮን አለማሳካት እና እነዚህም ያው ባለስልጣናቱ ስልጣናቸውን እንዲለቁ ተወሰነ ይላል። ይሁን እንጂ በሌላ በኩል ደግሞ ሮማን ጉፍማን እየተተቹ ነው ያለው። ኃላፊነቱ የዘመቻው አለመሳካቱ ጠቅላይ ሚኒስትሩም የእሳቸውም ጭምር ኃላፊነት ነው እንጂ ሞሳድ ድርጅት ባለስልጣናት ብቻ አይደለም እና የጠቅላይ ሚኒስትሩን እንግዲህ ከኃላፊነት ለመሸሸት የሚያደርጉትን ጥረት የሚያሳይ ነው። ይሄም ሮማን ጉፍማን ደግሞ የእሳቸውን ሀሳብ ለማሳካት ሲሉ ነው እንጂ የሞሳድን ባለስልጣናት ከኃላፊነት እንዲወርዱ ያደረጉት ምክንያቱ ትክክል አይደለም እየተባለ ነው። በጣም አወዛጋቢ ሆኗል። ዞሮ ዞሮ ግን ምንድን ነው ከዚህ መረዳት የምንችለው በኢራን ላይ ታስቦ የነበረው ኢራንን አስተዳደር የመለወጥ ወይም የመጣሉ ሂደት እስራኤል እንዳቀደችው እንዳልተሳካ የሚያሳይ መሆኑን ነው በእቅዱ መሰረት። ያው ደግሞ እንግዲህ እንደ ኃላፊነት ሲጠየቅ ደግሞ ተልኳቸውን አልተወጡም ተብሎ ይኸው ባለስልጣናቱ ከስልጣናቸው ኃላፊነታቸው እየወረዱ እንደሆነ ነው የምናየው። እንደ ውሻያው በጣም አወዛጋቢ ነው። አንዳንዴ የሞሳድን ስራ ስለምናውቀው አንዳንዴ እንደ ታምር የሆኑ ነገሮችንም ስለሚፈጽም የማይታመኑ ነገሮችን አሁን ደግሞ ይኸው እንግዲህ ዋጋ እየከፈሉም ነው ደግሞ ባለመወጣታቸውና አይገርምም።
1: ይገርማል። ይህ የሞሳድ ድርጅት ባሳለፈው ታሪኩ እንደዚህ አይነት አወዛጋቢ እንትን እንዳልነበረ ነው የሚነገር ለመጀመሪያ ይባላል። እና አሁን የተወሰደው እርምጃ እነዚህ ከፍተኛ የድርጅቱ አባላት ከስልጣን እንዲባረሩ የተወሰደው እርምጃ ኢሰብአዊ በሆነ ሁኔታ ከሆነ ትክክል ባልሆነ መልኩ ከሆነ ለምን የተሰጣቸው የስራ ድርሻ ቀላል አይደለም። የኢራንን መንግስት መጣል ማለት ቀላል አይደለም። ግን ከሽፏል፣ አልተሳካላቸውም ተብሏል። ግን ዝሮ ዝሮ አሁን ምንም ኃላፊው የድርጅቱ ኃላፊ እንዲህ አይነት ስራ ቢሰራ ትክክል አይደለም ብሎ ጠቅላይ ፍርድ ቤት የሚደርስበት ሁኔታ አለ። በፍርድ ቤትም ሊደርስ ይችላል። ቀላል አይደለም። አንዳንድ ጋዜጦች ያሉት ምንድን ነው ለራሳቸው ቅርብ የሆኑትን ለመሾም ይፈልጋሉ። ሌሎችን አሰናብተው ለእሱ ድጋፍ የሚያደርጉትን መቀበል ፈልገዋል የሚል ደግሞ አለ። እንግዲህ እናየዋለን በቀጣይነት። አይደለም ወርቅነሽ?
2: ጥሩ።
1: እሺ፣ ለእውነት ነው። አሁን ከአንድ ጥቂት ቆይታ በኋላ ወደ ወቅታዊ ዘገባ

0: ወደ ቀጣይ እናልፋለን። ከቸምበር መንግስቴ ኡሪ ከበደ የመንገደኛው ጋዜጠኛ ደማስጥለን ኡሪ እንደምን አለ? ሸቧቶፍ
1: ጤና ይስጥልኝ። ሸቧቶፍ መልካም ሳምንት። ሸየው ደጉ፣ ኢሳያስ አብርሃም፣ ወርቅነሽ እሸቴ እንዲሁም አድማጮቻችንና የስራ ባልደረቦቻችሁ ሸቧቶፍ መልካም ሳምንት እላለሁ።
0: እናመሰግናለን። መልካም ሳምንት ለሁላችን ነው። እንግዲህ ከአንተ ጋር የምናካሄደው የሰሞኑ የማህበረሰባችን እንዴት ይታያል? እንዲያው በእይታ ያለውን ሁኔታ እስኪ እንዲሁ አስተያየት።
1: በመጀመሪያ ደረጃ እናንተውን ብዙ ተንትናችሁታል አገርን በተመለከተ። በእውነት ወደ ህብረተሰባችን ትንሽ ገባ ከማለታችን በፊት እስራኤል በማንኛውም ቢሆን የዓለም መንግስት ወይም ደግሞ ተለያዩ አገራቶች ቢደራደሩ አያሌው ፊናንስ ያለው አለ በሰማይ ነው ሱን ይማረው ዝንብ ቢሰበሰብ ቋጭ አይከፍትም ብሎ አለኝ። እና እስራኤል ከሁሉም በማንኛውም ጊዜ በደህናም ሆነ በጦርነት ተዘጋጅታ መጠበቅ ራሷን ለመከላከል ከወዲሁ እየተጠናከረች ራሷን መጠበቅ አለ። ይሄም አንደኛ እምነቷ በእግዚአብሔር የእግዚአብሔር እቺን ሀገርና እስራኤልን የቃል ኪዳን ሀገርና የቃል ኪዳን ልጆች ናችሁን ያባታችሁ ነው ብሎ ያው በቃል ኪዳኑ መሰረት የማለለት የማለልነት ስለሆን በማንም መተማመን ሳይሆን በእግዚአብሔርና በራስ መተማመን ያስፈልጋል። ሌላው እንግዲህ ወደ ማህበረሰባችን ስንገባ ሻየውና ወርቅነሽ አሁን በማህበረሰባችን በኩል ስንመለከተው ከሌሎች ከአፍሪካ ወይም ደግሞ ኤዶታ ምዝራህ ብለን የምንጠራቸው ከነሱ ጋር እኛን በአምሳ ዓመት ውስጥ ስናወዳድር በእውነት ያለነ ሁኔታ ከማህበረሰቡ ጋር ከኗሪው እስራኤል ማህበረሰቡ ጋር ተቀላቅለን የመሄዱ ጉዳይ በጣም የሚያስደንቅ ሁኔታ ነው። በትምህርቱ ዘርፍ ስንሄድ በሙያው በኩል በዶክተር በኢንጂነሪ የህግ ጠበቃነት በማህበራዊ ጉዳይ እንዲሁም ደግሞ በተለያየ በግልና በመንግስት ድርጅት በመግባት የምንሰጠው አገልግሎት በጣም ከፍ ያለ ሲሆን በውትድርናው ደግሞ ከሁሉም የበለጠ የበላይነትን ይዞ ይገኛል። በትምህርት ዓለም ስንመለከት ደግሞ ልጆቻችን በእውነት በጥሩ ደረጃ እየደረሱ ነው ያሉ በጥሩ ሁኔታ ተንከባክቦ በጥሩ ሁኔታ ተኮትኩቶ እንደሚያድግ ብቃያና አትክልት ልጆቻችንም ከጥሩ ደረጃ እያሳዩ በመሄዳቸው እኛንም ያስደስተናል፣ ለሀገሪቱም ደግሞ ትልቅ ኩራት ነው። ሌላው አሁን ባለንበት ስንመለከት በፖለቲካው የዘንድሮው ፖለቲካ ምናልባት ለእኛ ማህበረሰብ ትንሽ አስጊ ሆኖ ነው የማየው። ለምን ብዙ ተወዳዳሪዎች አሉ በተለያየ ፓርቲዎች በመሰጋተግ በእርግጥ ቅርብ ቦታ አግኝተው ወደ መድረኩ ወይም ወደ ክነሴት ከገቡ ጥሩ ነው። ነገር ግን አሁን በማየው ከመራጩ ይልቅ ተመራጮች በዝተዋል።
0: ከአስር በላይ ናቸው ባለሳሳት ከእጩ ተወዳዳሪዎች በተለያዩ ፓርቲዎች ከአስር በላይ እንደሆኑ ናቸው። እሺ፣ እውነት ግን ነው የሁኔታ አሁን አስጊነትህ ያንተም የሁላችን እንዴት ነው? በእርግጥ እንዲህ ብቅ ወደ አመራር በማህበረሰባችን ቁጥራቸው መጨመር በጣም የሚያስደስት ሆኖ ሳለ እንደ እኔ አመለካከት አዳዲስ የፖለቲካ ኃይሎች መቋቋማቸው ደግሞ የሰፊውን ህዝብ ድምፅ ብትንትን ሊያደርገው ይችላል የሚል ስጋት አለኝ።
1: እውነት ግን ነው አሁንም የሁላችንም ስጋት እንደዚያ ነው። እንግዲህ ከምርጫ በፊት ሁሉም እኔ በማለት እኔ መረጣለሁ፣ እኔ ከከሌ እበልጣለሁ፣ እኔ ከከሌ ታበልጣለሁ በማለት ያለውን ተስፋ ወይም ደግሞ ያለንን መልካም ምኞት ሰንቀን እየሄድን እያለን ምኞታችንና ተግባሩ ከአንድ ላይ የማይሆንበትን ደረጃ ካሁን ቀደምን በተሞክሮ አይተነዋል። ዶክተር አብርሃም ንጉሴ ራሱን ፓርቲ አቋቁሞ ነበር። እኔ ከኡዚ ዳያን ጋር ራባሉፍ ኡዚ ዳያን ጋር ተወዳድሬ ነበር አብሬ። እነ ሽሎሞ ሞላ በቀዲማ ነበሩ እና አዲሱ መሰለ
0: ውሴ በግል ኡሪ በግል የፖለቲካ ዓለም በህብረተሰባችን ብቻ የግል ድርጅት ተቋቁሞ የከንቱ ከንቱን የሆነ ስኬታማ አልሆነም አይተናችኋል አንተም ተሞክራል ሌሎችም አንተ በፊትም ነዳቪት ማ አበበ ደን የመሳሰሉ አልጥቀን አልተሳካላቸው ማይተነዋል።

0: ደምደም አይቻልም እና እንደው በዚህ ሁኔታ በዚህ ሐሳብ ላይ ያሉ ሰዎች ፓርቲው ላቋቋሙ መልካም እድል ይሆንላቸው እንደው አስቀድሞ እንደዚህ ማለቱ ትንሽ ጥሩ ላይሆን ይችላል። ምንድነው ግን ልንወያይ የሚገባው ኦሪ እንዳልከው የኛ ማህበረሰብ በጣም እንደው መቼም በችግሮቻችን ዙሪያ ስለምንወያይ ነው እንጂ በስኬቶቻችን ዙሪያ ብንወያይም ብዙ የሚባል ነገር አለ። ጎበዝ ነው፣ ከሶስተኛ ዓለም ሀገራት የመጣ ህዝብ ነው። እዛ መተን ነው እስራኤል ሀገር እንግዲህ ባደገችው እስራኤል ኑሯችን በጣም በሚገርም ሁኔታ ለሀገሪቱ ራሱ ብዙ አስተዋጽኦ ያ በረከትን ነው የኛ ኑሮ ከመሻሻሉ አልፎ። ስለዚህ ይሄን ነገር ማንሳት አለብን። ኦሪ በመግቢያ እንዳነሳው ብዙ ጥሩ ነገር አለ፣ ጥሩንም ማንሳት ያስፈልጋል። ሁሌ ችግሮቻችን ብቻ ማንሳት የለብንም። በምርጫው ሂደት እንግዲህ ህዝቡ በተቻለ መጠን ድምፁ እንዳይበተን በሚለው ዙሪያ እንወያይ እንደሆነ እንጂ ደግሞ አስቀድሞ ወደ እያንዳንዱ ፓርቲ በግል ስም እየጠራን ከገባን ትንሽ አስቀድሞ ነገሮችን መበተን ይሆናል።
1: ወርቅነሽ፣ እንግዲህ ለሁላቸውም ለሁሉም ተወዳዳሪ በተለያየ ፓርቲዎችም ላሉ እድላቸው የተቃና እድል እንዲሆንላቸውና ምነው ሁሉም በግልም ያቋቋሙት በተለያየ ፓርቲም ተሰጋስገው ያሉት እድላቸው ተቃንቶ ቢገቡ በጣም ደስ ይለናል። ቁጥራቸው እየበዛ በሄደ ቁጥር በእርግጥ የኛ ተወካዮች አንድ ታላቅ ሰው ያሉት እኔ ሌላ ህምምርት የራሴን ነው ምመርጥ ለምንድን ነው ቢከፋኝ እንኳን ባይሰራልኝ አንተ ጥቁር ሲባል ከዚያ የራሱ ጨምሮ ስለሚቆረቆረው እንደገና ደግሞ በገዛ ቋንቋ ይመናገር ይችላልው ብሏል። እና ለሁላቸው ማወተቃና ድል እንዲሆንላቸው እንመኛለን። ነገር ግን አሁንም ከወደፊቱ ከነበረው ስተታችን የታረምነ የበለጠ አንድነቱን ያጠናከርነ بنሄድ በሚለው ነው እንጂ ያንዳንዱ እንግዲህ እንዳበሰለው እንዳረሰው ምርቱ መጨረሻ ላይ ከምርቱ ላይ ነው የምታወቅ ደና ገበሬና ደና ገበሬ አልሆነው እና በጣም ጥሩ ነው እድላቸው የተቃና ይሁን ነው ምንል። ከዚህ እንግዲህ ወደ ማበረሰቡ ስንመጣ ወርቅነሽ፣ በተለይ በመከራው ሆነ በደስታው የምናደርገው ትብብር በጣም ደስ ይላል። አንድ ደግሞ በዚህ በሃይማኖታችን በኩል ስንመለከት አሁን የመጣነ ሃይማኖታችን ብለን ነው ብዙ ፍርክርክ ካለ ደረጃ ደርሰናል። ስለዚህ በተለይ በሐዘን ጊዜ ደግሞ ሰባትም ሆነ አመታትም ሆነ በሚሆን ጊዜ አገር አረቂና ውስኪ መምጣቱ ይሄ በእውነት ከባህላችን ውጭ ነው።
2: ኦሬ ከበደ ኦሬ
1: አስፈላጊ አይደለም።
2: ኦሬ አቤ አቤ ሃይማኖት ተሸረሸረ በሚል ስም በመነሳት አዎ ሃይማኖት ወሳኝነት ያለው ሆኖ ሳለ ግን በዋትስአፕ አማካኝነት የስም የማርከስ ስም የማጥፋት እንቅስቃሴ ያለ ሁላችንም ዝም ጸጥ ብለን መጥፎ መርዝ የሚረጭ ሰውን ዝም ለማሰኘት አንድም ቄስ አንድ ሊቀ ካህን አይተዋጋ አይደለም እንዴ? ምንድን ነው ዝም ማለታቸው አልገባኝም። በጣም እኛን ሳይቀር ስማችን በማጥፋት ረገድ በጣም በሚያሳዝን ሁኔታ ስማችን ባልሰራ ነው ሁሉም የሚያጠፋ አካል አለ። ይሄ ሁኔታ በጣም እንደቀጠለ ነው ግን አይቀጥልም ቢገዛት
1: ይሁን ይሻያው። አሁን ቄሶቹ እናንተ ብቻ ሳይሆን ቄሶቹ ሁሉ እየተሰደቡ ነው። ቄሶቹ ሁሉ ምንድነው እንግዲህ በመሰረቱ አባትህን እናትህን አክብር ንጉስህን አትስደብ ካህንህን አትራገም ነው የሚለው በኦሪቱ አይደል? ሃይማኖት በርግጥ ከሁሉም የበለጠ መጠበቅ የሚገባው ሃይማኖት ነው። እንግዲህ በዚህ በሶስቱ ሃይማኖት ስንሄድ የቤተ እስራኤል ሃይማኖት አለ፣ የእስላም ሃይማኖት አለ፣ የክርስትና ሃይማኖት አለ፣ ሌሎችም በእች ሀገር እንኳን ሮቫ ይሁዲ፣ ሮቫ ሙስሊሚ፣ ሮቫ አርሜኒ ይሄን ሮቫ ኑጥሪ ተብሎ ያለ ነው። ይሄን በየመልኩ በየዘርፉ ማካሄዱ የራሱ መብት ነው። ነገር ግን አሁን ደግሞ በዚህ በዋትስአፕ ዘላፊዎች በዋትስአፕ በዚህ የተነሱ ህዝብ የሰውን ስም የሚያጠፉ ተፈልጉ በህግ መከታተል ያስፈልጋል። አንዳንድ ሰዎች ደግሞ ይሄን የሚያሳልፉት ደግሞ ካሁን ቀደምም ክስተት አቀርቦባቸው እነዚህ ሰዎች አይመሯቸው ትክክለኛ አይደለም ወይም ደግሞ በስነ ልቦና ሁኔታ ፍርድ ቤት ሄዶ የሰረዛቸው እንጂ በዚህ በክስተታው ያቆማቸው የለም። አዚ ደግሞ ምን አለ መሰለ ይሻያው ይሉኝታ የኛ አሁን እኔ አንተን በመድረክ ወጥቼውኝ በመገናኛ አንተን ግን አይ ጀምበር እኮ የመንግስት የከበደ ልጅ ነው ወይም ደግሞ አንድ ቤተሰብ ይሄን ያደግነ በማለት

0: ብዙ ይሉኝታ እየተጠቀምን ማለት ነው። አንዳንድ መታረም የሚገባቸው ነገሮች ስንተዋቸው ላሽከር ተሮጡለት ላሽከር ተሳቁለት ለውሻ ተሮጡለት እንደሚባለው ባንዱ ተነስቶ ባንዱ እንትን ይያለ ነው። ሌላ ደግሞ አንዳንድ ሰዎችም
1: እናል ትግስት ያስፈልጋል
0: እና ስለዚህ መመካከሩ አስፈላጊ ነው። ሰው በሬ በርግማን አይሞት እንደሚባለው ስለተሰደበ እንትን ስላል አይደለም መፍትሄ የሚገኘው በመነጋገር ግን መፍትሄ ማግኘት ይቻላል በያስባለው ሻየው ነው ወርቅ ነው።
1: ሐሳብ ጥሩ ሐሳብ ወርቅ ነው ሸቴ።
2: እሺ
1: ለየው ፕሮግራማችን ለተመከከ ኦሪ ጀምበር መንግስቴ እናመሰግናለን። ሸቧቶ
0: በጣም አመሰግናለሁ። መልካም ቀን እንዲሆንልን ምኞቴና ጸሎቴ ነው። ሰላም በያለ ነበር።
1: እሺ ለቴክኒክ ባለሙያችን ለአብያታር ሽሞን ምስጋና ይድረሰው። ለወርቅነሸቴ
2: መልካም ቀን ይሻየው ደግሞ።
1: ኦኬ
2: መልካም ቀን።

0: ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምፅ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያሰራጨውን ዝግጅት እንሆ ጀመረም።

0: ሸቧቶፍ መልካም ሳምንት የተከበራችሁ አድማጮቻችን ጤና ይስጥልን። እንዴት አረፈራችሁ? እንዴት ዋላችሁ? ህዳር አዲስ ሳምንት ሆነና ሸቧቶፍ መልካም ሳምንት ይሁንልን ለሁላችንም። እለቱን ደብረን ዘመን አቆጣጠር ዮም ርሾን ካፍባ በአብ ታፍሽን ፔባብ እንደ አውሮፓ ዘመን አቆጣጠር ኦገስት 9 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ እለተ እሁድ ነሐሴ 3 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን አብያታር ሽቦን፣ የስቱዲዮ ተረኛ አስተናጋጆች ወርቅነሽ ሸቴ፣ ሰጠይ ዘመንና ይሻያው ደጉነን ያለን ዝግጅት የሰዓቱን ዜና እንዲሁም ወቅታዊ ዘገባና ከዛም ቀጥሎ ሳምንታዊ እሁድ ከእናንተው ጋር በመናካደው ውይይት በተለያዩ ህብረሰባችን ገንቢ በሆኑ አስተያየቶች እንጠብቃለን። አሁን የሰዓቱን ዜና እናስቀድም ካዘጋጇ ወርቅነሽ ሸቴ።
1: አመሰግናለሁ ሻያው። አርእስተ ዜና። የሊኩድ ፓርቲ ቅድመ ምርጫ በሚቀጥለው ሳምንት ሰኞ እንደሚካሄድ ተገለጸ። የአሜሪካ መከላከያ ሰራዊት ማዕከላዊ እዝ ኃላፊ ትናንት በእስራኤል አጭር ጊዜ ስራ ጉብኝት አካሄዱ ተባለ። በግሪክ ዛሬ ጸረ እስራኤል የተቃውሞ ሰልፍ ይካሄዳል ተባለ። ቱርክ ፓኪስታንና ሳውዲ አረቢያ ባካሄዱት የደህንነት ስምምነት ግብጽም እንደምትሳተፍ ተገለጸ። የሚሉት ዋና ዜናዎች

0: ናቸው። ዝርዝሩን እነሆ። የሊኩድ ፓርቲ ቅድመ ምርጫ በሚቀጥለው ሳምንት ሰኞ እንደሚካሄድ ታወቀ። ከቅድመ ምርጫው ጋር ተያይዞ የክነሴት አባል ዳቪድ አምሳለም በካን ረሸት ቤት ሬዲዮ በተደረገላቸው ቃለ መጠይቅ ጠቅላይ ሚኒስትር ቢንያሚን ናታንያው ፓርቲውን እንዲመሩ ያገዛቸውን ሁሉ ከምርጫው በፊት ሊያስታውሱ ይገባል ብለዋል። አምሳለም እኛ ዲሞክራሲያዊ እንጂ አንድ ሰው ፓርቲ አይደለንም። ናታንያው የፓርቲውን ምዝገባ ብቻቸውን ለማስፋት እጃቸውን ያሳካቸዋል። ነገር ግን የሊኩድ ተመራጭ ያደረገውና ፓርቲውን እንዲመራ ከላይ ያስቀመጠው የሊኩድ ደጋፊና አባላት እንዲሁም የክነሴት አባላት ናቸው ብለዋል። አምሳለም በተጨማሪ እንዳሉትም ዛሬ ሁሉም ተወዳዳሪ ቁጥር አንድ እንደሆነ ያስባል፣ ፓርቲውን እንደሚመራም ይሰማዋል። ነገር ግን እዛ ቦታ ላይ እንዲቀመጥ ያገዝ ነው እኛንን በአስቸጋሪም ሆነ በመልካም ጊዜ ደግፈናቸዋል። ስለሆነም በመጨረሻ ዲሞክራሲያዊ ውሳኔ ሊወስኑ ይገባል ብለዋል። በሜክሲኮ አንድ የአራት ዓመት እስራኤላዊ ሕፃን በመዋኛ ገንዳ ውስጥ ሰምጦ ሕይወቱ አለፈ ተባለ። አደጋው የደረሰው በሜክሲኮ ደቡብ ምዕራብ አቅጣጫ በምትገኝ ሰን ሆሳ ደል ካቦ በተባለችው ከተማ ሲሆን የአካባቢው ባለስልጣን የህፃኑን አስከሬን ቀዶ ሕክምና ምርመራ እንዲደረግበት ላቀረበው ጥያቄ ቤተሰቦቹ መቃወማቸው ተገልጿል። ዛካ የተባለው በጎ አድራጎት ድርጅት የህፃኑን አስከሬን ወደ ኢየሩሳሌም ለማስመጣት ለቤተሰቦች እገዛ እያደረገ መሆኑን ከደረሰን ዘገባ መረዳት ችለናል። በግሪክ ዛሬ የጸረ እስራኤል ተቃውሞ ሰልፍ ይካሄዳል ተባለ። የእስራኤል የውጭ ጉዳይ ሚኒስትር በግሪክ የሚገኙ ዜጎች ሰዎች ከተሰበሰቡበትና የተቃውሞ ሰልፍ ከሚካሄድባቸው አካባቢዎች እንዲርቁ፣ እስራኤላዊነታቸውንና ይሁዲነታቸውን የሚያሳዩ የተለያዩ ምልክቶችን እንዳይጠቀሙ፣ በማህበራዊ መገናኛ አውታሮች የሚገኙባቸውን ቦታዎች እንዳያጋሩ አሳስቧል። የተቃውሞ ሰልፎች በግሪክ በበርካታ ቦታዎች የሚካሄዱ ሲሆን በዋና ከተማዋ አቴንስ፣ ስሎኒኪ፣ በደሴቶችና በተለያዩ የቱሪስት ማዕከላት ይካሄዳሉ ተብሏል። በኢራን የወሊድ መጠን በእጅጉ መቀነሱን የሀገሪቱ ብሔራዊ የሕዝብ ጉዳይ መስሪያ ቤት አስታወቀ። ባለፈው ዓመት በኢራን የተወለዱ ህጻናት ብዛት በዘጠኝ እጅ እንደቀነሰና ከ900 ሺህ በታች መሆኑን መስሪያ ቤቱ ገልጿል። በ2026 ዓ.ም በሶስተኛው ሩብ ዓመት የውልደት መጠን ካለፈው ዓመት ጋር ሲነጻጸር በሰባት እጅ መቀነሱ ተገልጿል። በሌላ ዜና የሆርሙዝ የንግድ መርከብ የባህር መስመር ዝግ እንደሆነ መሆኑ ተገልጿል። የኢራን የውጭ ጉዳይ ሚኒስትር አራክቼ ከኦማን ጋር ተለዋጭ መስመር ለመክፈት ስምምነት ላይ ለመድረስ መቃረባቸውን አስታውቋል። የአሜሪካ መከላከያ ሰራዊት ማዕከላዊ እዝ ኃላፊ ትናንት በእስራኤል የአጭር ጊዜ ጉብኝት አካሄዱ ተባለ። የአሜሪካ ወታደራዊ ማዕከላዊ እዝ ኃላፊ አድሚራል ብራድ ኩፐር ትናንት ከሰዓት በኋላ በእስራኤል ባካሄዱት የአጭር ጊዜ ጉብኝት ከኢታማጆር ሹም ኢያል ዛሚርና ከተወሰኑ የጦር መኮንኖች ጋር በኢራንና በጋዛ ሰርጥ ወቅታዊ ጉዳዮች የተወያዩ ሲሆን ከተወሰኑ ሰዓታት ቆይታ በኋላ ወደ ሀገራቸው መመለሳቸውን ከደረሰን ዘገባ መረዳት ችለናል። ከዚህ ጋር ተያይዞ የአሜሪካ መከላከያ ሚኒስቴር ጽህፈት ቤት የሀገሪቱን የደህንነት ኢንዱስትሪ የጦር መሳሪያዎችን በፍጥነትና በስፋት እንዲያመርት ጠየቀ ተባለ። አሜሪካ ከኢራን ጋር ባካሄደችው ጦርነት ምክንያት የጦር መሳሪያ እጥረት እንዳጋጠማት ዋሽንግተን ፖስት ከፔንታጎን ያገኘው ነው ምንጭ ዋቢ አድርጎ ዘግቧል። የአሜሪካ ምክትል መከላከያ ሚኒስትር ስቲቭ ንግበርግ የጦር መሳሪያዎችን በስፋትና በፍጥነት ለማምረት የተዘጋጀ እቅድ በ21 ቀናት ውስጥ እንዲያቀርቡላቸው ለፋብሪካዎች ኃላፊ ጥሪ ማቅረባቸው ተገልጿል። መከላከያ ሚኒስትሩ ለፋብሪካዎች ጥሪ ያቀረቡት በፕሬዝዳንት ዶናልድ ትራምፕና በፔንታጎን ባለስልጣናት መካከል በጉዳዩ ውጥረት መፈጠሩን ተከትሎ እንደሆነ ከደረሰን ዘገባ መረዳት ችለናል። የኢራቅ መንግስት ከሀገሪቱ ውጪ በድሮን ጥቃት ለማድረስ ተዘጋጅተው የነበሩ ሶስት የኢራን ደጋፊዎችን በቁጥጥር ስር መዋሉን አስታወቀ። ተጠርጣሪዎች ከሀገሪቱ ዋና ከተማ ባግዳድ በስተደቡብ አቅጣጫ ዘመናዊ ያለ ሰው የሚበሩ አይሮፕላኖችን ይዘው መገኘታቸውን አልሃዳት የተባለው የሳውዲ አረቢያ ቴሌቪዥን ጣቢያ ዘግቧል። በቁጥጥር ስር የዋሉ ተጠርጣሪዎች በአካባቢው በድሮን ወይም ያለ ሰው በሚበሩ አውሮፕላኖች የሚደርሱ ጥቃቶችን ከሚፈጽሙ የኢራን አካላት ጋር ግንኙነት እንዳላቸው ተገልጿል። ሳውዲ አረቢያ፣ ቱርክና ፓኪስታን የተፈራረሙት የጋራ መከላከል ስምምነት የባህር ሰላጤው ሀገራትን ከኢራን ዛቻ ለመከላከል እንደሆነ ተገለጸ። ሶስቱ ሀገራት ባለፈው አርብ በሪያድ ተገናኝተው የጋራ መከላከል ስምምነት ከተፈራረሙ በኋላ ፓኪስታንም ከኩዌት ጋር ተመሳሳይ ስምምነት መፈረሟ ተገልጿል። አንድ የሳውዲ ባለስልጣን ለ11ኛው ቴሌቪዥን ጣቢያ ዘጋቢ ለሮይኬስ እንደገለጹት የባህር ሰላጤው ሀገራት የመከላከል ዝግጅታቸው መጠናከሩ አላማው የኢራንን ዛቻ ለመከላከል እንጂ ለእስራኤል ስጋት ሊሆን እንደማይገባ ገልጿል። የአካባቢው ሀገራት ከተፈራረሙት የጋራ መከላከል ስምምነት ግብጽም ተሳትፋለች ተብሎ እንደሚጠበቅ የቱርክ የውጭ ጉዳይ ሚኒስትር አስታውቀዋል። በመጨረሻም የአየር ንብረት ትንበያ። ዛሬ ሙቀቱ መጠን በጥቂቱ ይጨምራል። በመላው ሀገራችን በጣም ሞቃታማ እንደሚሆንና ነገም ሙቀቱ ተባብሶ እንደሚቀጥል የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና በቴል አቪቭ 32፣ በሃይፋ 31፣ በቤርሸባ 35፣ በኢላትና አካባቢዋ 41 ዲግሪ ሴንቲግሬድ ይደርሳል። ሻያው ዜናው አበቃ።
1: ወርቅነሸቴ ለዜናው እናመሰግናለን። በርግጥም ከዚህ ቆይት ካንድ ሙዚቃ እፎይታ በቀጥሎ በወቅታዊ ዘገባ እናልፋለን። እንግዲህ የስልክ ቁጥራችን ከቀጥሎ ሳምንታዊ አድማጮች ጋር የምናወያየው ውይይታችን ይቀጥላል ማለት ነው። ከወዲሁ ወደ ስቱዲዮአችን ስልክ በመደወል የስልክ ቁጥራችን 0723940555 እንግዲህ በድጋሜ ልንገራችሁ፣ ምናልባት እስክርቢቶ አስፈላጊ የጽፈት መሳሪያ ከአጠገባችሁ ከሌለ ቶሎ ከኪስም አስቀምጣችሁ ከሆነ ወጣ አድርጋችሁ የስልክ ቁጥራችሁን መዝግቡ። 0723940555 ደውሉልን። ሙዚቃ

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። ሻያው ሰጠኝ እንደምን አረፈዳችሁ?
1: ደናነን ወርግነሽ እንዴት ነው? መልካም ሳምንት።
0: መልካም ሳምንት ሸማቶ ባው። እንግዲህ ፉድን ጀምረናል። አዎ የተለያዩ ርዕሰ ጉዳዮች አሉ በሀገራችን ባለማችን። እንደው መጀመሪያ እስኪ ፖለቲካውን እንመልከተው ባጭሩ። ሰጠኝ እንደው እስራኤል ፖለቲካ እንግዲህ በመጪው ጥቅምት ወር ነው ብሔራዊ ምርጫው የሚካሄደው። ከዛ በፊት የተለያዩ እንቅስቃሴዎች እየተካሄዱ ነው። እንደው ያለው ሁኔታ ጠቅለል ባለ ሁኔታ ምን ይመስላል?
1: አዎ እንግዲህ ፖለቲካው እየተማማቀ ነው። ያው ለምርጫውም ፓርቲዎች እየተዘጋጁ ነው። አዳዲስ ፓርቲዎችም ያው ያወጁበት እንደተቋቋሙ የተነገረበት ሁኔታ አለ። ከዛ ባሻገር ደግሞ በየጊዜው የተለያዩ መገናኛ አውታሮች የኛን ካንን ጨምሮ በህዝብ ላይ ግምገማ እያደረጉ ይሄኛው ፓርቲ ይሄን ያክል አገኘ፣ ይሄኛው ዛሬ ምርጫው ቢካሄድ ኑሮ እያሉ ያቀርባሉ። ምንም እንኳን በትክክል የክኔሴቱ ምርጫ ውጤት የሚጠቁም ባይሆንም ካሁኑ ነገሮችን አመላካች ነው። ያው ካሁን ከነበረው ልምድ እንደምናውቀው ከህዝብ ላይ የሚደረጉ ግምገማዎች ራሳቸው የሆነ ተጽዕኖ አላቸውና አሁን እንግዲህ በሊኩድ ፓርቲ፣ በአሻር ፓርቲና በሌሎች መካከል ፉክክሩ እንደቀጠለ መሆኑ ነው የምናየው። ከላይ ስማቸው የሚጠቀስ የበለጠ ሁለቱ ፓርቲዎች ናቸው፣ ሌሎችም እንዲሁና ያው ደግሞ አሁን ያሚን ሀዳሽ የተባለው ወይም ደግሞ ሚፍለጌት ያሚን ሀዳሽ የተባለው የጊላድ አርዳንና የዩሊ ኤድልሽቴን ፓርቲም የመጣበት ሁኔታ አለ። እንግዲህ ያው ፓርቲዎች መሪዎች የራሳቸውን አቋምና ለህዝቡ ይሆናል የሚሉትን ወይም ደግሞ በምርጫው ውጤት ያመጣልናል የሚሉትን ፓርቲ ይፋ እያደረጉ ያለበትን ሁኔታ እየተመለከትን ነው። በዚህም እንግዲህ በፓርቲዎች መካከል ደግሞ ያው በአጠቃላይ የተለያዩ አካላት እየገቡ ነው። አዳዲስ ሰዎችም እኛ ህብረተሰብም የገቡ አሉ እንደምናውቀው፣ በሌላውም ፓርቲዎች ደግሞ እንደዚሁ የገቡ ሰዎች አሉና ውጤቱ አመለካችነቱ ለወደፊት ያው ለምርጫው ጥሩ ይሆናል በሚል ሳቤ ነው እና ያኔ ነው የምናየው ውጤቱ። ግን ፉክክሩ እንደቀጠለ ነው። ወርቅነሽ
2: ወርቅነሽ የምጨምር በፖለቲካው በእውነትም በጣም የተጧጧፈ ቅስቀሳ ላይ ናሉ። በተለይ ያሉት የነባር ፓርቲዎችም እንዲሁም አዳዲስ የበቀሉ ፓርቲዎች አሉ። አሁን እንግዲህ ለጥቅምት 27 ቀን ድረስ ከዛ በፊት አስቀድመው አንድ የመጨረሻ ለክነሴ ተወዳዳሪዎቹ እጩ ተወዳዳሪዎቹን በስም ዝርዝር ለማዕከላዊ አስመራጭ ኮሚቴ ያቀርባሉ እና አሁን ያላቸው ምንድን ነው የተቋቋሙ አዳዲስ ፓርቲዎች ምናልባት ከነባር ፓርቲዎች ጋር እንደገና በመቀላቀል ቀል እጩ ጥሩ ቦታ ከተሰጣቸው አንድነት በመፍጠር ለውድድሩ ይቀርባሉ። ለምሳሌ ቀደም ሲል ሰጠኝ የተከሳቸው አዳዲስ ፓርቲዎችም እንዳሉና አሁን ደግሞ ቤት ጽዮኒ የተሰኘ የሚሉኒክም የተጠባባቂ ተዋጊ ወታደሮች ናቸው። በቋሚነት ሳይሆን በተጠባባቂ ውትድርና የሚያገለግሉ እነሱ ደግሞ እንቅስቃሴ እያደረገ ነው። ቀደም ሲል ከነባር ፓርቲዎች ትተው አዲስ ይህን እንደ ቤት ጽዮኒ የተሰኘው እንደገና ደግሞ ከሊኩድ ፓርቲ ወጥተው ደግሞ እንደ አዳዲስ ፓርቲ ያቋቋሟሉ እና በዚህ ጉዳይ የጦፈ ድርድር ላይ ይገኛሉ። እስከዛው እንግዲህ ብዙ ለውጦች እናያለን። በቀጥታ ለእጩ ለ26ኛው ብሔራዊ ክነሴት የሚወዳደሩ ፓርቲዎች እና እጩ ተወዳዳሪዎች ማንነታቸውን በውል እናውቃለን። የሊኩድ ፓርቲ ለምሳሌ የፊታችን ሰኞ ላይ የቅድመ ምርጫ ፕራይመርስ ምርጫ ያካሂዳል ተብሎ ይጠበቃል። ከዛ በፊት እንግዲህ በመመሪያው ህግ መሰረት ጠቅላይ ሚኒስትሩ የዚህ ሊኩድ ፓርቲ ሊቀመንበር ናቸው። እሳቸው እጩ ተወዳዳሪዎችን የመምረጥ መብት ስልጣን አላቸው ተብሏል። እሳቸው 8 እጩ ተወዳዳሪዎችን ሽሪዮን ይሉታል እሳቸው ይመድባሉ ተብለው ይጠበቃሉ፣ ያሳውቋቸዋል ማንነታቸው ተብሏል። ከነዚህም አዳዲስ ነገር እንሰማለን። አንዳንድ ፍንጭ የሚደርሰን መረጃ አለ። በአሁኑ ባንግብ በይፋ መግለጫ እስከሚሰጡ ወደ ፖለቲካ ዓለም የተመለሱ አሉ። እነማንነታቸው አንዳንድ ስም ቢደርስም በአሁኑ ሰዓት አንገልጽም እነማን እንደሆኑ። እጩ ተወዳዳሪዎች ደግሞ በማህበረሰባችን በብዛት ሴቶች እጩ የክነሴት አባል ተወዳዳሪዎች እንደሆኑ በይፋ ማስታወቋል። ወርቅነሽ
0: ጥሩ አው እንግዲህ የተማማቀ ነው ያው በይበልጥ ትኩረታችን እዚህ ላይ ሆናል። እንግዲህ በቀጣይ ጊዜ ሌላው ትናንት የአሜሪካ መከላከያ ሰራዊት ኢታማጆር ሹም ወይም ማዕከላዊ እዝ ኃላፊ በእስራኤል አጭር ጊዜ ጉብኝት አድርገው እንደተመለሱ ሰምተናል። እንደው ውይይታቸው የመጡበት ዓላማ በምን ላይ ያተኮረ ይሆን ይሻየው?
2: ይህ ጉዳይ በእውነትም አጭር የአሜሪካ መከላከያ ሰራዊት ኢታማጆር ሹም ከእስራኤል መከላከያ ሰራዊት የስልጣን አቻ ኢታማጆር ሹም ጋር ተገናኝተው ተወያይተዋል። በአጭር ጉብኝታቸው ነው የመጡትና እንደ አንዳንድ መረጃዎች የሚያመለክቱት ከሆነ በኢራን እና በአሜሪካ መካከል የተካሄደ ባለው ድርድርን በተመለከተ ጦርነት ወይስ ሰላም ያተኮረ ድርድር እና እስራኤል መከላከያ ሰራዊትም በዚህ የአሜሪካ መከላከያ ሰራዊት መካከለኛው ምስራቅ ይገኛል። በሱ ላይ ያለውን ያተኮረ ውይይት አድርገዋል። እንዲህም በአዛ ቀበሌ የሐማስ ሽብር ፈጣሪ ድርጅት የጦር ትጥቅ የመፍታትን ሁኔታ በተመለከተ ጉዳይም እንደተነጋገሩበት ይነገራል። ምን በዚህ ብቻ በሰሜኑ በሊባኖስ በኩል ያለው ድርድር የሰላም ድርድር በተመለከተም በዚህ ተነጋግረዋል። የመከላከያ ሰራዊት የሁለቱ የቃል ኪዳን ሀገራት የእስራኤልና የአሜሪካ መከላከያ ሰራዊት አሁን ላይ ቢሆን በተጠንቀቅ ላይ የሚገኝ ስለመሆኑ ተነጋግረዋል ነው የሚሉ መረጃዎች የሚደርሰን መረጃዎች የሚያመለክቱት።
0: ሰጠኝ እንዴት ተዋለ ይሄን አጭር ጊዜ ጉብኝትና በጣም ወሳኝም ይመስላል እንዴት አየኸው?
1: አዎ እንዳልሽው ወሳኝ ነው። ውስጡ ምስጢር ያለው ነው የሚመስለኝ። ምናልባት እንግዲህ ከኢራን ጋር የሚደረገው ድርድር ውጤት ማመጣ ከሆነ ያው ወታደራዊ ስምምነት ውስጥ ለውስጥ መግባባት እንዲፈጠር የተደረገ ጉብኝት ነው መስሎ የሚታየኝና ቀላል አይደለም አሁን ያለንበት ሁኔታ። ኢራንም ባለው ሂደት ያው እንደምናውቀው ብዙ ፍቃደኛ አይደለችምና የአሜሪካው እንግዲህ የወታደራዊ ባለስልጣን ከእስራኤሉ ጋር ሲገናኙ ቀላል አይደለም። ይሄ ፖለቲካዊ ግንኙነት አይደለም እና ራሱን የቻለ ምናልባት ለህብረተሰቡ ያልተገለጡ ብዙ ሚስጥሮች ሊኖሩት ይችላል እና በእኔ በኩል ትልቅ ቦታ የሚሰጠው ነው ብዬ ነው ማስበው። ምክንያቱም ወደዚህ ሲመጡ ዝም ብሎ አይደለም። የኢራን ጋር የሚደረግ ነገር ገና ያላለቀ የቤት ስራ ነው ለአሜሪካም ለእስራኤልም። በዛ ጉዳይ ጦርነቱ ቢታደስ በሚለው ደግሞ ለመምከር መስሎም ይታየኛል። ና እርግጥ ቆይተን የምናየው ነው ያለውን ሁኔታ።
0: አዎ ሌላው እዚህ ጋር ተያይዞ እንግዲህ የኢራንና የአሜሪካ ውጥረትም አሁንም እንደቀጠለ ነው። እንደው ሰሞኑን ያለው ሁኔታ እንዴት ነው? መጨረሻውስ ምን ይሆናል ተብሎ ይጠበቃል? ሰጠኝ
1: ድርድር አለ ይባላል እየተነጋገርን ነው ይላሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ። ሁልጊዜ ተስፋ ይሰጣሉ። ተስፋው ግን በተግባር ሲመጣ አናይም፣ ተግባር ላይ ሲውል አናይም። እና የሁለቱ ሀገራት ሁኔታ መላው መካከለኛውን ምስራቅ ወጥሮ የያዘ ነው። እንዲሁም ለዓለም ደግሞ ኢኮኖሚና ችግሮች መባባስ ከፍተኛ ጉዳት የሚያመጣ ነገር ነው። እና የኢራን ውጭ ጉዳይ ሚኒስትር እንኳን ዛሬ ምንድን ነው ያሉት? እንግዲህ ስምምነቱን መጣስ ካለ ድረስ ወደፊት ልንቀድም ልንገሰግስ አንችልም ያሉበት ሁኔታ አለና አሁን በአሜሪካና በኢራን መካከል ያለው ፍጥጫ በፊት ከነበረው የሶስትዮሽ ለምሳሌ እስራኤል፣ አሜሪካ፣ ኢራን ማለቱን ትተን በሆርሙዝ ብቻ የኢራንና አሜሪካ ፍጥጫን ማየታችን በጦርነቱ ተቀምጠው የነበሩ ግቦች የተወደቁ ሚለውን ግራም ያጋባ ነው። እና የአሜሪካው ፕሬዚዳንት ዶናልድ ትራምፕም የሚያነሷት አንድ ነገር ብቻ ነው፣ ኢራን የኒኩሌር ጦር መሳሪያ ባለቤት መሆን የለባትም የሚል ነው እንጂ ለሌሎች ነገሮች ለተነሱበት አላማ ሌሎች ሶስትና አራት የሚሆኑ ተጨማሪ አላማዎችን ሲያነሱ አናይም። የኢራንን መንግስት መጣል የማይሞከር መስሎ ነው የሚታየው። አሁን እንዲያውም እንደገና እየተጠናከሩ ነው፣ የጦር መሳሪያም እያስገቡ እንደሆነ ነው ኢራኖች የተነገረው። አሁን እንኳን ባለፉት ሳምንቱ መጨረሻ ቀናት እንደሰማ ነው ኢራን ከሩሲያና ቻይና ጸረ አውሮፕላን ሚሳይሎችን አስገብታለች ነው የተባለ። እና ይሄ መረጋጋት አለበት በተባለበት የተኩስ አቁም አለ በተባለበት ጊዜ ነው ይህንን ያደረገችው። እና ይሄ ማለት ለወደፊት ጦርነት ቢገጠም ወይም ጦርነት ቢሆን እነዚህ ሀገራት በጀርባ አሉ ማለት ነው። ስለዚህ ፍጥጫው እንደቀጠለ ነው። ውጤት በአጭር ጊዜ ይገኛል የሚል እምነት የለኝም።
0: ሻየው አሜሪካና ኢራንን እንዴት ታየዋለህ አንተስ? ፍጥጫው
2: ፍጥጫው በጣም ግራ የሚያጋባ ሁኔታ ነው ያለው። እንግዲህ ቀደም ሲል ሰጠኝ እንደተጠቀሰው ቻይናና ሩሲያ ለኢራን ጦር መሳሪያ ያስተላለፉ ናቸው የሚል ዜና ስንሰማ፣ ከዚህ ወለጎን ደግሞ በተቃራኒው የአሜሪካ የጦር መሳሪያ የጥይት የሚሳኤል የሮኬት እጥረት ስላለበት ጦር መሳሪያ የሚሰሩ ኢንዱስትሪዎች እንዲሰሩ የአሜሪካ መከላከያ ሰራዊት ጠይቋል ተብሏል። ይህ የሚያሳየው ምንድነው? የአሜሪካ ሀያልነት በእንዲያውም የዓለም ሀያል መንግስት የመከላከያ የሰራዊቷ የዓለም ገዢ መሆኗን በምትገልጽበት ጊዜ የጦር መሳሪያ እጥረት አለባት ሲባል፣ በዚህ እንዲያው ባንዲ በአሜሪካና በኢራን መካከል በተካሄደ ጦርነት የአሜሪካ ሰራዊት በኢራን ድብደባ ላይ ብቻ ጦር ጥይቶን አለቀበት? ትልቅ ጥያቄ ነው አይደል? ዓለምን የምትቋቋም ሀገር የመሆኗ ጊዜ አሁን ያለው ተጨባጭ ሁኔታ ድርድሩ የአሜሪካ ምክትል ፕሬዝዳንት የሰጡት መግለጫ ለጋዜጠኞች አዎ ድርድሩ ከኢራን ጋር እየተካሄደ ነው ያለው የሚል መግለጫ ሰጥተዋል። የአሜሪካ መከላከያ ሰራዊት ከፍተኛ ኢታማጆር ሹም ደግሞ የተናገሩት ምንድነው? በአሜሪካና በኢራን መካከል ያለው ፍጥጫ ያለው ውጥረት ይብቃ ይብለዋል። ምን ማለት ነው? ሁሌ በውጥረትና መፋጠጥ ጥሩ አይደለም፣ ወይም አንዴ የለየለት የማጥቃት እርምጃ ሆኖ ማብቃት አለበት እንጂ ብዙ ጊዜ መጓተት የለበትም ባይ ነው የአሜሪካ መከላከያ ሰራዊት። እንግዲህ ይህን ይመስላል። ግን ሌሎች መረጃዎቹ በጣም አወዛጋቢ ሆነው የሆርሙዝ ወሽመጥ ባህር በዚህ የነዳጅ ዘይት መርከቦችን እንዳይተላለፉ ተዘግቷል። በዛ ምክንያት በነዳጅ ዘይት ንረት ተወዷል ነው የሚባል በዓለም ገበያ። ይህንን ደግሞ መፍትሄ እንዲሰጠው ከፍተኛ ጥረት እየተደረገበት ነው ያሉት። ትራምፕም በተደጋጋሚ በኢኮኖሚ ነገር ያወራሉ። የዓለም የነዳጅ ዘይት ዋጋ ይቀንሳል፣ አሁን ተቃርበናል፣ ጦር በቃ ለመጨረሻ ጊዜ ጦርነቱን ለመቋጨት ተቃርበናል እያሉ በይፋ እያሳወቁ ነው።
0: አዎ እንግዲህ በዛው በመካከለኛው ምስራቅ ዙሪያ ነው እንደው በሰፊው የተነዋል። ጧትም ከስንሰነብትም የሶስቱ ሀገራት የተፈራረሙት የመከላከል ስምምነት ሌላ ሀገራት የሚቀላቀላሉ እየተባለ ነው እና ሳውዲ፣ ቱርክና ፓኪስታን ያደረጉት ስምምነት እንደው ለእስራኤልም ሆነ ለአሜሪካ ስጋት ይፈጥር ይሆን ወይ? ይሻየው ባጭሩ ምን ይመስላል?
2: ይህም በቀጥታም ሆነ በተዘዋዋሪ በዚህ በምንኖርበት መካከለኛው ምስራቅ የአረብ ሀገራት ደህንነት የመከላከያ የቃል ኪዳን ስምምነት ከትናንት ወዲያ አረብ በሳውዲ አረቢያ ተፈራርመዋል። ሶስቱ ሀገሮች ሳውዲ አረቢያ አስተናጋጇ እንደ ቱርክ እና ፓኪስታን ፈርመዋል። የጋራ ለመከላከል የውጭ ጠላትን በአንድ ላይ ለመከላከል የሚል ፈርመዋል። ከሶስቱ የአረብ ሀገራት መካከል አንዷ ፓኪስታን የኒውክሌር ቦምብ ባለቤት ያለባት ሀገር ናተኝ። አሁን ሌሎችም ተጨማሪ በዚህ መካከለኛው ምስራቅ የሚገኙ በዚህ ማህበር ልበለው በቃል ኪዳን እንዲቀላቀሉ ጥሪ እያስተላለፉ ናቸው። በሰሜን አፍሪቃ የምትገኘው ግብጽም እንድትቀላቀል ጥሪ ተላልፏል። ምን እሷ ብቻ ሌሎችም የአካባቢ ሀገሮች እንዲቀላቀሉ ጥሪ እያቀረቡ ነው። ይህ ደግሞ በቀጥታም ሆነ በተዘዋዋሪ ለእስራኤልም ሆነ ለአሜሪካ በዋናነት አሜሪካ በመካከለኛው ምስራቅ የምታደርገውን ወታደራዊ እንቅስቃሴ ለመግታት ተጽዕኖ ለማሳደር በሚል የተነሳ የታቀደ ሀሳብ ነው።
0: አዎ ሰጠኝ፣ እንዴት ነው ይህ ነገር? እንዴት አየኸው? ዞሮ ዞሮ ለእስራኤል ስጋት ይሆን አሜሪካም እየተባለ ነው። እንዴት አየኸው?
1: በሁለት ሁኔታ ነው የምመለከተው ይሄንን የሳውዲ ቱርክና ፓኪስታንን የደህንነት ስምምነት። የመካ የደህንነት ስምምነት ነው የሶስትዮሽ። አንደኛው ከኢራን አንጻር ነው። ከኢራን አንጻር እንግዲህ በለፈው ጦርነት ሳውዲንም ቱርክንም ያጠቃችበት ሁኔታ አለ። ቱርክ ላይ እንደው ብዙ ባይሆንም ሳውዲ ላይ ብዙ ጥቃት ፈጽማለች ኢራንና ያንን ለመከላከል መስሎ ይታያል። ካሁን በፊት የነበረ ነው በፓኪስታንና ሳውዲ አረቢያ የነበረው ከአንድ አመት በፊት ነበር። አሁን ቱርክ ነው የጨመሯት እንጂ በሁለቱ ሀገራት መካከል ከአንድ አመት በፊት ነው የተፈረመው። አሁን
0: ግብጽም አሁን ተጨመራለች ማለት ነው።
1: አሁን ይሄኛው ዋና አላማው መስሎ የሚታየው አሁን ለምሳሌ ኢራን አጣጥሏለች ይሄ ፍሬ የሌለው ስምምነት ነው ምንም ውጤት አያመጣም እንደዚህ ከሚያደርጉ እያንዳንዱ ሀገራት ራሳቸውን ቢያጠናክሩ የተሻለ ነው አንዱ ሌላውን ከመማጸን ነው ያለች። እንግዲህ ኢራን እሷንን ወደ እሷ ጣት የቀሰረ መሆኑን በማየት ነው ኢራን ያጣጣለችው። በሌላ በኩል ለእስራኤል ግን አደጋ አለው ምክንያቱም ከቱርክ ጋር ሲነጻጸር እንደገና ደግሞ ሳውዲ አረቢያ ከእስራኤል ጋር የሰላም ስምምነት እንድትፈርም ጥረት እየተደረገ ባለበት ሁኔታ ቱርክ እና ሳውዲ አረቢያ ከፓኪስታን ጋር መፈራረማቸው ለወደፊት ችግር ሊፈጥር የሚችል ነው። ምክንያቱም የቃል ኪዳን ሀገር የሆኑ በሚሄዱበት ጊዜ አንዱ ሌላውን እንዳይጎዳ ጥንቃቄ ስለሚያደርግ ለእስራኤል ደግሞ መጥፎ ጎን ያለው ነው። ነገር ግን ሶስቱም ሀገራት ከአሜሪካ ጋር ጥሩ ግንኙነት ያላቸው በመሆኑ ቢፈራረሙም ብዙ ውጤት ሊያመጣ ይችላል። እስራኤል ላይም ጉዳት ሊያመጣ የማይችልበት ሁኔታ ሊኖር ይችላል። ለጊዜው ግን ለወደፊት መታሰብ ያለበት ነው። በአንድ በኩል ለራሳቸው ደህንነት ሊሉ ይችላሉ። ምክንያቱም በአሁን በፊት በትክክል እንደተፈራረሙት ቢሆኑ ኑሮ ሳውዲና ፓኪስታን እንደተፈራረሙት ከአንድ አመት በፊት አንድ ሀገር ሌላው ከተነካ አብሮ በጎን እንዲቆም የተባለው ነገር አልሰራም። ምክንያቱም ሳውዲ ስትጠቃ ፓኪስታን ከጎኑ አልቆመችም። እንዲያውም አደራዳሪ ሆና ነው የመጣችና ከዛ የሚያልፍ መስሎ አይታይም ለጊዜው ሲታይ። ነገር ግን እየቆየ ሲሄድ ደግሞ የራሱ የሆነ ተጽዕኖ ሊፈጥር ስለሚችል እስራኤል ነገሮችን በትኩረት ማየት ያለባት ነው መስሎ የሚታየኝ። ወርቅነሽ
0: ጥሩ። እንግዲህ በሂደት ይታያል ሁሉም ነገር እንደምንለው ሁሌ። ወደሚቀጥለው ዝግጅት እንለፍ ካለን ጊዜ አንጻር አድማጮችን ለመቀበል እንግዲህ ያለው ጊዜ እነሱ ነው።
2: ጥሩ ሆነ
1: ሙዚቃ መሸጋገሪያ ሙዚቃ

0: በመቀጠል ወደ እናንተው ይሳምንታው ይተሽጋገር መስመን ላይ አድማጭ አለን። ጤና ይስጥልን።
1: ጤና ይስጥልን ሻዋቶ እንደምን ዋላችሁ?
0: ደህና ነን
1: አድማጮች፣ እንዲሁም የሬዲዮን አሰራጮች በሙሉ
0: ሰላምታ ደረሰለሁላችን። እናመሰግናለን። ማንን በል?
1: ባበይ ነኝ።
0: አቶ ባበይ?
1: አቤት።
0: ደንበኛ ደህን ማለት ይቻላል አደለ አቶ ባበይ?
1: እንግዲህ እንደዚያው እየሆነ ነው።
0: በጣም ጥሩ፣ ቀጥልበት። እሺ፣ እንግዲህ ለዛሬው ያለ አስተያየት ምን ይሆን?
1: ለዛሬው እንግዲህ ወቅቱን በተመለከተ ነው። እንግዲህ ወደ 3 ሳምንት ነው የቀረነ የቤት ሰፈር።
0: አዎ።
1: ምንም ምን የቤት ወይም ደግሞ አስተማሪ ባልሆነም የልጆቻችን ጣፈንታ
0: የወላጆች የልጆች አባት ነኝ ይበለን።
1: አዎ፣ የልጆች አባት እንደመሆን ይመጣል። እንግዲህ 3 ሳምንት ቀርቶናል። ስፋሪሙ ቲኩ ሁሉ ይገዛል። ምናልባት አክሻ በአሁኑ ሰዓት ባናስተካክል በኋላ ልጆች ወደ ትምህርት ገበታ በሚሄዱበት ሰዓት ትንሽ ችግር እና ወይም ደግሞ የልጆችን ሞራን ስለሚነካ ታሁኑ ቤተሰቦች እንድናዘጋጅ ነው ጥያቄ።
0: በጣም ገንቢ ጥሩ ነው። እንደወላጅ ልጆች እንዲማሩ ጥሩ ዜጋ እንዲያውቁ እንዲበለጽጉ የሁላችን ብሩህ ተስፋ ስለሆነ አስቀድሞ ትምህርት መሳሪያዎችን ማዘጋጀት ጊዜው ሲቀርብ ተፈት ትምህርት ቤቱ መስከረም አንድ ቀን አዲስ የትምህርት ዘመን ሲከፈት ብቻ እንትን ከማለቱ ከውዲዮ ማዘጋጀት ጥሩ ነው ያልከው በጣም ጥሩ ሀሳብ። ከልብስ ከጽፈት የትምህርት ቤት መጽሐፍትም ደብተሮችም እስክርቢቶም ወዘተርፈ ሆነና አልባሳትን በተመለከተስ ምን ትላለህ? ስለ ልብስ
1: እንግዲህ በአልባሳቱ ምክንያት እያንዳንዱ ቤት ሰፈር የተለየ ስም አለው። ያን ሄደው ገዝተው ቁልጻውን ገዝተው ወይም ደግሞ ስሙን ማጻፍ ይችላሉ። የከሌ ቤት ሰፈር ሲሉት ያንን አውጥተው ይሰጧቸዋል። ከዚያ ከመሆኑ በፊት አስቀድሜ ለመናገር የምፈልገው ከውጭ ቤት ሰፈሩ ስፋሪም ከመግዛት ከውጭ የሚገዛው ብዙ ገንዘብ ስለሆነ ከሰፈሩ ውስጥ ያው ስፋሪሙን ያመቱን ከዚያው መግዛት ገንዘብ መክፈል ያስፈልጋል። ከውጭ ብንገዛው ብዙ ገንዘብ ነው የሚያስፈልገው። ከዚያ ከማድረጋችን በፊት ከቤት ሰፈሩ ከዚያው የሚከፈል ነገር ስላለ ያን ከፍሎ ከአንድ ሺህ በላይ እስከ 1500 2000 ድረስ ይደርሳል በውጭ የምንገዛቸው ስፋሪሞቹ። ከዚያው ግን ብንገዛቸው በዛ ከተባለ 10 በዛ ከተባለ ከ350 እስከ 400 ነው።
0: መዋስ መሰለኝ ባለሳሳ።
1: አዎ መዋስ ነው። ያን ያህል ከምንገዛው የአንዱ አመቱን ገዝተን ለሁለተኛ አመቱ አይጠቅምም። ያው የሚጠቀምበት የለም። ትንሽ ልጅ ያለው ግን እዚያው ቤት ሰፈር ከሆነ በዚያው ይቀጥልበታል። ግን ያ ከመሆኑ በፊት ክህዶ ከቤት ሰፈሮች ከማስከራዎች ጋራ ከመምህሮች ጋር አሁን በሰሞን ከፍተው እየጠበቁ ነው። ኑና እንትን ስፋሪ የምትወስዱ የምትመዘገቡ እያሉ እየጠየቁ ነው። በዚያን ሰዓት ወላጆች ሄደው በአሁኑ ሰዓት ይሄን ነገር እንዲያስመዘግቡና ወይም ደግሞ ያንን ስፋሪሙን እንዲከፍሉ በቀላል ገንዘብ ለማለት ፈልጌ ነው።
0: እንዴ በጣም ግሩም። ይሁን ያህል ገንዘብ ወጪ ብዙ ገንዘብ እንትን ከማለት በአቅማችን ጥሩ ምክር ነው። በኢኮኖሚ አንጻር እውነትክን ነው።
1: አዎ። ምክንያቱም አሁን ትንሽ ከዚያ ሄደን 1000 2000 ከምናወጣው ያንን ቀንሰን ለቤት ሰፈር ኩልጻ መግዛት ያስፈልጋል። እና ላይም ደግሞ አዲስ አመት ሲጀመር ያው አዲስ ጫማ ይላሉ። ያንንን ሁላ ይሸፍንልናል ለማለት ፈልጌ ነው።
0: በጣም
1: እና ወቅቱ ነው ይሄ ወቅቱ ስለሆነ ወላጆች ይሄን ነገር መቼም አንዳንድ ወላጆች ችግር ያለ ካለ ከቤት ሰፈር ያልተመዘገበ ካለ በየአካባቢው ላሉት ሀበር ማጻ አስቀድማችሁ ኋላ ልጄ ሳይገባ ቀረ ከማለት አንዳንድ ደግሞ በጎ አድራጎት የሚረዱ ድርጅቶች ወይም ደግሞ ሰዎች አሉ የቋንቋ ጥረት ያላቸው የደወሉ ቢናገሩ ለዚያ ለመርዳት ሁላችንም ዝግጁ ነን
0: በጣም ግሩም
1: ለማድረግ ማለት ነው
0: ባባ ያሁን ወላጅ
1: መተገቡ እንዳይቀሩ
0: ወላጅ ባሁን ሰዓት ሬዲዮን የሚያዳምጠን አንተ የሚያዳምጡ አሉ ወላጆች አሁን መጽሐፍ ለመግዛት አሁን በቅን በቅናሽ ዋጋ አለ ሲባል ዝም የሚል ወላጅ ያላይ መስለኝም ብዙ ገዘብ ወጭ ማድረግ አይፈልግምና መረጃውን ሰምቶ ነገ ዛሬ ሳይል ባስቸኳይ ሄዶ መግዛት በየትምርት ቤቱ እንደዚህ አይነት አጋጣሚ አለ ብለናል እናመሰግናለን
1: አዎ አመሰግናለሁ እኔም የነድል ስለሰጣችሁኝ መልካም ቀን ይሁንላችሁ ሸዋቶ መልካም ሳምንት
0: ሸዋቶ ፋቶ ባባይ ደናውን አሁን ወደ ቀጣይ አድማጭ ስናልፍ መስመር ላይ ያለ ጤናስጥልን
2: ጤናስጥልኝ መልካም ሳምንት ከወዲሁ ምን ታመረት ሰው ከ ከካዩት ማለት ነው
0: ወይዘሮ ምን ታመር
2: አቤት
0: ደምበኛ አድማጭ ገንቢ ሐሳብን በማቅረብ ረገድ በቃ እንዲያ በቀጣይነትም ለምታደርጉ ትብብር በጣም እናመሰግናለን ከሰሜኑ ክፍለ ሀገር አይደለ
2: አው በክራይት ማለት ነው በኪሪያት ሙስኪን ኸይፋ ከተማ በሰባ ነው ማለት ነው ያው እዛ ነኝ በሰሜኑ አካባቢ ነኝ እኔም ከልብ አመሰግናለሁ ያው በየጊዜው ማለት ነው አሳማችን እንድናራመድ ለምታደርጉት ትብብርና እንዲሁም ለምትቀበሉን ማለት ነው ከልብ እናመሰግናለን እኛም ያው የናንተም ጭምር እንትን ስለሆነ ማለት ነው
0: እሺ በእውነት አሁን ባንቺ አስተያየት እንግዲህ እዚህ ጋር በተያዘ ያለሽና አስተያየት ደግሞ ለመስማት በጉጉት እየተጠባበቅን ነው
2: አመሰግናለሁ ከበመቀጠል ማለት ነው ለወርቅነሽ ለሰጠኝም እንዴት ዋላችሁ ላለው በዚህ አጋጣሚ ለአዳማጮችም ማለት ነው ከዛ በመቀጠል ግን ያው ሁለት ነገሮችን አጠራጥር አድርጌ መመልከት ፈልጋለሁ አንደኛው ያው ከፊታችን የነበረው ሰውዬ እንዳለው ማለት ነው ስለ ልጆችን በተመለከተ የትምህርት መሳሪያዎችን ምን መደረግ እንዳለበትና እንዲሁም ደግሞ ሙቀትን በተመለከተ ያው አሁን ላይ ያለንበት ሙቀቱ ጊዜው ማለት ነው በጋ ላይ ስለሆነን ማለት ነው ያው እንግዲህ ትንሽ አጠርባለ ማለት ነው መመልከት ፈልጋለሁ ማለት ነው
0: ለተናባቶ ባበይ ለተናገረው ንግግምቢ በኋላ ማጠናከሪያ ነው ማለት
2: ማጠናከሪያ ነው እነት ለመናገር በጣም በደንብ ነው የተናገረው ማለት ያው ይውላችንም ማለት ነው ወላጆች ከመሆናችን አንጻር ማለት ነው ሁላችንም መጨነት ማለት ያለብን ነገር ነው ማሰብ ያለብንና ያው ሁለት ሳምንት ነው የቀረን ማለት ነው ወጊዜ ብዙ ጊዜ እየቀረ አይደለም ማለት ነው ካሁን ጀምረን ሁሉን ነገር ብናስተካክልና ብንል በጣም አሪፍ ነው ብያስባለሁ ያው አላደል ክረምት ይሄው አሁን ትምርቱም ሊጀምር ወደ ሳምንት ነው የቀረውና ሁላችንም እንትን ማለት አለብን ማለት ነው ማሰብ አለብን ማስተካከል አለብን መጻፎችን ቢሆን መሳሪያዎቹ መጻፊያዎች ሁሉም ነገሮች ነገሮች ማለት ነው ካሁኑ መዘጋጀት ያለበትና ያው ቢዘጋጅ በጣም አሪፍ ነው ሁላችንም እየተዘጋጀን ስለሆነ ማለት ነው
0: በጣም ግሩም ወዘሮ ምን ታመር አሁን እንደ ወላጅ ወነሽ ነው እንግዲህ ሐሳብሽን ያጋራሽ ያለሽውና አሁን መስከረም አንድ ቀን አዎ ወደ ከሶስት ሳምንት ያነሰ ጊዜ ነው የቀረን ዛሬ ኦገስት ነሐሴ 9 ቀን ላይ ሆነን እንግዲህ መስከረም አንድ ቀን ሲወል አዎ ወደ እንግዲህ ሶስት ሳምንትን በለው ግቀን ይበራል አሁን በዋናነት እንግዲህ ታውን ቀደም በመስከረም አንድ ቀን በሚሆንበት ጊዜ በበጋ ወራት ረፍት የሰለበቱ ተማሪዎች ወደ ትምህርት ይመለሳሉና እንዳንቺው በኋላ በትምህርት መክፈቻው ቀን ምን ማድረግ አስቀድሞ ምን ታስቢያለሽ
2: አው በነገራችን ላይ ያው እኔ ያው ወላጅ ነኝ የሁለት ልጆች በሰፈር ይማራሉ ማለት ነው ያው አዲስ ጀማሪም ሊኖሩ ይችላሉ አንደኛ ከፈል ወይም ደግሞ ጋን ላይ ብዙ የሚጀምሩ አሉ ማለት ነው ያው ከሁለት ሳምንት ከሶስት ሳምንት በኋላ ማለት ነው አዘ ምን ማድረግ አለብን የሚለው ያው ለምሳሌ ማለት ነው የመጀመሪያ ጊዜ ሲሆን አዲስ ነገሮችን ማለቴ እንዴት ነው ሁሉ የመጀመሪያ ሲጀምሩበት ልጆች ሲጀምሩ ሳይሆን አላ አይደለም ለምሳሌ በሚጀምርበት ጊዜ የኛ ልጆችም የነበሩትም ሆነ በቤተሰብ ወይም ደግሞ በጋኔም በማኦንም ሆነ ማለት ነው ሲጀምሩ የመጀመሪያ ቀኖችን አንድ አዲስ ልብስ እንደ ማለት አለባቸው ልብስ በቢያንስ የመጀመሪያ ቃዎችን ልብስ መገዛት አለባቸው ጫማ አለ ሂቲ ካለ ብዙ ነገር አለና እነኝ ነገሮች ማለት ነው ካሁን ብናስተካክል በጣም አሪፍ ነው ለምሳሌ እኔም ያው ያስተካከልኩኝ ስለሆነ ማለት ነው ያው ካሁን ጀምሬ ያው በእግዚአብሔር ዳታ ማለት ነው ያስተካከልኩኝ ስለሆነ ሁላችንም ብናስተካክል በጣም አሪፍ ነው ያስባለሁ ያው አቤት
0: ጥሩ በጣም የትምህርት መሳሪያዎችን ሁሉን ቅድም አዘጋጅተ አስፈላጊ ነው ደግሞ ወደ ትምህርት ሲመለሱ እነዚህ ታዳጊ ልጆችም ተማሪዎቹ እንግዲህ እንደወላጅ አው እንዳልሽም ወላጅ ነኝ ልጆችሽ በትምህርት ቤት አንደኛ ደረጃ ነው የሚማሩ ልጆችሽ
2: አንደኛ ደረጃ ነው የሚማሩ የዋስ ስድስተኛ ክፍል ትልቋ ማለት ነው ወደ ስድስተኛ ክፍል ትሄዳለች ማለት ነው አሁን ለሚቀጥለው ትንሽቱ ደግሞ ያው ወደ ሶስተኛ ክፍል ትሄዳለች ማለት ነው ስለዚህ አንደኛ ደረጃ ናቸው ማለት ነው
0: ካውዲዮ ደግሞ አንድ ወላጅ የልጆችን ስንቅ ወደ ትምህርት ቤት ሲሄዱ ቁርሳቸው የሚታሰብበታል አይደል
2: በጣም ቁርስ አለ ብዙ ነገር አለና የሚታሰቡ ነገሮች ብዙ ነገሮች አሉ መቋጠሪያ የምሳ መቋጠሪያዎችም አሉ እነሱ ምንት ማለት አለባቸው ውሃም ይዙባቸው ብዙ ነገሮች ለምሳሌ ማለት ነው በየጊዜው ማለት ነው በየአመቱ ያው መምሮች የተለያዩ ይሆናሉ በዛን ሰዓት ደግሞ ሂዶ መተዋወቅ በዛውን ቀን ማለት ነው ያው ብዙ ትምህርት ስለሌለ አዘዘውን ሰዓት ደግሞ ወላጅ አብሮ ሂዶ ገብቶ ማየት መምሮችን ሁሉ ነገር እንትን ማለት መመልከት ምናምን በጣም አሪፍ ነውና ከወዲሁ ሊታሰብበት ይገባል ማለት ነው
0: ትምህርት ቤቱ ከመከፈቱ በፊት የተወሰነ ቀናት ሲቀረው ወላጆች ይጠራሉ አይደል ወደ ትምህርት ቤቱ ሄደው ከአዳዲስ መምራን ጋር እንዲተዋወቁ
2: ናሆን አዝ እንደዛስ ሊዋን ስለሚችል ማለት ነው ከነዛ ነገሮች አሁን ለምሳሌ ብዙ ጊዜ የኔ ልጆች አሁን ለምሳሌ የሚማሩበት አንድ ትምህርት ቤት ስለሆነ ያው እስከ ስድስተኛ ክፍል ድረስ አንድ ትምህርት ስለሆነ ማለት ነው የሚማሩበት ያው ብዙ ጊዜ ቀደም ብለው አይጠሩም በርግጥ ግን በአንደኛው ቀን ግን አብሪያቸው ሄዳለሁ አብሪያቸው ሄድና አዘ መምሮችን ተዋወቃለሁ ብዙ ነገር መለከታለሁ ምናምን ማለት ነውና ሁላችንም እንደዚህ ማድረግ ይገባናል ለምሳሌ አዲስ ጀማሪ ከሆነ ግን አንደኛ ክፍል ወይም ደግሞ ለምሳሌ ጋኒ እንደዚህ ምናምን ነገር ቢሆን ከሆነ ደግሞ ቀደም ብለው ይጠራሉ በዛን ሰዓት ማለት ነው ሄዶ መተዋወቅ መጠየቅ የልጅን ግብር ማስረዳት እነኝ ነገሮች ማለት ነው የወላጆች ኃላፊነት ነው ማለት ያው እኛ አይደለን መምር መሆን ያለብን ከመምሮሽ በፊት ማለት ነው መምር መሆን ያለብን እኛ ስለሆነ ማለት ነውና አዚህ እንደዛ አድርጎ አንተ ማለቱ በጣም አሪፍ ነው
0: ወላጅ ምን ታምር አስረሳው እጅግ በጣም እናመሰግናለን ለሰጠሹ አስተያየት እናመሰግናለን ሸባዋቸው
2: አንድ ርስ ነበረኝ አበል ተውኩት መሰለ ያለን በሌላ ቀን ደግሞ ይወገባለው
0: ወደ ሮብ አካባቢ ብንስ
2: ሙቀቱን በተመለከተ ብዬ ነበረ አዚ በሌላው በሮብ አካባቢ ምናምን ገባለው መልካም ቀን ሸባዋቸው አመሰግናለሁ
0: ይሄው መዘገብን እኮ ደና ቆይታ ወደ ቀጣዩ አድማጭ ተሸጋገርን መስመር ላይ ያለን ደና ስትልን
3: አብራስተልኝ ሻያው ስጦታው ነው እንደምን አለ
0: ኦ አቶ ስጦታው ፈረደ እንዴት አለ
3: እግዚአብሔር መስገን ደና ነኝ ለአምላክ አይክፋው
0: የፍርድ ቤት በትርጎማ ባለሙያ ደና ነህ
3: አዎ ያው ቅድም ሰራተኛ ነበር
0: ተሳስቼ ከሆነ ይቅርታ
3: አልተሳሳትኩም ያው የግል ድርጅት ስለሆነ በእነሱ ስም ነው የምጠራው አብዛኛውን ለዛ ፈልጌ ነው
0: በጣም ግሩም እሺ እንግዲህ አቶ ስጦታው ፈረደ
3: አዎ አሁን ወደዚህ ሬዲዮ ገበያልኩት ያው የኛን በረሰብ እና ማበረሰብ ሲያጋጭ ሰነበት አሁን በማጋጨት ላይ ያለ ጉዳይ አለ አሁን ጥያቄ ቀጥታ ለቤተ ክርስቲያኗ ነው ኢየሩሳሌም በቲክቶክ ማማኞቻችን ያሳደዱ የሚል ስማቸውን ሳይገልጡ አንዳዛውን ተናግሯል በየዋትሳቡ በየቲክቶኩ ይሰራጫል እና የኔ ጥያቄ እንግዲህ ያው አንዳንዴ አመት በዓል ሲመጣ ያው የኢትዮጵያን ያለውን ግንኙነትና የባህሉን ሲገልጡ አሁን በዚህ ጉዳይ የሚሰሙ ከሆነ
0: ምንድነው የስም አጥፊነት ነው በቲክቶክ አማካኝነት በጣም እንዴት ነው በምን ይዘቱ ምንድነው እኔ አልሰማሁትም ይቅርታ
3: አዎ ይዘቱ ለምሳሌ አሁን በእኛ በኩል ወደ ቤተክርስቲያን ሄዱ እስራኤል ነው መታወቂያቸውን ተቀብለው ወይም ተጋብተው መተው መብታቸውን ካሟሉ በኋላ ወደ ቤተክርስቲያን ሄዱ ተብሎ ህዝቡ እየተዋጋነ ያለ እንደዛ ሰዎች እንዲታቀቡና ከህብረተሰቡ ጋር ተዋውደው እንዲኖሩ በዚህ በተመለከተ አባቶች አዛውንት ቄሳውንቶች በሰባተኛ ወር 19 ቀን ሰላማዊ ሰልፍ ነበር ያንን በተንተራሰ ነው የተናገሩት ራሱ ሃይማኖት መሪ ሆኖ አላቅም ስማቸውን ማልጋለጡ ግን ያው አማኞቻችን ያሳደዱብን በሚል ነው እና እኔ በኢትዮጵያ እንደምታውቀው ሁሉ ትምርት ቤት ተማተብየ ተጠርቼ ሄድኩኝ ቤተክርስቲያን አይኔ ብራኔ ባጣው ግዜ ይማርተ ብሎ አሁን እንዴት ተጠየቁ ጥያቄ እሄ ልጅ ከኛ ከመጣ ወደናንተ ቤት አይመጣም መማር ይማራል ግን ወደናንተ ቤት አይመጣም የሚል እኔ ጥያቄ ደግሞ አሁን ከኛ ጋር ይያሉ ቤተክርስቲያኗ የምትቀበላቸው ከሆነ ትክክለኛው የሃይማኖት አመራር እየመሩ ነው ወይ ጥያቄ እኔ ለምሳሌ የስጦታው በዘሬ አሚኛ ይዱኛ ተቀመጥኩ ለምን ቢጀሰር ኑሮ እንዴት ነው የነፍስ አባትስ ማን ነው ከማን ጋር ነው የምትኖረው ማህበራዊ ኑሮስ ምን ሆነ እንዴት ነው ብሎ ሳይጠይቁ ነው የሚቀበሏቸው እነዚህ ሰዎች እኮ ሁለት ያት ጎመን ይሆኑ ነው የሚኖሩ ከኛ ጋር ነው
0: ስጦታው ፈረደ
3: አቤት
0: በኦሪት መጽሐፍ በይሁዳ ሃይማኖት የነፍስ አባት መኖር ያስገድዳል ወይ እኔ እስካሁን አላገኘሁም ይቅርታ አርግልኝ የነፍስ አባትነት ላይ በዛ ላይ ከምን የመጣ ታሪክ ነው ይሄ የሃይማኖት የነፍስ አባትን በሚለው ሁኔታ እስካሁን በጣም ብዙዎችን የሚያጠያይቅ ሁኔታ ነው
3: እንግዲህ
0: ስርዓቱ የነበረ ነገር ነው ግን ከምን እንደመጣ ደቡ አልገባኝም እሺ
3: እኔ ባደኩበት ማለት በእኔ እይታ የነፍስ አባት ሃይማኖት እንዳጥስ በሃይማኖት እንድትኖር ችግር ሲመጣ በሃይማኖት ነገሩ እንዲፈታ በእኔ እይታ ባደኩበት ቤተሰብ የሃይማኖት መሪ ነፍስ አባት ማለት አንተ ስህተት ሰርተህ ከሆነ በይቅርታ የምትጠይቅበት ሂደህ በሐሰት እንዳትመሰክር ወሬቱን እንድጠብቅ የሚያደርግ ነው በእኔ እይታ ነው እንግዲህ ሌላ ትንታኔ ሊኖረው ይችላል ግን አንተ ሌላ ቦታ ሃይማኖት ወደ ስትመለስ አይ እንግዲህ የነፍስ አባቱ ነይ ወደ ነበርኩበት ሃይማኖት ያኔ ተሳስቻለሁ ተመልሻለሁ ብሎ ያ ሰውዬ ምሎ ተገዝቶ ወደ ነበረበት ይመለሳል ሌላም ከሆነ ደግሞ እንደዛ ነው እና በዛ መልኩ ነው መሪም የጠቅላላ ያ የነፍስ አባት ማለት ሃይማኖቱን እንድጠብቅ የሚጠብቅ ማለት ነው መከረ የሚሰጥ እንደማለት ነው
0: አዎ እንደዛ አዎ ይባላል እንግዲህ ራብም ይባላል
3: አዎ ራብ ያው ነው ሁለቱም የተያዙ ነው የብራስት ቃላት መሆኑ የሁለቱም አንድ ነው መሰረቱ እና ግን የኔ ጥያቄ ነው ማተኩረው እኛ ተኛ ጋር ተዋውዶ የሚኖሩ ሰዎች እህቶቻችን ስንት ቅዱስ ሰዎች አሉ በሐሰት ማንዳንዴ ስማቸው ሚነሳ ሊኖር ይችላል ያንንም መሆን የለበትም ነገር ግን እኔ ልጄን ዛሬ ቅዳሜ ባር ሚጽባ አድጌ ሻባት ብዬ እሁድ ማልዳ ሌላ ቦታ ወስዶ ከሆነ ይሄ ልጅ ምን አይነት ህይወት ነው የሚኖረው ነው ሁለተኛ ቦታ ነው የሚዘፍነው አይቻልም እና ግን የኔ ጥያቄን ቀጥታው ለቤተ ክርስቲያኗ ነው ወይተክርስቲያኗ ይሄን እንዴት ነው የምትቀበላቸውስ እንዴት ነው የሚለውን የሚያዳምጡ ከሆነ በራዲዮ ገብተው አመት ባል ሲመጣ ብሯችን እንደሚያደርጉት በራዲዮ ገብተው ግለጣ ቢያደርጉ ደስ ይለኛል
0: ጥሩ የሚያዳምጡን ከሆነ ምናካደው የሚያዳምጡ ከሆነ ከነሱ
3: ያዳምጣሉ ብዬ አምናለሁ
0: ምላሽ ከነሱ እንጠብቃለን እንግዲህ እኛ አይደለም መልስ ምን ሰጥህ አይደለ
3: አይደለም ለን ጠያቀው ለነሱ አንዳንዴ አመባም ባል ሲመጣ ይሄን ሬዲዮ መስራቀ ጠይቀው ቡራኬ ያደርጋሉ ቡራካችሁ ተቀደሰ ነው ግን ለዚህ ማብራሪያ ቢሰጡ ምናልባት ለሚሳሳቱ ሰዎች ትምህርት ይሆናል ለማለት ፈልጌ ነው
0: አንተ አቶ ሶታው ወደ ቤተ ክርስቲያን ደነበር አንተ ምንድነው
3: ወልጅነት ይወል ወልጅነቴ ያው አካባቢ ጎረቤቶች ነው እና አንድ ያን ብራን ልጅ ያጣ ብዙ ጊዜ ቤተክርስቲያን ልጆች በረክርስቲያን የሚማሩት አሁን አንድ ሰው መጣና ይማር ከኛ ጋር አሉ አርነ አየነ ዋልነ ምን አለ ደረገ አይ ያላፊው መጣ ይሄ ልጅ ከናንተ ስለዚህ ሲማር ሆሎ ከናንተ መጥቶ አይገባም ሃይማኖት እንደዛ አይደለም ማኛ ጋር መቀመጥ አለበት ወይም ደግሞ ክርስቲያን መሆን አለበት የሚል መልስ ተሰጠ በዛን ጊዜ አያቴ በጣም አከራሪ ነበረሽ ካኪ ዘራፋለሽ ነገሩ ቀረ እና አሁን ይሄን የተከስኩት ለምንድነው የሃይማኖት መነሻ የቤተ ክርስቲያን ሃይማኖት ምቁ ተከበረ ነው ስነ ስርዓት አለው የነሱም ቢሆን መነቂያ አይደለም ጭራሹ
0: እሺ እንግዲህ ለቀራነሳው ጥያቄ አሁን እንጠብቃለን አቶ ስጦታው ፈረደ እናመሰግናለን የሃይማኖት ክርክር ቀላል አይደለም በእውነት ሰላም እንዲሰፍን በህዝቡ መካከል በተለያየ ሃይማኖት የሚከተል እንዳምልኮቱ እንዳለ ሆኖ በእኛ መካከል ግን እንደዚህ አይነት በእውነት መረቃ መረንት ማለት ጥሩ አይደለም ሰላም
3: ያው ሃይማኖት አሁን የሃይማኖት ብዙ ነው መሰረት ለነገር ግን አንተ የትኛው አኔ ጋር ሆነ አኔ ጋር ዛሬ ቅዱስ አድርገ ነገር ለአቦታም እንደ ሃይማኖት አይባልም ወይ ማወናበት ወይም ደግሞ አንተ በመጣህበት የሥራን ሃይማኖት የተቀበልከው ነው ልብ አልተቀበልከው ለጥቅም ነው ማለት ነው ገብቷል
0: ግልጽ ነው አስተያየት ግልጽ ሆነ
3: እሺ
0: እሺ መልካም ቀን ወደ ቀጣይ አድማጭ ስናልፍ ሃሎ ጤና ይስጥልን
4: ጤና ይስጥልን
0: አብሮ ይስጥን ማንን በል
4: ሰለሞን ኢያሱ
0: አቶ ሰለሞን ኢያሱ ከአፉላ ባንሳሳት
4: አዎ ለክ ነው
0: እሺ ሰላ አቶ ሰለሞን እንዴት ነህ ደንበኛችን ነህ ማለት ይችላል
4: እንዴት አላችሁ አቶ ሻያው አቶ ፍለጤ ወይዘሮ ወርቅነሽ እንደዚህ ማድማጮች እንዴት ሰነበታችሁ
0: እሺ መልካም ሳምንት ይወደልን እንደ ባለው ጊዜ እንድንጠቀምበት ያለህን አስተያየት እስኪ አቶ ሰለሞን
4: እኔ እንግዲህ ያለ አስተያየት ጽዮን ኢየሩሳሌም የሆነው ያልሆነው ሁላው ጮኛሽ ነው የሰማንያው ባለሽ ወንድ ማን ሊሆን ነው እያልኩ ስጀምር እንግዲህ ምርጫው እየተቃረበ ነው ከምርጫው በፊት ሁላቸውም ተስማምተው የሆነ ህገ መንግስት ቢያጸድቁና ለወደፊቱ ቋሚ አንድ ሰው ህዝቡን አሳምኖ ተመረጠ በኋላ ተቃውሞ ሰዓት ውስጥ በሚደርስ ሲቪታ በዚህ ውጣ የሚለው የሚቆምበት ህገ መንግስት በአንድ ላይ ሆኖ ከምርጫው በፊት ቢያቆሙ ለህዝበ እስራኤል ለተመራጩም ክፍል አመች ይሆናል የሚል አስተያየት አለኝ።
0: አዎ እውነትህን ነው የሙናስተን ነው ብዙ ጩቶዳዳሪዎች ስላሉ እንዲያሸንፉ ሁላችን ፈልጋለን የክነሴት የመደንገጃ ምክር ቤት ሚኒስትሮች የካቢኔ ሚኒስትር አመራሮች እንዲሆኑ የሁላችን ፍላጎት ነው ያለ አሁን እነሱ ግን አንድነትን የሆነ ደምብ ህገ መንግስት ነው ያልከው በዛብ ተገናኝተው ተሰባስበው አንድ የሆነ መግለጫ አንድ ስምምነት ያወጡ ይያልከን ነው
4: አዎ እድል ያለው አሳምኖ ከተመረጠ በኋላ ሌላው መፍሪያ እንዳይሆነው ግዚያት ሲደርስ በየጊዜው ተቃውሞና ሽብጥቃ እንዳያቀር በህግ ተደንግጎ ተመስርቶ ቢቆይ ለአገዛዝ ይመቻል ለህዝቡም የተመቸ ኑሮ ይሆናል የሚል ሀሳብ ስላለኝ
0: ጥሩ ሀሳብ ነው ግን የሮታ ዓለም አመለካከታቸው የተለያየ ይሄን የፖለቲካ ዓለም ስንል የቀኝ ክንፍ ሪዮተ ዓለም አመለካከት ያለው የቀኝ ክንፍ ሪዮተ ዓለም የሚከተል ብለን ስንል ምን ማለት ላንተ ምን ይገባሃል ምን አይነት የፖለቲካ አካል ይመስልሃል ሰለሞን የግራ ክንፍ ደግሞ አለላኛው ተቃራኒ አለ እንዳንተ ምን ይመስልሃል በሁለቱ አቅጣጫዎች
4: እይታው እንግዲህ የግራም ሆነ የቀኝ ለመመረጥ ያው አምዛኛውን ህዝብ አሳምኖ ድምጽ ማገኘት ነው ይሄ ለሁሉም ግልጽ ነው እኔ አባባሌ ከዚህ በኋላ ድል የወሰነው አሳምኖ ከተመረጠ ወዲያ በልክኛ ሳንመረጥ ቀረነ ብለው ትክክል አይደለም ይሄ አመራር ትክክል አይደለም እያሉ አላሰራ የሚሉ ስላሉ ለነዚያ ነው ህገ መንግስቱን መቀየር ያልኩት
0: ጠንቃቃ ልጅ ነህ ሰለሞን ወለትከን ነው የፖለቲካ ቀላል ነገር አይደለም አሁን ባለንበት ወቅት የተለያየ አመለካከት የህዝቡ አስተያየቱ የተለያየ አስተያየት ነው ያለው በእስራኤል ሀገር ወደፊት ጣፋንታን በተመለከተ እንዳልከው ማሰብ የሚገባው ለጠቅላላ ሀገራችን ዜጎች የመጪ ትውልድ ሊታሰብበታል ትክክለኛ አመራር የፖለቲካ አመራር እንዲመረጥ ነው ሁላችን ፍላጎትና ለማጠቃለያ ምን ትላለ ሰለሞን
4: ለማጠቃለያ እንግዲህ የምለው ወንድማችን አቶ ስጦታው እንዳለው በሃይማኖት በኩል ብዙ አወዛጋቢ ነገሮች ስለሰነበቱ አሁን ምን ለወደፊቱ በተለይ ለኛ ህብረተሰብ አስቸጋሪ ስለሆነ እንዴት ካህን ተብሎ በካህን ደረጃ በህዝብ አመራርነት እያሉ ህዝቡን የሚሰድበውን ሰው አይዞህ ጎበዝ ነህ በርታ ጠንክር እያሉ የመረቁ እንዴት ክኒሃ ያደርጋሉ እንዴት ጎበዝ ነህ ይላሉ ካህኑን የሚሰድብ የሞተውን ሰው የሚሰድብ የሚዳረውን ሙሽራ የሚሰድብ ስሙና የሰው ስሙና ፎቶ እየተላከ ይንስደብ እየተባለ የሚሰድበውን ሰው በሃይማኖት መሪ ደረጃ ሆኖ እንዴት ለዚህ እርዳታና ድጋፍ ጉልበት ሆኖ አደረት እያለ የሚመረጥ የአባቶቻችን ደሴት ማፍረስ የአባቶቻችን ታሪክ ማፍረስ የህገወሪቱን የሃይማኖቱን ሁሉ ማበላሸት አይደለም ወይ? በዚህ ህብረተሰቡ
0: በሞት እኮ ሰለሞን በህግ በይሁዳውያን ሃይማኖት የሞተ ሰው መርገም እንዲህ አይነት ነበረ ብሎ ያን ሰው የሞተ ሰው ምላሽ መስጠት የማይሰጥ አንዴውን ወደማይቀረው ዓለም ያለፈን ሰው መርገም ማውቀስ ከሞተ በኋላ ያን በህይወት ይያለ የሚሳደብ ሰው በእሱ አይሰማው ሟቹ አይሰማው አይደለም ሚሰማ የቅርብ ቤተሰቦቹ ናቸው የሞተውን ሰው ሚሰሙ የቅርብ እህት ወንድም አባት በህይወት ያሉ ሰዎች ይሰማሉ በልቅሶ ላይም ቢሆን ያ የሞተ ሰው ገና ሳይቀበር እንዲህ አይነት ነበር ይያሉ ስሙን ያጠፉታል ያሳለፈው ህይወትና ይሄ በህግ የተከለከለ በፍርድም ሊያስቀጣ የሚችል በህይወት ያሉ ቤተሰቦች ያንን ሰው ቄስም ሆነ ሌላ ዜጋም ሆነ እንዲህ ሰው ነበር ብሎ የሚወቅስ ሰው እኮ ተከሶ ፍርድ ቤት መቆም ይችላል ገባ
4: እሷው ህግ አይፈቅድለት ነገር ግን ያባባሌ ከራሰው ወይም በጤና የተጓደለ ወይም ደግሞ በመጠጥ በስካር ያለ ሊሆን ይችላል ተሳዳቢ እኔ አባባሌ ካህናቶችን ብለው ሻሽተምትመው ይህን ሰው የሚሳደበውን እንዴት አበጅህ ጎበዝ ነጥሩ ተናገርክ እስኪለው እንጂ እንዲህ የሚል እያሉ ለምን ጉልበት ይሰጡታል ሰው ነውር ነው በማለት ፈንታ ሰው በሕይወት ከሌለ ነፍስ ይማር ነው አለበለዚያም ዝም ነው እያሉ ምክር በመስጠት ፈንታ እንዴት እሱ ነው ጎበዝ እንዲያርጎ የሚናገር ገባር እያሉ
0: ድጋፍ አድርገው መውጣት ለሃይማኖት መስዋዕትነት በሚል ሰልፍ የወጡ የሃይማኖት አባቶች

0: የእኛም ኑሯችን የተበላሸ ይሆናል። የእናት አባቶቻችን ታሪክ ማበላሸትም ስለሆነ ሁላችን ልናስብበት ይገባል የሚል ሀሳብ ነው ያለ።
1: በጣም ጥሩ የሆነ ጥሩ ሀሳብ ነው ያቀረብከው አቶ ሰለሞን ሰየ ከአፉላ። እናመሰግናለን። ቀጥልበት፣ በቋሚነትም ተቀርቦ ሀሳብ ጥሩ ነው። እናመሰግናለን።
0: አመሰግናለሁ ድሉ ስለተሰጠኝ። መልካም ሳምንት ይሁንልን።
1: መልካም ሸቦ አቶ፣ መልካም ሳምንት። የተከበራችሁ አድማጮቻችን እንግዲህ 2 ሰዓት ላይ ሆኖ ፕሮግራማችን ሊጠናቀቅ ነው። እንግዲህ የጊዜ አጠር ያልሆነብን እንጂ ብዙ አላስተናገድንም። በሌላ ጊዜ ሰጥተን እንወያያለን። በቀጣይነት ለዚህ ፕሮግራም ለተሳተፉት የስራ ባልደረቦቼ ለወርቅነሽ ሸቴ፣ ሰጠኝ ዘመነ እንዲሁም የቴክኒክ ባለሙያችን ለአብያታር ሽሞኒ ምስጋና በማቅረብ ለእናንተም አድማጮቻችን በያላችሁበት ሰላምታችን ይድረሳችሁ። ምሽት ልክ 7 ሰዓት በሰላም ያገናኘን። በድጋሜ መልካም ሳምንት።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው

ዘገባ ሳምንታዊ የሀገር ክንወቅ ፕሮግራምና ቃለ ምልልሶችን እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንደሆነ አስቀድመን እንጋብዛለን። አሁን የሰዓቱን ዜና በቅድሚያ ማርስተ ዜና። እስራኤል ጋዛ ሰርጥ የሰላም ምክር ቤት ያቀረባቸውን 15 የሰላም ነጥቦች የማትቀበል መሆኑን ጠቅላይ ሚኒስትር ቢንያሚን ናታንያሁ ገለጹ። በሰሜን ሰማርያ ዲስ የሰፈራ ቀበሌ ለመስራት ዛሬ የመሰረት ድንጋይ ተጣለ። ሚኒስትር ኤሊ ኮሄን መንግስት የዘመቻ ህጉን ቅድሚያ መስጠት የነበረበት መሆኑን ገለጹ። የሐማስ ድርጅት ጋዛ ሰርጥ የሰላም ምክር ቤት ያቀረባቸው የመግባቢያ ሐሳቦች እንዲተገበሩ ጥሪ ያቀረበ የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። እስራኤል የጋዛ ሰርጥ የሰላም ምክር ቤት ያቀረባቸውን 15 የሰላም ነጥቦች የማትቀበል መሆኑን ጠቅላይ ሚኒስትር ቢንያሚን ናታንያሁ ገለጹ። ናታንያሁ በዛሬው የመንግስት ስብሰባ ወቅት እንደገለጹት እስራኤል የጋዛ ሰርጥ የሰላም ምክር ቤት ያቀረባቸውን 15 ነጥቦች አትቀበላቸውም፣ እናንተ አልተናገራችሁም የሚሉ ሐሳቦችን ሰምቻለሁ። ሄው ዛሬ በይፋ በድጋሚ አስተውቀናል። የሐማስ ድርጅት የጦር መሳሪያ ትጥቁን እስኪፈታ ድረስ እስራኤል የጋዛ ሰርጥ ለቃት ወጣም ሐማስ የጦር መሳሪያ ትጥቁን መፍታት አለበት ሲል ከቀላል እስከ ከባድ ደረጃ ያሉትን ጦር መሳሪያዎች በሙሉ ማለቴ ነው። እኛ ስለ እውነተኛ የጦር መሳሪያ ትጥቅ መፍታት እንጂ የምንናገረው እንዲሁ ለማስመሰል አይደለም ብለዋል ጠቅላይ ሚኒስትር ቢንያሚን ናታንያሁ በዛሬው የመንግስት ስብሰባ ወቅት። የገንዘብ ሚኒስትርና የካቢኔ ሚኒስትሮች አባል በጻለል ስሞትሪች የጠቅላይ ሚኒስትር ናታንያሁን ውሳኔ ያደነቁ። ሚኒስትር ስሞትሪች እንዳሉት ጠቅላይ ሚኒስትር ናታንያሁ የአዛ ምክር ቤትን ባለ 15 ነጥብ ሀሳብ እስራኤል የማትቀበለው መሆኑን በቃላቸው መናገራቸው የሚደነቅ ነው። እስራኤል መከላከያ ሰራዊት ከአዛ 1 ሚሊሜትር ለቆ አይወጣም። የሐማስ ድርጅት የጦር መሳሪያ ትጥቁን ሙሉ በሙሉ ሳይፈታ አዛን መልሶ ማቋቋም መጀመር አይቻልም። ሐማስ በአዛ መኖር የለበትም። ይህ የጦርነት ግብ ነው። ለዓላማችንም ግዴታ አለብን። ከዚህ እቅዳችን አንድም ነገር አንተውም ብለዋል ሚኒስትር በጻለል ስሞትሪች። በሌላ በኩል የተቀናቃኝ ፓርቲዎች ሊቀመንበር ያኢር ላፒድ ናታንያሁ የአዛ ሰርጥ የሰላም ምክር ቤት ሀሳብ መሰረዙን ቢናገሩም በተጨባጭ መሬት ላይ ሁኔታዎችን እያስኬዱ ያሉት አሜሪካውያን ናቸው። በዚህ ታሪክ ውስጥ ካታርም ትልቅ ድርሻ አላት። ይህ ደግሞ አደገኛ ነው። ሐማስ አሁን በብዛት የጦር መሳሪያዎችን ታጥቋል። ሙሉ በሙሉ እናሸንፋለን ብሎ የተናገረ ሰው ዛሬ ካሜራ ፊት ቀርቦ 15 ነጥቦችን ስለመሰረዝና መቀበል ሊናገር አይችልም ብለዋል ያኢር ላፒድ ከረሸት ቤት ራዲዮ ጣቢያ ጋር ዛሬ ባካሄዱት ቃለ ምልልስ። ሚኒስትር ኤሊ ኮሄን መንግስት የዘመቻ ህጉን ቅድሚያ መስጠት የነበረበት መሆኑን ገለጹ። የሊኩድ ፓርቲ አባሉ ሚኒስትር ኤሊ ኮሄን እንዳሉት እኔ እንደማስበው የዘመቻ ህጉን የግድ ማሳለፍ አለብን። የሐሬድም ወንድሞቻችን በዘመቻው ውስጥ መግባት አለባቸው ብለዋል። ለምን ይህን ማድረግ አልቻላችሁም? በሊኩድ ፓርቲ በኩል ስህተት ሰርታችሁ ነበር ወይ? ለምን ወደ ሌላ አቅጣጫ ሄዳችሁ? ተብለው ለተጠየቁት ሚኒስትር ኤሊ ኮሄን ሲመልሱ እኔ እንደማስበው ጠቅላይ ሚኒስትር ናታንያሁ ካቢኔውን በመምራት ተጠምደው ነበር። ለዚህ ጉዳይ በቂ ጊዜ ያገኙ አይመስለኝም ብሏል። ይህ በእንዲህ እንዳለ እስራኤል መከላከያ ሰራዊት ከ10,000 በላይ ተዋጊ ወታደሮች እንደሚያንሱትና ተጠባባቂ ወታደሮችም የሚያገለግሉበት ጊዜ በጣም እየተራዘመ ችግሩ እየታወቀ ሁሉንም የእስራኤል ማህበረሰብ ወጣቶች እኩል የሚያዘምት ህግ ባለፉት መንግስታት መጽደቅ አልተቻለም። በሰሜን ሰማርያ አዲስ የሰፈራ ቀበሌ ለመስራት ዛሬ የመሰረት ድንጋይ ተጣለ። አዲሱ የሰፈራ ቀበሌን ለመገንባት 22 ቤተሰቦች፣ ሚኒስትሮችና የክኔሴት አባላት በተገኙበት የመሰረት ድንጋዩን ተጥሏል። የሰማርያ ቀበሌ ራስ ገዝ መስተዳደር እንደገለጸው አንድ አመት ባነሰ ጊዜ ውስጥ ይህ ሰፈር ሲቋቋም ለአምስተኛ ጊዜ ነው ብሏል። ቃል አቀባያችን ሀይም ካደረሰን ዘገባ መረዳት እንደቻል ነው የሰማርያ ራስ ገዝ መስተዳደር 19 አዳዲስ የሰፈራ ቀበሌዎችን ለማቋቋም እቅድ አለው ተብሏል። በዮርዳኖስ ወንዝ ላይ በጀልባ ሲቀዝብ መዳረሻው የጠፋው 12 ዓመት ልጅ ህይወቱ አልፎ ተገኘ። የአደጋ ጊዜ ደራሽ ሰራተኞችና የበጎ ፍቃድ አገልግሎት ሰጪ አካላት ታዳጊውን ልጅ ለማግኘት ብዙ ጥረት አድርገዋል። ልጁ አግሞን ሀሁላ በተባለው አካባቢ ህይወቱ አልፎ ተገኝቷል። በቀዘፋ በነበረበት ወቅት ከጀልባው መውደቁ ተገልጿል። በበጋው ወራት በውሃ ዋና ላይ እንዳሉ ሰምጠው የሚሞቱና ጉዳት የሚደርስባቸው ልጆች ቁጥር እየጨመረ መሆኑ ይታወቃል። ወላጆች አስፈላጊውን ጥንቃቄ ማድረግ እንዳለባቸውም የሚመለከታቸው ክፍሎች በየጊዜው ያሳስባሉ። የእስራኤል አረብ ፓርቲዎች በመጪው ክኔሴት ምርጫ በጥምረት ለመወዳደር ያደረጉት ጥረት እስካሁን አልተሳካም ተባለ።
ታል ሀዳሽና ባላድ የተሰኙት የእስራኤል አረብ ማህበረሰብን የሚወክሉትን ፓርቲዎች ለማዋሃድ የተደረገው ጥረት በቦታ ምደባ ምክንያት አለመሳካቱ ተገልጿል። ፓርቲዎችን አንድ ለማ

ለማድረግ የተቋቋመው ኮሚቴ ለተባለው ፓርቲ በጋራ ጥምረቱ የሁለተኛና ዘጠነኛ ቦታ እንዲሰጥ ወስኖ ነበር ግን አምስተኛና ስድስተኛ ቦታን አይደለም ተብሏል። የክኔሴት አባል አህመድ ቲቪ ኮሚቴው አንድነት እንዲፈጠር ያደረገ አይደለም በማለት ተችቷል። ያማስ ድርጅት ባዛ ሰርጥ የሰላም ምክር ቤት ያቀረባቸው የመግባቢያ ሐሳቦች እንዲተገበሩ ጥሪ ያቀረበ እስራኤል የሰላም ምክር ቤቱን ሐሳብ የማትቀበለው መሆኑን የተረዳው ሐማስ ዛሬ ይፋ ባደረገው መልእክት ሁለተኛው ዙር የተኩስ አቁም ስምምነት ቅድሚያ እንዲሰጠውና እያንዳንዱ አንቀጽ እንዲተገበር የእስራኤል ጦር አዛን ሙሉ በሙሉ ለቆ እንዲወጣ የመተላለፊያ ኬላዎች እንዲከፈቱ የሰብአዊ እርዳታ በስፋት እንዲገባ የተፈናቀሉ ፍልስጤማውያን መጠለያ እንዲያገኙና ያዛ ሰርጥ መልሶ ግንባታ እንዲጀምር አሳስበው ያዛ ሰርጥ የሙያተኞች አካል የአካባቢውን ጉዳይ እንዲመራ መፍቀድ ይገባል ካለ በኋላ ሐማስ ከጋዛ ሰርጥ የሰላም ምክር ቤት ጋር ትብብሩን አጠናክሮ የሚቀጥል መሆኑን ገልጿል። የሁቲ አማጽያን የመን መንግስት ይዞታዎችና ሳውዲ አረቢያን ዛሬ ማጠቁ ሁቲዎች ሚሳኤሎችንና ድሮኖችን በደቡብ ምዕራብ የመን የምትገኘውን የማሃ ከተማና በሳውዲ ጅዛን ከተማ የሚገኘን ዳጅ ማጣሪያን አጥቅተዋል። የሁቲ አማጽያን በሀገሪቱ መንግስት ይዞታዎችና በሳውዲ ላይ እርምጃ ወሰዱት የኢራን ከፍተኛ መሪዎች ያሳፈረውን አውሮፕላን በየመን ዋና ከተማ ሰና በሚገኘው ዓለም አቀፍ አውሮፕላን ጣቢያ ከሳምንታት በፊት እንዳርፍ በማድረጋቸው ምክንያት ሁቲዎች በሀገሪቱ መንግስትና ሳውዲ ላይ ቁጣቸውን ለመግለጽ ነው ተብሏል። በመጨረሻም የአየር ንብረት ትንበያ በነገው ዕለት ሙቀቱ በመጠኑ ይጨምራል ብለዋል የአየር ንብረት ትንበያ ባለሙያዎች። የነገው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 33 በቴል አቪቭና አካባቢዋ 32 በሃይፋና አካባቢዋ 31 በኤርሸባና አካባቢዋ 36 በኤላትና አካባቢዋ 42 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። የተከበራችሁ አድማጮቻችን ለሰዓቱ ያለን ዜና እዚህ ላይ አበቃ።

0: የተከበራችሁ አድማጮቻችን አሁን ወቅታዊ ዘገባ የምናቀርብበት ሰዓት ነው። ወቅታዊ ዘገባውን እንዲመለከቱ የጋበዝነው ሚካኤል ብርሃኑ ነው። እሱ መስመር ላይ ይገኛል። ሚካኤል እንደምን ዋልክ? እንዴት አመሸ?
1: እንዴት አመሸ?
0: ደህና ነን። እናንተ እንዴት ነህ? በጣም ነው እናመሰግን።
1: እኔም አመሰግናለሁ ስለጋበዝከኝ።
0: እንግዲህ አንተ መምህርም ነህ፣ በሌላ በኩል ደግሞ የራስህ ዩቲዩብ አለህ፣ በዛ ዘገባዎችን ታቀርባለህና ትቀጥልበት ጥሩ ነው እንላለን።
1: አመሰግናለሁ።
0: ጥሩ። የተለያዩ እርሰ ጉዳዮች አሉን። እንግዲህ እንደምታውቀው ያው በእስራኤል ምርጫው እየተካሄደ እየተቃረበ ነው፣ ለሱም ዝግጅት አለ። እንደው ከዛ በፊት ግን አሁን ከቅርብ ሰዓታት በፊት መነጋገሪያ የሆነ እርሰ ጉዳይ አለ። እስራኤል እንግዲህ ያዛ የሰላም ምክር ቤትን ሀሳቦች የማትቀበል መሆኑን ጠቅላይ ሚኒስትር ናታንያሁ ተናግረዋልና ይሄ እንደው ምን ትርጉም ይኖረው ይሆን?
1: ያው እንግዲህ ከመጀመሪያው እንደው ከስር መሰረቱ ስንጀምር ይህ የሰላም ምክር ቤት የተቋቋመው በፕሬዚደንት ትረምፕ አማካኝነት ነው። ሁኔታውን አመፅ ጋር ያለውን ሁኔታ ከአዛ ጋር ያለውን ሁኔታ ለማርገብ እና አዛን መልሶ ለመገንባት በሚል ነው። እና የውዝግቡ ማዕከል ምንድን ነው ብለን ስንጠይቅ እንግዲህ በራሱ በሰላም ቦርዱ ወይም የሰላም ምክር ቤቱ አማካኝነት የቀረበ ጉዳይ አለ እና የዓለም አቀፉ አቋም አለ እና የእስራኤልም አቋም አለ። ምንድን ነው የሚባለው? መጀመሪያም የተባለው መጀመሪያ ተኩስ ማቆም ያስፈልጋል፣ ከዚያ ሀማስ ትጥቅ ማስፈታት፣ ከዚያ ደግሞ የእስራኤል ደረጃ የአዛን 58% የሚሆነውን አዛን ክፍል የያዘችው ደረጃ በደረጃ መልቀቅ እና በጋዛ አማራጭ ሲቪል አስተዳደር መመስረት ነው እና ከዚያ በኋላ ነው እንግዲህ አካባቢውን መልሶ መገንባት የሚል ነው። ቅድመ ደረጃው ይሄ ነው። አሁን የእስራኤል አቋም ሁኔታውን የማደግበት ምክንያት እሷ የምትለው መጀመሪያ ሀማስ ሙሉ በሙሉ ትጥቅ ማስፈታት አለበት፣ ከዚያ በኋላ ብቻ ነው እኔም ወደ ደረጃ በደረጃ የያዙትን አካባቢ መልቀቅ የምፈልገው ነው እንግዲህ እና በራሱ በቦርዱ ያለው ደግሞ አዎ እንግዲህ አሁን የቦርዱን የሚመሩት ደግሞ ካታር፣ ግብፅና ቱርክ ናቸው እና ሀማስ ያለው መሳሪያ መጋዘን ውስጥ ያስገባል እንጂ ትጥቁ እንዴት ነው ሙሉ በሙሉ ትጥቁን አይፈታም የሚል ነገር አለ። የሻጥር ነገር ነው እንግዲህ የምታውቀው። ቱርክም ቢሆን ግብፅም ቢሆን ካታርም ቢሆን እንግዲህ ያለውን አቋማቸው እናውቃለን እና እዚህ ላይ ነው ያለው ውዝግቡ፣ እዚህ ላይ ነው እና ናታንያው ለምን ይቃወሙታል? ራሱ እንዲሁ ከመሰረቱ ይህን የሰላም ቦርዱን ሁኔታውን በመጀመሪያ ስምምነት ነበረ፣ ግን አሁን ለምን ተቃወሙት ነው ወይ? እና የእስራኤል መከላከያ ሰራዊት ይወጣል፣ አንድ ሀማስ ታጥቆ ይቀራል፣ ሁለት ሀማስ መልሶ ቁጥጥር ያደርጋል፣ ሶስት ከዚያ በኋላ ጥቅምት 7 በእስራኤል እይታ ሊቀበሉት የማይችሉት ስትራቴጂካዊ ውድቀት ሆኖ ሊያልቅ ይችላል ነው የሚሉት።
0: እንደገናም ደግሞ የእስራኤል መከላከያ ሰራዊት እርምጃ እንዳይወስድም የሚያግድ ነገር አለው።
1: አዎ እኮ ይሄ እኮ ነው ሁሉን ነገር ከመጀመሪያው ጀምሮ መጀመሪያ የታሰበው ራሱ ሀማስ ትጥቁ መፍታት ነው፣ ቅድመ ሁኔታው በቦርዱ አማካኝነት የተወሰነው። ግን አሁን ያን ነገር ለማድበስበስ በመሞከር አዎ ሀማስ ትጥቁን ይፈታል፣ ግን የፈታው ትጥቅ መጋዘን ይቆለፋል የሚል የልጆች ጨዋታ አይነት ነገር ነው እና እስራኤል ይህን መቀበል አትፈልግም። እና ናታንያው በዋናነት የሚሉት እንድል ነው ሀማስ ጋዛን ወደሚያስተዳድርበት እና ኃይሉን መልሶ ወደሚገባበት እውነታ አንመለስም ነው የሚሉት። እና በዚህ ላይ ነው ውጥረቱ። እንግዲህ ሌላው ፖለቲካዊ ውጥረትም አለው እንደምታወቀው። እንግዲህ የምርጫውም ሁኔታ እየተቃረበ ነው። ዋናው የምርጫው ሁኔታ ቢሆንም ግን በትራምፕ እና በአሜሪካ መካከል፣ በወታደራዊ እና የደህንነት ተቋማት መካከል፣ በታገቱ ሰዎችም ቤተሰቦች ላይ፣ በእስራኤል ህዝብም ራሱ በሃይማኖታዊ እና በቤተኛ ቀኝ ክንፎችም ላይም ራሱ በዓለም አቀፍ ማህበረሰብ ዘንድ እንዴት ነው ሁኔታውን ለማርገብ እየተሞከረ ነው። ሁኔታውን ናታንያው በዚህ መሀል ነው ያሉት እንግዲህ በዚህ አጣብቂ ሁኔታ ነው ያሉት። ይህን ሁሉ ነገር ለማስማማት ነው የሚሞክሩት እና ዋናው ይሄ ነው እንግዲህ እና ከዚያ በተረፈ ደግሞ ስትራቴጂካዊ እንድምታ አለው። ምልክ የጦርነቱ ማብቂያ ሁኔታዎች የሚወሰነው ማን ነው ነው እንግዲህ ምልክ አሁን አለመግባባት አለ። በኢየሩሳሌምና በዋሽንግተን መካከል አለመግባባት አለ። እና እንደምታውቀው ፕሬዚደንት ትራምፕ እና ናታንያው ቅርብ ወዳጆች ናቸው። እና ናታንያው ሁኔታውን አጥቶ ለማፈልጉ ከአቶም ትራምፕን ላለመጉዳት እና በዚህ አጣብቂኝ ውስጥ ነው ያሉት። እንግዲህ ናታንያው እንግዲህ እሳቸውን ያደረገኝ በዚህ መሃል ነው ያሉት። እና ዋናው ጥያቄው ግን የጠሩት ማብቂያ ሁኔታዎች የሚወሰነው ማን ነው ነው ትራምፕ ወይስ ናታንያው የሚለው ላይ ነው እንግዲህ። እና
0: ከባድ ነው እንግዲህ በጋዛም ሁኔታ እንዲሁም በሊባኖስ በኢራንም ጉዳይ ማነው ጦርነቱን ማብቃቱን የሚያስታውቀው የሚለው ትልቅ ጥያቄ ነው። እስኪ አሁን ከዚህ ወደ ፖለቲካው እንደርደርና ጥቅምት 7ም የፖለቲካው ሁኔታ ይዞ የሚመጣ ነው ጦርነቱ ሁኔታ ብዙ ታሳቢ የሚደረጉ ናቸው። እንግዲህ አዲስ ምርጫ ሲደረግ ባለፉት ጊዜያት ምን ተሰሩ፣ ምን ጥሩ ነገሮች ነበሩ፣ ምን ያልተሰሩ ነገሮች አሉ የሚሉትም ራሱን የቻሉ እንደምታ ያላቸው ናቸው። በዚህ በምርጫውና እንዴት ነው እንዴት ታያለህ? እንግዲህ
1: የእስራኤል ፖለቲካ እንግዲህ በጥቅምት በመጪው ጥቅምት 2026 ይካሄዳል። የሀገር አቀፍ ብሔራዊ ምርጫ ነው እና ፓርቲዎች ከአሁኑ ጀምሮ እንግዲህ ያው እንዳሽን እየፈሉ ነው። እያንዳንዱ ከዚህኛው እያፈነገጠው ሌላ ቦታ እየሄደ ሌላ አዲስ ፓርቲ እያቋቋሙ ሁኔታው ድብልቅልቅ ያለ ነገር ሁኔታ ነው ያለው። ግን ለአሁኑ እንዴት ነው የቅርብ ጊዜ የወጡ የህዝብ አስተያየቶች ዳሳዎች በተወሰኑ ፓርቲዎች ጠንካራ ፓርቲዎች በሚባሉት ለምሳሌ የሊኩድ ፓርቲ ቢንያሚን ናታንያሁ የሚወክሉት የሊኩድ ፓርቲ አለ፣ የናፍታሊ ቤኔት ፓርቲ አለ፣ የያሻር የጋዲ አይዘንኩት ፓርቲ አለ፣ የሀሪዶች ፓርቲ አለ፣ የሻስ እና የሀሪዶ ታቶራ የሚባል ፓርቲ፣ ከዚያም ደግሞ የአመታዊ ጽዮናውያን ፓርቲ እና የአረቦች ፓርቲ ነው። እና ከዚያ በተጨማሪ አዳዲስ ማዕከላዊና የቀኝ ክንፍ ፓርቲዎችም እንዳሽን እየፈሉ ነው። እና ሁኔታው በጣም የተዘባረቀ ነው። ሁኔታው ግን አሁን ዋናው ውድድሩ አሁን በሊኩድ ፓርቲ በናታንያሁ እና በጋዲ አይዘንኩት መካከል ያለው ነው። የሁለቶች ፓርቲዎች እንግዲህ ታላቅ ባለፈው የእና 12 የዜና የህዝብ አስተያየት መስጫ ደሳ ላይ እያንዳንዳቸው ያው 23 መቀመጫዎችን ያገኛል።
0: የካንም በተመሳሳይ ነው፣ ተቀራራቢ ነው። ካን የካን የዜና ክፍልም ያደርገው የዚህ ህዝብ ላይ ግምገማም ተመሳሳይ አንድ ከፍና ዝቅ የሚል ነው። ብዙም አይደለም
1: አይደለም፣ ያው ነው። ሁሉም ተመሳሳይ ነው። የአንድና የሁለት ልዩነት ነው ያለው እና በዚህ ሁኔታ ነው ያለው እና አንድ ጥያቄ ማን ጠቅላይ ሚኒስትር ይሆናል የሚለው ሳይሆን ማን የመንግስት ለማዋቀር የሚያስፈልገውን 61 የመቀመጫ ወንበሮች ያገኛል ነው
0: ያጣምራል
1: ነው እንግዲህ። አዎ እና ይሄ ነው ፉክክሩ እዚህ ላይ ነው። እና ያንዳንዱ አሁን ለምሳሌ በናታንያሁ ወገን ያለው የናታንያሁን የሚደግፍ ጎራ ያለውና አዲስ ለውጥ የሚያደርገው መካከል ያለው እንግዲህ እዚህ ላይ ነው። እና በዚህ መካከል ደግሞ የአረብ ፓርቲዎች አሉ። እነዚህ አረብ ፓርቲዎች እንግዲህ ዋና ወሳኝ ይሆናሉ የሚባል ነገርም አለ። ምክንያቱም አሁን የሁለት የአረብ ፓርቲዎች አሉ። በተለይ አንደኛው በመንሱር አባስ የሚመራው ፓርቲ ለዘብተኛ ነው እና ከድሮም ከጠቅላይ ሚኒስትር የናታንያሁ ጋር የውስጥ ግንኙነት ነበረው እና አሁን ባለፈውም የቤኔት ካቢኔ ላይ ውስጥ ለውስጥ ደጋፊ ነበር የሚል ነገር አለ እና አሁንም ከእሳቸው ፓርቲ ላይ የድሮ የኢሻቲድ አባል የነበሩት ወደ እዚያ ፓርቲ ለመቀላቀል ያሰቡ ይመስላል። እና ሁኔታው አሁን ዝብርቅርቅ ያለ ነው እና
0: ይለያል ግን
1: ው እና እንዴት ነው ምልክ የእስራኤልን የፖለቲካ ታሪክ የሚያውቅ በተለይ በዚህ በሀያ ዓመታት ውስጥ አሁን የሚመጣው ምርጫ ሙሉ በሙሉ በምን ይፈጸማል የሚባል ነገር የሆነ እንትን ውሳኔ የለም። ይሄ እንደው ቀጥተኛ ግምት የለም።
0: ሆኖ ምርጫው ተካሄዶ ውጤቱን ስናይ እንጂ በሪዮት ዓለምም ቢሆን ብዙ የሚነሱ ጥያቄዎች አሉ። እንግዲህ እስኪ እናየዋለን ምርጫው ሲደርስ ካለን ጊዜ አንጻር ነው። ሌላው የይሁዳና ሰማርያ ቀበሌዎች የሰፈራ ቀበሌዎች እየተስፋፉ ነው። ይህስ እንዴት ነው በአሜሪካ በኩል?
1: አዎ እንግዲህ እነዚህ የይሁዳና ሰማርያ ቀበሌዎች በዚህ ባለው እንግዲህ በዚህ እስካሁን ባለው የጥምር መንግስት ውስጥ ከፍተኛ ስራዎች እየተሰሩ ነው ያሉት። እንግዲህ በዚያ በይሁዳና ሰማርያ አካባቢ የሰፈራ ማስፋፋት ጉዳይ አለ። የውጭ ድንበሮች መኖሪያዎች ህጋዊ ማድረግ አለ። መሬት ተቆሎ መውሰድ ወይም አኒክሴሽን ይባል ነገር አለ። በዚህ ላይ ከፍተኛ ሁኔታ የተሰራው እንግዲህ መንግስት በይሁዳና ሰማርያ ያለው የስራ ቁጥር የሚያጠናክሩ እርምጃዎችን በከፍተኛ ሁኔታ የወሰደበት ወቅት ነው። ምክንያቱም ያው ካለፈው የጥቅም ሰባቱ ወዲህ ሁኔታዎች ሁሉ እንዴት ነው በአረቦች ላይ ምንም አይነት መተማመን የለም የሚል እና ሁኔታውን በቁጥጥር ስር መዋል አለብን የሚል እንትን ነው የነበረው ድረስ እና በተለይ ደግሞ የቀኝ ክንፉ ነው ይህን እንዴት በከፍተኛ ሁኔታ ሰራብ የቆየው እና እንዴት ነው የሚሉት የሚነሱም ያው ታሪካዊ መብታችን ነው የይሁዳና ሰማርያ አካባቢ ራሱ ማስፈሩ እና ስፍራውን ማስፋፋቱ ታሪካዊ መብታችን ነው እና ለደህንነትም አስፈላጊ ነው። ዋናውም ደግሞ ከዛ በላይ ደግሞ የጽዮናውያን ዓላማ ማሳቂያ ነው እና ሌላው ደግሞ ያው የፍልስጤም መንግስት እንዳይመሰረት መከላከያ ነው የሚሉት እና ያን ለማድረግ ነው የሚሰራው እና በተለይ አሁን የአሜሪካና የአውሮፓ ህብረት የሚሉት እንዴት ነው ሁኔታውን አታውሳስቡት፣ ምክንያቱም የፍልስጤም መንግስትን የመስረት እድልን እያደናቀፋችሁ ነው። ምክንያቱም የሁለት ሀገሮች ስምምነት የሚባል ነገር አለ እና ያን አታደናቅፉ የሚል ነው እና የእስራኤል ደግሞ ቀጥተኛ አላማና አቋም አይ የፈለጋችሁን በሉ እንጂ ይዞታችንን እያጠናከረ ነው እና ከጥቅምት ሰባት በኋላ እኛ በራሳችን እንጂ በማንም አንተማመንም የሚል ሁኔታ ነው ያሉት እና እዚህ ላይ ነው ያለው።
0: እንግዲህ በተለይ ለነ በጻለል ስሞትሪች አላማቸው እንደዛ ነው ያሳኩ ይመስላል። እነሱ አዳዲስ
1: ተፈራው በጣም ሰርተውበታል። እዚያ እንግዲህ ኦዲት ሁኔታ እንግዲህ የቆየ ምን ነው ይሆናል ግን በከፍተኛው ተሰርተዋል በዚህ ላይ
0: ሰርተዋል። ሌላው በግሪክ ጸረ እስራኤል ሰላማዊ ሰልፍ መጀመሩ ይነገራልና ግሪካውያን በተለይ ለእስራኤሎች ጥሩ ስሜት የነበራቸው ናቸውና ለምንድን ነው አሁን ሰላማዊ ሰልፍ የተጀመረው?
1: አዎ እንግዲህ በእውነት ለምን ግሪክ ነው እንደው ለታስበው እንግዲህ እስራኤላውያን የእረፍት ጊዜያቸውን አብዛኛውን የሚያሳልፉት በግሪክ ነው፣ በግሪክ በቆጵሮስ አካባቢ ነው እና ራሱ የግሪክ ህዝብ እንደው ራሱ በማጆሪቲው ከእስራኤል ህዝብ ጋር እንዴት ነው በባህልም በምንም የተቆራኘ ነው እና አሁን ላይ ግን ከጥቅምቱ ሰባት ወዲህ ግን ትንሽ እንትን አለ። በተለይ በግራ ክንፉ በፖለቲከኛው ዘንድ ነው። በአንድ በኩል ስታየው ግሪክ እና እስራኤል በቅርብ ዓመታት ውስጥ በደህንነትም በወታደራዊ ኃይልም በኢኮኖሚም በቱሪዝም ዘርፎች ላይ ከፍተኛ ስትራቴጂካዊ ግንኙነት አዳብረዋል መንግስቱን። ግን በሌላ በኩል ደግሞ የግሪክ ማህበረሰብ ውስጥ የፍልስጤም ጉዳይ ጠንካራ የድጋፍ ባህል አለ። ማለት ያው ፍልስጤም ይደግፋሉ። ሆኖም ግን የእስራኤል ጥላቻ ወይም የእስራኤል ህዝብ ጥላቻ የለም። ግን ከጥቅም ሰባት ወዲህ የተነሳ ሳይሆን ያው በዓለም ደረጃ በአውሮፓም ደረጃ በተለይ ደግሞ የግራ ክንፍ አክራሪዎች የሚያደርሱት ሰላማዊ ሰልፍ ትንሽ ያሰጋል እና አሁንም የእስራኤል የደህንነት የሀገር ውስጥ ደህንነት እንትን ያወጣው ተጠንቀቁ ለእስራኤል ጎብኚዎች በግሪክ ከሚገኙ ራሳችሁን ከዚህ ሰልፍ ካለበት አካባቢ አርቁ አትገናኙ ነው የሚለው እና ምንም ያህል እዚህ ላይ መጠንቀቅ ያስፈልጋል። የእስራኤል መንግስት መቃወም በራሱ ይሁዳዊ ጠይነት አይደለም። የእስራኤል መንግስት መቃወም ራሱ ምንም ያህል ወይም አንቲሴሚቲዝም አይደለም። ነገር ግን ተቃውሞው እስራኤላውያን በዜግነታቸው ምክንያት የሚጎዳ ከሆነ ወይም ደግሞ ሐማስን ደግፎ እስራኤላውያን ቱሪስቶች ላይ ጥቃት ማድረስ ሲጀምር ወይም ደግሞ ይሁዳውያንን እንዴት ነው መጓዝ ሲጀምር ያ ሌላ ነገር ይፈጥራል። ባሁን ግን ያው የእስራኤል መንግስት ነው የሚቃወሙት በዚህ ላይ ምንም ይሃል የሞም ደግሞ የተወሰነ ፓርት ነው የተወሰነ ክፍል ነው የዘጥል የግራ አክራሪ አካባቢ ነው ይሄ የእስራኤል ዛይጥላቻ እና የሰላማዊ ሰልፍ ማድረግ እንሽ ተጽዕኖ ለመፍጠር የሚፈልጉትና የሚሞክሩትና
0: ስለዚህ ያስፈልጋል
1: መጠንቀቅ ያስፈልጋል። ምንክ ባሁን ሰዓት በሁሉም ዓለም ላይ ግዴታ ነው እስራኤል በጣም በሁን በመጥፎ አይን ስለምትታይ እንደው ለኛ ማህበረሰብ እንደው ወደ ተለያየ ቦታ ለረፍቴ የሚወጡትን ራሳችሁን እንደውም እንደው እስራኤላውያን መሆናችሁንም አንዳንዴ እንደው ሸፈንፈን ማድረግ ያስፈልጋል። ያቱም የያየነው እየሰማን ነው በቱሪስቶች ላይ በአውሮፓም በራሱ በአሜሪካም በሰሜን አሜሪካም

0: በየሆቴሎች ወይም በየምግብ ቤቶች በየሬስቶራንቶች አንዳንድ የማይገባ መጥፎ ነገር ያደርሱባቸው ነው ያለውና ሁኔታው ትንሽ ከጥቅም ሰባት ወዲህ ተዛብቷል ምልህ ነው።
1: ቀላል አይደለም ጥንቃቄ ማድረግ የሚያስፈልግበት ነው። እንደው ባጭሩ የአውሮፓ ህብረት ለምንድነው በኢራን ጉዳይ ለአሜሪካ ለእስራኤል ድጋፍ ያላደረገ? እንደው ካለን ጊዜ አንጻር ሰፋ አድርገን ሌላ ጊዜ ምን መለከተው ነው? እንደው
0: አዎ እንግዲህ የአውሮፓ ህብረት እንደው ነገር በሰፋ አድርገን ካየን ነው የአውሮፓ ህብረት ዝም አላለም። የአውሮፓ ህብረት ይልቁንም የአሜሪካ ቀጥታ ወታደራዊ ምጃ ጋር ከእስራኤል ጎን መቆም ጋር ተመሳሳይ በሆነ መንገድ አልሰራም እንጂ ዝም አላለም። የአውሮፓ ህብረት እንዲያውም የኒውክሌር መሳሪያ ሊኖራት እንደማይችል ኢራንን እንትን አውጇል። ኢራን ከዓለም አቀፉ የኒውክሌር ኃይል ኤጀንሲ ጋር አይኤኤ ጋር እንድትተባበርም ጠይቋል። የኢራን ድርጊትን ማውገዝን የኒውክሌር ሚሳይል ፕሮግራሟን እንድታቆም ማድረግን እንዲሁም በባህር ሰላጤውም በሆርሙዝ ባህር ላይ ነጻነት ያለው እንዴት ነው እንጂ ስጋት ማዕቀብም ለማድረስ እንዳትችል ማዕቀብም አድርጓል። እና በእውነቱ ዝም አላለም፣ ግን
1: በቂ አይደለም።
0: ጦርነቱ መግባት ፍላጎት ማጣት ነው። የጦርነቱ ፍላጎት ማጣት እነሱም ይፈራሉ። ያው እነሱም ያሉት ያው በቅርብ ስለሆኑ የአሜሪካ ሁኔታውን ከጦርነቱ መሳተፍ ሌላ መዘዝ ያመጣን ነው ስለሚሰጉ እና
1: ነዛ ጥሩ
0: ሪጂናል ጦርነት ያመጣን ብለው ስለሚሰጉ ለዚያ ነው እንጂ ዝም አላሉም። ያው አብዛኛው በዲፕሎማሲ ሁኔታ እንዲያልቅ ነው የጣሩ ያሉት፣ ግን ነገሩ የለሰለሰ ነው። እንደው ፍርቅ ያለ ነገር አይደለም።
1: ጥሩ ሚካኤል፣ በጣም ነው እናመሰግን። ሌላ ጊዜ በሰፊው እንመለከተዋለን። በጣም እናመሰግናለን። መልካም ምሽት።
0: እኔም አመሰግናለሁ። በርቱ።
1: ቻው። ወደ ቀጣይ ሳምንታዊ ፕሮግራም እናልፋለን።
2: ሽመላ
3: አገርህን ወቅ። አዘጋጅና አቅራቢ ይሻያው ደጎም። ክቡራትና ክቡራን አድማጮቻችን፣ ከዚህ ቀጥለን የምናቀርበው ሳምንታዊ አገርህን ወቅ ፕሮግራም እስራኤል ሀገር እንድትቋቋም ራእይ የጽዮን ታጋይ ቢንያሚን ዜብ ሄርጼል የራሱንና የቤተሰቦችን ምሚቶቹም አጽሞችን በእስራኤል ሀገር እንዲቀበሩ በሕይወት እንዳለም የኑዛዜው እንዴት ተግባር ላይ ስለመዋሉ ከመምህር ያይር ተካ ጋር እንቃኘዋለንና፣ መምህር ያይር ተካ ጤና ይስጥልኝ፣ እንደምን አለ?
4: ጤና ይስጥልኝ ሻያው። ጤና ይስጥልኝ አድማጮቻችን፣ እኔ ደህና ነኝ፣ እናንተ ሰላም ናችሁ?
3: እግዚአብሔር ይመስገን። እንግዲህ እሁድ ላይ ሁነን ሸቡዓቶ በመልካም ሳምንት ይሁንልን በማለት በእውነት ከታሪክ ብግግሩም የሆነ ህዝብ እስራኤል ባሳለፈው የረዥም ዘመን ታሪኩ ብዙ ታሪኮች ተሰርተዋል። በዋናነት እንዳው የሄርጼልን ሁኔታ በተመለከተ ሄርጼል ቤት ሀገር ተወለደ። በስደት ለነበረው ህዝበ ይሁዲ የራሱን ሀገር ይገባዋል በሚል እንዲያው በቆራጥነት የተዋጋ በምን ምክንያት ከምን ተነስቶ ነው እና ከምን ተወለደ? እስኪ እንጀምር።
4: እሺ፣ እንግዲህ ስለ ሄርጼል ብዙ ማውራት ይቻላል። ባጭሩ ግን ሄርጼል ያው የተወለደው በሁንጋሪያ በተባለች ሀገር ቡዳፔስት በተባለች ከተማ በማይ 2 ቀን 1860 ዓ.ም የተወለደ እና ወላጆቹ ያዕቆብ እና ጀነት ይባላሉ። ጀነት የሚባሉ የነበሩ እና ያው ሁንጋሪያ ተወልዶ ትልቅ እያለ በ18 ዓመት ሲሆን ቤተሰቦቹ ወደ ቪና ሽባይጽ አለፉ ማለት ነው። ከአንድ ሀገር ለቅ ወደ አንድ ሀገር ወደ ቪና በተባለች ከተማ በሽባይጽ ከዛ ነው እንግዲህ ትምህርቱንም ሁሉንም ሽባይጽ ብንለው እንግዲህ በሄብሩ እና ከዚያ ነው እንግዲህ
3: ኦስትሪያ
4: ከዛ ትምህርቱንም ያው ሚስፓቲን ምንድነው ይባል የጠበቃ የህግ ጠበቃ ከዛ ጠና። ከዚያም ጋዜጠኛ ነበር። ሶፍ ማግኝት መጽሐፍ ደግሞ ጽፍ ነበር። ብዙ ነገሮችን ሲያደርግ እንደ አጋጣሚ ከዚያ የነበረው ጋዜጠኝነት በሙያው ማለት ነው ወደ ፈረንሳይ ይልኩታል። በፈረንሳይ አገር ሄደህ ዘገባ እንድታቀርብ ማለት እንግዲህ ጋዜጠኛ ካንድ ሀገር ወደ አንድ ሀገር ሄዶ ለራሱ ሀገር የሚያቀርበውን ዘገባ ሄዶ ሲመለከት ያነሳሳው ይህንን ሀገር እናቁም ብሎ ያነሳሳው አንዱ ምክንያት ቅድም በጠየቀው ድራይፉስ የተባለ ጋዜን
3: የጦር መኮንን ነበረ። በፈረንሳይ መከላከያ ሰራዊት የጦር ዩዲው የጦር መኮንን መኮንን ነበረ። አዎ
4: አዎ የጦር መኮንን አዛዥ ነበር በፈረንሳይ ሀገር ማለት ነው። እና ከዚያ ያለ ፈረንሳዮች ያላግባብ ባላደረገው ማለት ነው አንተ ለጀርመኖች ሚስጥር አቀብላለ ማለት ጓደኞች ወዛው አብረው የጦር መኮንን የነበሩት እነሱ ናቸው ወንጀል አውቀው ወደ ፍርድ ላይ ያቀርቡታል። እና በፍርዱ ላይ ሄርተል ይሄን ነገር ሲያይ ማለት ነው በሰውየው ባደረገው በድርጊቱ እንደ መፍረድ ያላግባብም ነው የነበረ ያን ባላደረገው ማለት ነው። ግን ይሁዲ በመሆኑ ብቻ ያጥላሉ ግብኛ ነገር ሲናገሩ ስለያየ እንዴ እንደዚህ ከሆነማ አሁን ከዚህ ተጀመረ የዘረኝነት ሁኔታ ላይ የተስፋፋ እየመጣ ነው። አገር ካላቋቋምን ሁላችንም እንጠፋለን። ስለዚህ አገር ማቋቋም አለብኝ ብሎ ይዛን ጊዜ ነው እንግዲህ በሽፓት ድራይፉስ በነበረበት ፍርድ ላይ ያነሳሳው አንዱ ምክንያት ይሄ ነው ላለው
3: ፍርድ ቦርድም ባልሰጠው ባልሰራው ነው የወነጀሉት።
4: አዎ ባልሰራው ነው የተወነጀለ። እና የነበረውን እንዳርጋው ሁላ አውርደው ግምኛ ቀደው ልብሱ ሁላ ቀደው ሁሉ ነገር አድርገው መጥቶ ድርጊት ነው ያደረጉበት ባልሰራው ስራ። ግን ምሽቲቱ ታግላ ከ15 ዓመት በኋላ እንደገና ዳግመኛ ፍርድ ሆኖ ነጻ ሆኗን ያን ድራይፉስ የተባለው ማለት ነው። ግን ሄርትል ይህን ነገር እንደሰማ ማለት ነው ይህን ነገር እንዳየ አይ የተለያዩ መሪዎችን ሰብስቦ በ1897 ዓ.ም ኬነስ ኮንግረሳሲዮን ያርሾን የተባለውን በባዘል በችቫይት ይህንን ስብሰባ አደረገ። ትልቅ ስብሰባ የተለያዩ መሪዎችን ሰብስቦ አገር እናቋቁም ግዴላችሁም ህዝባችን የግምኛ የዘረኝነት ሁኔታ ላይ እየተስፋፋ መጥቷል መደበቂያ ቦታ የትኑረን በማለት ነው እንግዲህ ሄርትል ይህንን ያነሳሳው። በዛ ስብሰባ ላይ የተለያዩ መሪዎችን ጠርቶ በአውሮፓ በተለይ የነበሩትን ከአሜሪካም እና የተነጋገረው ምንድነው አገር እናቋቁም ግዴላችሁም ገንዘብን ሰብስብ በማለት ከተለያዩ መሪዎች ጋር ተነጋግሯል። በጀርመን የነበረውን መሪ ማንገር ነጋግሯል ከቱርክ መንግስት ጋርም ከእንግሊዞች ጋርም በብዙ መሪዎች ጋር
3: ከቅኝ ዘመኑ የቅኝ ገዥዎቹ
4: አዎ ትላልቅ መሪዎች የነበሩት በዛው ሰዓት እነ ቱርክ እነ እንግሊዝ እነ ጀርመን ሌሎችም ነበሩ። እነሱ ጋር በመነጋገር አገርን ያው እስራኤልን አገር ለማቋቋም ብዙ ጥረት አድርጓል። ግን አልሆነለትም አልተሳካለትም። ለምን ያልተሳካለት ጀምሮ በ1897 እንደጀመረ ሄርትል ትግል ላይ ያለ የጤና ሁኔታም ችግር ነበረበት እና በ1904 ዓ.ም ማለት ነው በተወለደ በ44 ዓመቱ ገና በልጅነቱ ነው የሞተ እና በ44 ዓመቱ ሞተ በ1904 ዓ.ም። ከዚያን በኋላ ሌሎች መሪዎች እንግዲህ ትግል አድርገው አገሪቱ እንድትቋቋም አድርገዋል። በ1948 ዓ.ም እስራኤል ሀገር ተቋቋመች። ከዚያም በፊት ግን ሄርትል እንዳለው ማለት ነው የጀርመን ናዚዎች ስልጣን ላይ ወጥተው ያው 6 ሚሊዮን ይሁዲ የጨፈጨፉበት ያቃጠሉበት የገደሉበት ሄርትል ይሄ ነገር ታይቶት ነበር። በስብሰባው መሀል ምንድን ያላቸው ሄርትል አይ እንዴት አድርገን ነው ስላቸው ግድ የላቸውም ፍላጎት ካለን እናቋቁመዋለን የእሱ መፈከር ለዛ ነው ኢምቲርጡ ወንዙ አጋዳ ፍላጎት ካለ እናስተካከዋለን ዋናው ነገር ፍላጎታችን ነው በማለት መሪዎችንም ሞራል እየሰጠ ድጋፍ እየሰጠ አገሪቱን ለማቋቋም ትልቅ ጥረት ያደረገ ከሱን ቀጥለው ሌሎች ያው የሱነን ተግባር ለማሟላት ብዙ ጥረት አድርገዋል። 44 አመት በኋላ ማለት ነው ሄርትል ከሞተ በ44 አመቱ በ1948 ዓ.ም ያው እስራኤል ሀገር ተቋቋመች ማለት ነው።
3: በጣም እንግዲህ ቢገርም ነው አሁን እኮ ከዛ በቀጣይነት እሱ በህይወቱ ያለ ኑዛዜ በስሞት በአጽሜን ኢየሩሳሌም እስራኤል ሀገር ወስዳችሁ ቅበሩ ብሎ ኑዛዜ ነበረውና ያን ተከትሎ መድና እስራኤል ከተቋቋመችበት ጊዜ ህግ አወጣ። የእስራኤል ምክር ቤት ክነሴት ህግ አወጣና መቼ ነው እንግዲህ የመጀመሪያ የእሱ አጽም ወደ እስራኤል መጥቶ የተቀበረው ሄርትል?
4: አዎ አዎ። እና ሄርትል ትልቅ አላማው የነበረ ሀገር እንደምትቋቋም ያውቅ ነበር። ግዴላቸውም ትግል ካደረግን እናቋቁመዋለን። ዋናው ነገር ፍላጎታቸው እንዳለ እነሱም የዛ በኋላ ሀይነ ራይትማን ሌሎችም መሪዎችም የእሱን ተከትለው ማለት ነው ተግባር ላይ ብለዋል። ግን ምንድን ያለ መሞቱ ያው ስላወቀ እስራኤል ሀገር የተቋቋመች እንደ የተመሰረተች እንደሆነ አጽሜንን ወስዳችሁ ከዛ እንድትቀብሩኝ የኔንም የቤተሰቦችንም በማለት እንዛዜ አድርጓል ማለት ነው ከመሞቱ በፊት። እና ሲሞቱ ደግሞ በቀብሩ ላይ በዛውን ቀን ማለት ነው ብዙ ሰው እንዳይመጣ በእኔ በሳጥን አድርጋችሁ በልዩ ሳጥን አድርጋችሁ ቅበሩኝ፣ አገሯ ስትቋቋም ወስዳችሁ መጣችሁ እንድትወስዱኝና እንድትቀብሩ ማለት ለዛ ነው የተናዘዘ በንዛዜው ላይ ማለት ነው። ከዚህ በጣም እንደው የሚገርመው ደግሞ ለሄርተል 3 ልጆች ነበሩተኝ። ሄርተል 3 ልጆች ወልዷል። ፓውሊና፣ ሃንስ እና ማርጋሪታም ትባል 3 ልጆች ወልዱ። 3ቱም በህይወት የሉም። ልጅም አልወለዱም። እነዚያ አንዷ ወልዳ ነበር። ጀርመኖች ወስደው ናዚዎች ማለት ነው ማርጋሪታም ትባለውን እሷንን ገደሉበት አቃጥለው ማለት ነው። ቀብር የላትም መቀበሪያ ምናምን። ሁለቱ ግን ፓውሊና ሃንስ ግን በቦርዶ በተባለ በጸርፋት ሀገር እንደሄዱ በኢሩዋ ትራጊ ነው የሞቱተኝ። ከዚያ ተቀብረው እያለ
3: የሚያሳዝን ሁኔታ ነው። ሃንስና ማነት የእሷ ፓውሊና በሞተችበት ቀን በዛው ቀን ደግሞ ሃንስ በጣም አዝኖ የራሱን ህይወት አጠፋ።
4: አዎ። እና በኢሩዋ ትራጊ እንበለው ምንድን ነው ይባል።
3: በጣም አሳዛኝ ሆነ።
4: በአሳዛኝ ሁኔታ ነው ሁለቱ ልጆች የሞቱተኝ። እና የሄርሰል የዘር ሁኔታ ላይም የለውም። ዛሬም ስናየው ከዚህ ሀገር የእሱ ዘር የለም። ያ ሁለቱ ሞቱ በኢሩዋ ትራጊ። ማርጋሪታ ተባች ደግሞ ወልዳ ነበር። እና እሷም ደግሞ ጀርመኖች ወስደው አቃጥለዋታል ከልጆቿ ጋር ማለት ነው። በጣም በሚያሳዝን ሁኔታ። ስለዚህ ሄርተል ዘሩን አልተካም። እና ምንድን ነው በንዛዜው ላይ ማለት ነው አገሪቱ እንደተቋቋመች የእስራኤል ሀገር መንግስትም ስለሚያወቀ በ1948 እንደተቋቋመች ከአመት በኋላ በ1949 ዓመተ ምህረት የእሱን የወላጆቹን እና የሄርተልን እንደገና ደግሞ የሁለቱ ልጆቹን ደግሞ ሃንስና መርጋሪት አንድ ደግሞ የልጅ ልጅ ስቴፋን የሚባል የልጅ ነበረው ስም የሞተ እሱን ይዘው አምጥተው የተቀበሩትኝ ባህር ሄርተል በኢየሩሳሌም። እንግዲህ በትልቁ መቃብር መካነ መቃብር የሚታወቀው ባህር ሄርተል አምጥተው ቀበሯቸው። ወላጆቹን ሄርተልን፣ ሁለቱ ልጆቹንና አንድ የልጅ ልጅን አድርገው ነው አምጥተው እንግዲህ በ1949 ዓመተ ምህረት ባህር ሄርተል የተቀበሩት። የመጀመሪያው ቀብር የነበረ ያው ሄርተል ነው እንግዲህ ሀር ሄርተልነን በሱ ስም የሚጠራን በዛው ነው የሆነው ማለት ነው የተቀበሩ ከዛ ነው።
3: በጣም የሚያሳዝን ሁኔታ ነው። እሱም በወጣትነት በ44 ዓመቱ ነው ያረፈ የሞተ። ያዕቆብ ወላጅ አባቱ ደግሞ በ67 ዓመቱ። የቤተሰቡ ሁኔታ ብዙ ዓመት በዚህ ምድር አላስቆጠሩም አልኖሩም በሕይወት። ግን ለሕዝብ እስራኤል ሀገር ነጻነት ስለመቋቋም ከፍተኛ ትግል የጽዮናዊ ትግል አድርጓል። እና አሁን ደግሞ ዳሁኑ ባለፈው ሳምንት ደግሞ የነበረው ክስተት ምን ተፈጸመ ባህር ሄርጼል?
4: አዎ፣ ባለፈው ሳምንት ደግሞ እንግዲህ 77 ዓመት በኋላ ማለት ነው ያው በአምስት ቀን ስምንተኛ ወር 2026 ዓመተ ምህረት ሻቧ ሻበር ባለፈው ሳምንት የሚቶቹነን ማለት ነው የሚቶቹነን መቃብር ሚቶቹ ሽሞንን እና ሪፍካ ይባላሉ። ወንድየው ዘውን ሽሞን ነው፣ ሚታው ደግሞ ሪፍካ ትባላለች። የሁለቱን አጽም ደግሞ ቤልግራድ ከተባለች ሰርቢያ አካባቢ ከዛ ነው ተቀብረው የነበር እና አጽማቸውን አመተው ደግሞ ባለፈው ሳምንት ባህር ሄርተል ቀብሯቸዋል። ከሞቱ በ150 ዓመታቸው ማለት ነው። እነሱም የሞቱ የዛሬ 150 ዓመት ነው። ባለፈው ሳምንት ነው እንግዲህ አምጥተው በአምስት ቀን ስምንተኛ ወር 2026 ዓመተ ምህረት የሄርተልን እሚቶች መጥተው ተቀበሩ ማለት በጋዜጣም በሰፊው ዘገባ ነበረ። በተለይ በማሪብ ጋዜጣ ይህን ሁኔታ ላይ በሰፊው ገልጸውታል። እንዴት እንደነበሩ ሚቶቹ ምን አይነት ሲሆን
3: ሚቶቹ ሽሞንና ሪብካ።
4: አዎ። እና ስለነሱ ታሪክም በሰፊው ተገልጿል። እና እነሱ ያው ተቀብረው የነበሩ እንግዲህ በልግራድ ሰርቪያ ከዛን የነበሩ አመተው ደግሞ አጥማቸው ደግሞ ባለፈው ሳምንት ተሐፈዘል መካነ መቃብር ተቀብሯቸዋል
3: ይባላል። በልዩ የግባተ መሬት አጽሞቻቸው የተቀበሩ በሄርጼል በሄርጼልስ በሚጠራው እንዳልከው በዚህ ታሪካዊ የአንጋፋ መሪዎች እስራኤላውያን የተቀበሩበት ቦታ ነውና ነፍሳቸውን ይማር።
4: አሜን አሜን። ሌላው ለመግለጽ እንፈልገው ሄርጼልን መጀመሪያ ሲያመጡት ማለት ነው በ1949 ዓመተ ምህረት የሱን አጽም ሲያመጡ ይቀበር ማለት ነው ቤተሰቦ ወላጆቹንም እንደገና ልጆቹንም ምንድነው ያደረጉ ከእስራኤል ሀገር በተለያየ ቦታ በምንድነው ይባል በሐረጢት ነገር የበታክ
3: በኬሻ
4: ውሃው እንትናቸውን አፈር እያመጡ ማለት ነው ከአሽከሎን ከአሽዶድ ከጥፋት ከበርሸባ ከተለያየ ቦታ እስራኤል ሀገር የተለያየ ሹሪም አፈር አምጥተው ለምን ሄርጼል ለሀገሪቱ ትልቅ አስተዋጽኦ ላደረገ በተለያየ ሀገር በተለያየ ከተሞች ያሉትን አፈሩን ወስደን ከሱ መቃብር እና ደረነሱ መቃብር ማለት ይህንን ወስደው ልዩ ተኬት ነው ያደረጉለተኝ ሄርጼል መጀመሪያ ከወላጆቹ ጋር አምጥተው ባህር ሄርጼል ሲቀብሩት በተለያየ አፈሮችን እስራኤል ሀገር ያለውን የሹቪም ማለት ነው ኪቡጽም እነሱ በስነ ስርዓት አመተ በልዩ ተከስ ነው የቀበሩት ማለት ነው። እንግዲህ ቤተሰቦቹ እና በሃር ሄርጼል በ1949
3: የቅብረ የግባተ መሬት ስነ ስርዓት ነው የተፈጸመው። በእውነትም አሁን እንግዲህ ከዚህ ጋር በተያያዘ መመሪያ ይርተካ አሁን ሃር ሄርጼል የተባለው ለዚህ ታጋይ በሱስም የሱስምና የአጽምና የመላ ቤተሰቦቹ ተቀበሩ። አዚያው ቦታ ሃር ሄርጼል ነው ግሪውላችን የኢትዮጵያ ይሁዳን ወደ እስራኤል ቅዱስ ኢየሩሳሌም ለመድረስ ጉዞ ላይ እንዳሉ በሾች የሚቆጠሩ ወገኖቻችን እንደው በሚያሳዝን ሁኔታ በሱዳን ምድር እንደቅጠል ረግፈው ሙተው ቀሩ። ነፍሳቸውን ይማርና የነሱ አጽሞቻቸው ወደ እስራኤል ባይመጣም ባህር ሄርጼል ግን በያመቱ ባህር ሄርጼል ተራራ ላይ የሙታን መታሰቢያ ስነ ስርዓት ይካሄዳልና እንዳንተው ስታይ ሁኔታ ለዋናነት ለሐዘንተኛ ቤተሰቦች እንደው ያጽናናቸው ይሆን?
4: ያው እንግዲህ ቦታው ሃር ሄርጼል ሄርጼልች አለ በተቀበረ የእስራኤል ሀገር መሪ የሆኑት በጠቅላላ ናሲያ መዲና የነበሩት ጠቅላይ ሚኒስትር የነበሩት የተለያዩ የጦር አዛዥ የነበሩት ሁሉ ክብር ያላቸው ሰዎች የተቀበሩበት ቦታ በሃር ሄርጼል ነው። እና ይህ ሃር ሄርጼል ትልቅ ክብርም ያለበት ስለሆነ ይሁዳ ኢትዮጵያ ደግሞ በመንገድ ላይ ያሉ እስራኤል ሀገር ለመምጣት ያሉ ያው በረሃ ለቀሩት ወገኖቻችን ሐውልታቸው ባህር ሄርጼል ሆኖ ከዚያው ከነዚህ ትላልቅ ሰዎች ከተቀበሩበት ክብር ያላቸው ሰዎች የተቀበሩበት ቦታ ደግሞ የኛም ደግሞ ከዛው ሐውልታቸው አንዳርታቸው እዛ በመሰራቱ በጣም ደስ የሚል ነው። ሁሉንም ሊያስመሰግን ይገባል ነው የምለው። ይሄን ነገር አሳብም ላመጡ ሰዎች ይሄን ትግል ያደረጉት ሰዎች እንደገና ደግሞ ይሁዳ ኢትዮጵያም ደግሞ በበረሃ ለቀሩት በሱዳን ሀገር ለቀሩት ደግሞ ለነሱም ደግሞ ይገባቸዋል። ምን ነው አጥንታቸው አጽማቸው መጥቶ እንደነ ሄርጼል መጥቶ ቀብሮ በሆኑሮ ጥሩ ነበር። ግን እንደምታውቀው በሱዳን ሀገር በችግር ጊዜ ማምጣት ማይቻልም የቀብር ሁኔታም እንደምታውቀው ያው ጥሩ ምስላ ነበር። ያው የቀረው ምንድነው እንግዲህ ስማቸው ነው ማለት ነው። እንግዲህ ሐውልቱ በስማቸው ላይ ተጽፎ ከሃር ሄርጼል በየአመቱ ይሄድነ ለተከሱ ማለት ነው በየውም ኢየሩሳሌም እነሱም
3: እናታሰበው ክብረ በዓል ቀን
4: አዎ በዛው በየዮም ኢየሩሳሌም ነጻነቷ በኢየሩሳሌም በወጣችበት ቀን የነዚህም ደግሞ የህይወት ታሪካቸው ዛ እየተነበበ በትልቅ ተከስ በትልቅ ፕሮግራም ዝግጅት የእስራኤል ሀገር ጠቅላይ ሚኒስተርም ፕሬዝዳንትም ብዙ ሰዎች መጥተው የሚያከብሩበት እነሱም የምናስተውስበት ቀን አለ። እና ይሄ ለኔ በበኩል ለቤተሰቦቻቸው በሱዳን ለቀሩት ማለት ነው ባህር ሄርጼል በመሆኑ በጥሁኔታ ያጽናናቸዋል ለነሱም ደግሞ ትልቅ ኩራት ይሆናል ማለት ነው።
3: እውነት እኔ እስማማለሁ ባልከው እውነት ክን ነው በእውነት። እና እንግዲህ ማጠቃለያ መምህር ያይርተካ በዚህ እንግዲህ ወደ መጨረሻ አዲስ ዜና እንግዲህ ባለፈው ሳምንት የሄርጼል ሚቶቹ ያው በልዩ ስነ ስርዓት አጥሞቻቸው በሄርጼል ተቀብሮ መቀበሩ ነው። አዲስ ነገር ደም ነውና ታሪኩ የማይረሳ ነው። የሄርጼል አይደለ እና ማጠቃለያ እንደው ባጭሩ
4: ስለ ሄርጼል ብዙ ልናወራ እንችላለን፣ ብዙ ዘን ምንናገራለን ስለሱ። ታሪኩ ሄርጼል በልጅነቱ ነው የሞተ። ያነሳሳው ደግሞ ያው እንግዲህ ቅድም እንዳልነው ይሁዲ በመሆኑ ብቻ ለወገን ታጋይ ነው እና እሱም ሄርጼልም ዳት ያልነበረም። ብዙ ጊዜ በፎቶግራፍ ስናየው ሃሪዲ ይመስል ጺሙንትን አድርጎ ትልቅ ራብ ነው የሚመስል፣ ግን ራብ አለም እንዲያውም ሃይማኖተኛ የሚጠብቅ ሰው አልነበረም። ግን ያነሳሳው ምንድን ነው? ይሁዲ በመሆኑ ብቻ ኢትዮጵያ መሆን አሉ ብዙዎች ያልጠበቁ ሃይማኖት ያልጠበቁ ይሁዲያ የሆኑ ዘመዶቻችን ወገኖቻችን አሉ። እነሱም ደግሞ ከዚህ ከተቀደሰችው ሀገር መጥተው ለዚች ቢያበቃቸው እና ከዚያ ትልቅ ትግል እያደረጉ ነው ያለ ቢመጡ ያው ስለ ሄርጼልም ደግሞ እኛም ደግሞ ብናጠና ብንማር ብንመራመር ብናስረዳ ጥሩ ነው። በተለይ ምንድን ነው ተጠቀሙላቸው ለልጆቻቸውም ሆነ ለእናንተ ምለው ብዙም ጊዜ የሄርጼልን መፈክር ተጠቀሙበት። ይህም ትርጹ የንዙ አጋድ ያለ ምንድን ነው? ፍላጎት ካለን እናሳካዋለን፣ እንሰራዋለን፣ እናደርገዋለን። ፍላጎት የሌለ ሰው ግን የትም ቦታ አይደርስም። ስለዚህ ልጆቻችንም ጥሩ ውጤት እንዲያመጡ ፍላጎት መኖር አለባቸው። እኛም ደግሞ ጥሩ ደረጃ ላይ እንድንደርስ ከተፈለገ ፍላጎት ካለን ትልቅ ጥረት አድርገን ከዛ እንደርሳለን። ስለዚህ የሄርጼልን መፈክር ብዙ ጊዜ እኔ እጠቀምበታለሁ፣ ገለጻም ሳደርግ እንደዛም ሳደርግ እና ሄርጼል ነፍሱን ይማር ቤተሰቦቹንም ለዚህ ያደረሰን እሱም ስለሆነ ትልቅ ያው ምንድን ነው የሚባል ኩራት ነው ለእስራኤል አይሁዳውያን ለሆን በጠቅላላ በዓለም ያሉ አይሁዳውያን ማለት ነው።
3: መስዋዕትነት ከፍሏል። በእውነትም ለመላ ሙታን ነፍሳቸውን ይማር ለሰጠው ገለጻ በጣም መምህር ያይር ተካ እናመሰግናለን።
4: እኔም አመሰግናለሁ። መልካም ቆይታ።
2: ሽመላ ሽመላ አገራችን ኢየሩሳሌም ደና።
1: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ከወይዘሮ መልሹ ብርሃኑ ጋር ቃለ ምልልስ እናካሄዳለን። እሷም በስልክ መስመራችን ትገኛለች። ጤና ይስጥልን ወይዘሮ መልሹ፣ እንዴት አመሸሽ?
5: ጤና ይስጥልኝ፣ እንደምን አመሻችሁ? ሰጠኝ
1: ደህና ነን፣ እናመሰግናለን።
5: ምንም አይደለም።
1: ጥሩ። እንግዲህ ከአንቺ ጋር በተለይ ወጣቶችን ልጆችን በተመለከተ የበጋው ወራት ነው። እንደው በቱሪዝም ዘርፉም ስለምትሰሪ ልጆችን ማስጎብኘቱ ልጅና ወላጅ መጎብኘቱም ትልቅ ነገር ነውና ወደ በተለይ ደግሞ ወደ ትምህርት ቤት ሲመለሱ ይህን አደረግኩኝ የሚለውን ነገር እንዲያነሱ ያደርጋልና እስኪ እዚህ ልምድሽና እውቀትሽን አካፊን።
5: እውነት ነው። ያው እንግዲህ ትዩል ወይም መጎብኘት የሚለው በእኛ ህብረተሰብ ብዙ የተለመደ አይደለም። ብዙ ጊዜ ያው እኔም ሳድግ ማለት ነው እንደምሳሌ ከተወለድኩበት አካባቢ ወደ ሌላ ቦታ ትምህርት ቤት ሲዘጋ ቤተሰቦች ወስደውኝ አያውቁም እና አብዛኛውም ሰው ከዛ ህብረተሰብ የመጣ ነው እና እዚህ ሀገር ግን ልክ እረፍት ከመሆኑ በፊት ነው 6 ወር 7 ወር ቀድመው ልጆቻቸውን ይችን 2 ወሩን ጊዜዋን እንዳያባክኗት ገንዘብ ያለው ሁሉ ነገር የተስተካከለለት ሰው ከሀገር ውጭ ዩሮፕ የተለያዩ ቦታዎችን ያስጎበኛሉ። እንደገና ደግሞ እንደየ ኪሳቸው መጠነኛም ከሆነ ደግሞ ከዚህ ሀገር ሰሜኑንም የደቡቦቹ ወደ ሰሜን የሰሜኖቹ ወደ ደቡብ ምዕራቡ ወደ ምስራቅ እያለ ልጆቻቸውን ቢዚ ነው የሚያደርጓቸው። ደስ ብሏቸው እንዲመለሱ ነው የሚያደርጉ ጊዜያቸውን አዘጋጅተው እና የእኛ ህብረተሰብ ብዙ እንደዛ ልምድ የለውም እና ቢኖረው ነው ደስ ይለኛል። ብዙ ጊዜ የምናገረውም እሱን ነው። አንዳንድ ቦታዎቹም ደግሞ ገንዘብ ብዙ የማይጠይቁም ቦታዎች አሉ ልጆቹን ለማዝናናት። ያው ልጆቹ ሲደብራቸው የሚሰሩት ስራ ሲያጡ ከብዙ አደጋ ይደርሳሉ እና ያ እንዳይሆን ጥሩ ነው ብዬ ነው ማስበው። ይሄ ቢለመድ የኛ የቱሪስቱ የመጎብኘቱ ዘመድ ማየቱ ወጣ ብሎ ዋና ቦታ መሄዱ እሱ ቢለመድ እንደው በጣም ነው ደስ የሚለኝ።
1: ልክ ነሽ። አሁን በትንሽ ገንዘብ በ100 ሸቀልም በ50 ሸቀል በ60ም ቢሆን ልጆችን ይዘው አንዳንዱ ማለት ሌላ ወጭ ከማውጣት ባጭሩ ማዝናናት ይቻላል። ምናልባት የትራንስፖርት ችግርም ቢሆን በአንድ ላይ ቤተሰብ ሰብሰብ ብሎ እንግዲህ ጉብኝት መኪናዎች አሉ። ሱንም ይዞ መሄድ የሚቻልበት ሁኔታ አለና አንዳንድ ፓርኮች ላይ ስናይ በአብዛኛው ነጮች ናቸው። የኛው ማህበረሰብ ብዙ አይገኝም። አልፎ አልፎ ነው ብቅ የሚል ምናየውና ይሄ ነገር ለልጆች ሲመለሱ ወደ ትምህርት ቤት በጣም የሞራል ውድቀት ሊያመጣም የሚችልበት ሁኔታ ይኖራል።
5: እውነት ነው። ሰጠኝ እኔ ቱሪዝም ስማር ነገር የነበሩት ነጮች በሙሉ ስለ ዩሮፕ አንድ ሀገር ሲነሳ ሁሉም ከአያቴ ጋር ይጃለው ከእናቴ ጋር ከአባቴ ጋር ከዚህ እንደምን ይላሉ። እና እኔ አብዛኛውን ሀገር እንግዲህ አላውቀውም ማለት ነው፣ ግን እኔ አላፈርኩም። እኛ ልምድም የለም እንደገና እኔ እንደዚህም አላየሁም እና አትሊስት አስረዱኝ እያልኩ ነበረ ከነሱ። እና ስሰማ ግን በቃ አያቴ ወስዳኝ ቤተሰቦች ወስደውኝ በዚህ እድሜ በዚህ ጊዜ ይሄን ሀገር አይቼዋለሁ። እና እዛ የሚጠሩት ቦታዎች ለእነሱ አዲስ አይደሉም፣ አስተማሪው ሲያስተምር ማለት ነው። እና የእኛ ህብረተሰብ ደግሞ እንደው ያንን ሁሉ እንኳን ባይቻል ማለት ነው በቻልከው መጠን ገንዘብ ጥሩ ነው። አሁን ዩሮፕ በ2000 ብር 3 ቀን ከሆቴሉም ከሁሉም ጋር ሁነህ ትመጣለህ ተዝናንተህ። እና ፕላን ዋናው ማስተካከሉ ነው። እንዳልከው ደግሞ አሁን ዋና ቦታ ቲቤሪያ፣ ቴላቪቭ፣ ሄርጸሊያ ጥሩ ጥሩ ቦታዎች አሉ። ልጆች ከጓደኞቻቸው ጋር ሊሄድ ስላሉ መልቀቅ ሳይሆን እኛም ደግሞ የዛሬው ስራ ይቅር ልጆቻችንን ይዘናቸው እንዋል ብለን ሱፐር ማርኬት ሄደን የተወሰኑ ሀቲፎች ብንገዛ እነሱ የሚቆረጣጠም ነገር ከቤታችን ላህማንያ ነክኒክ ሽንጼል አስተካክለን አብረን ከነሱ ጋር ብንወጣ ይሄን ያክል ብዙ ገንዘብ የሚጠይቅ አይደለም። ዋናው መዘጋጀቱ ነው፣ መጀመሪያ ፕላን ማድረጉ ነው፣
1: ቅድመ ውጣቱ ነው። አሁን አንቺ እንግዲህ በዚህ በቱሪዝሙ ዘርፍ ብዙ ትሰሪያለሽ፣ አሁንም እንደገለጽሽው የተማርሽበት ነውና እንዲህ ወላጆች እና ልጆች ወይም ቤተሰብ አብሮ የማስጎብኘት ድሉ አለ ወይ ባንቺ በኩል?
5: እንግዲህ ብዙዎቹ ነጮች ናቸው የኛ ህብረተሰብ እስካሁን ድረስ እንዳልኩ ልምድ የለውም። ቢኖር ደስ ይለኛል። አይ የሚቀጥለው አመት ነው፣ በአሁኑማ እንዴት ይቻላል በዛ እያለ ልጆቹም እያደጉ ነው የሚሄዱ። በተወሰነ ደረጃ ላይ ሲደርሱ ልጆቹ እኛን አይፈልጉንም። አሁን እኛ ሰው የማይረዳው እሱን ነው። ኖ ቆይ ይህን አመት ይህን ጨርሼ ከዛ እንላለን። እና ጨከን ብለው ቢመጡ አንደኛ ለራስህም እረፍት ነው። አሁን እኮ ለልጆቹም ስናደርግ ልጆቹ ሁልጊዜ ከኛ ጋር ናቸው፣ ግን አብረን አሁን ከስልክም ከኮምፒውተርም ከተለያዩ ነገሮች ላይ ትትው አድርገን ልጆቻችንም እኛም ከነሱ ጋር ማሳለፍ ማለት በቃ የማያልቅ ነኼስ በቃ ምን ልበል የምንገነባው ነገር ማለት ነው። የዚህ ሀገር ልጅ አያዳምጥም፣ የዚህ ሀገር ልጅ እንደዚህ ነው ከማለት ይልቅ እኛ ምን እያደረግን ነው ለልጆቹ? ይዘናቸው አብረን ጊዜ እናሳልፋለን ወይ? አብረናቸውን በዚህ በረፍቱ ሰዓት እነሱ ሲተኙ እኛ እንሰራ እንሄዳለን። እነሱ ቀን ተኝተው ስለሚውሉ ተመልሰን ስንመጣ እነሱ ሌሊቱን በሙሉ ሲዞሩ ያድራሉ ልጆቹ፣ ምክንያቱም እንትን ብለው መጥተዋላ። እኛ ደግሞ ስለደከመን ምንም ነገር ማድረግም አንችልም፣ መቆጣጠርም አንችልም። ጠዋትም ስራ አለን እና አትሊስት 15 ቀሩን የተወሰነውን ከልጆቻችን ጋር ለማሳለፍ እናቴ ምን ድሮ ምን ትል ነበር መሰለህ፣ ሰጠኝ በ9 ከማሳረስ ተቀላቢን መቀነስ ትል ነበር። እና 24 ሰዓት ሙሉ ከምንሰራ አትሊስት ወጫችንን ቀንሰን ልጆቻችን ጋር የት እንደሚውሉ አሁን እንደዚህ ዋና ቦታ ብዙ ጊዜ ከሰው ጋር ባንሰዳቸው ገባ፣ ኃላፊነት የሌለው ሰው ጋር ከጓደኞቻቸው ጋር በቃ እኛ ስለሚደክም እነሱ እንውጣ ሲሉን እሺ ብለን መልቀቅ ሳይሆን ከዛ በኋላ የሚመጣውን መዘዝ ብናይና ከልጆቻችን ጋር ብናሳልፍ ጥሩ ነው ብዬ ነው የማስበው። የሚፈልጉ ሰዎች ካሉ ደግሞ እንደዚህ አይነት ነገር እርዳታ እኔ ጋር መደወል ይችላሉ። ለእንደዚህ ፕላን ለማውጣት ለአንዳንድ ነገሮች እኔ ገንዘብ
1: ራሳችንስ ቢሆን ለራሳችን ለትልልቆች አሁን እንዳንቺ ያስጎብኚ ድርጅቶች ካሉና አካላት ለራሳችንም እኮ ጊዜ ሰጥተን እንደው ፎይ ብለን ውለን የምንመጣበት ሁኔታ መፍጠር እንችላለን። አሁን አንዳንድ ጊዜ ከሞኬድ ክሌታዎች ወይም የአካባቢ መስተዳደሮች ካዘጋጁት ነው እንጂ በራሳችን ተነሳሽነት ቤተሰብ ሰብሰብ ብሎ ሲሄድ አናይም። እና እንደዚህ አይነት ነገር ቢለመድ ጥሩ ነው።
5: በጣም ልጆቻችን አሁን እኛ እንዳልኩ ልምዱ የለንም። ልጆቻችን ግን እዚህ ስለተወለዱ እዚህ ስላሉ አሁን መስከረም ላይ ትምህርት ቤት ሲገቡ ያሳለፉትን በረፍቱ ሰዓት ላይ ሲናገሩ የኛ ልጆችም እንዲናገሩ አትሊስት ጥሩ ቦታ ሳልፈናል ጥሩ ጊዜ አይተናል አርፈናል ብለው ደስ ብሏቸው ትምርቱንም እንዲጀምሩት እንደው ይሄ ልምድ ቢኖርነ መልካም ነው ብዬ ነው ማሰበው ግዴታ ነው ጋር መምጣት የለባቸውም እኔም የትም ቦታ ይግዙ ዋናው ልጅና ቤተሰብ አንድ ላይ ይሁን ይሄ ጉብኝት የሚለው ነገር ወደኛ ህብረተሰብ እንዲገባ
1: አሁን እኮ ለሌሎች ማህበራዊ ጉዳዮች መኪናውና ዝምነን ስንሄድ ችግር የለብንም ግን እንደዚህ በጋራ የመሄድ ሁኔታ አብሮ የማሳለፍ በቤተሰብ በጉብኝት ቦታ አንዳንድ አሁን ቅድም እንዳልሽው ብዙ ወጭ ማይጠይቁ ቦታዎች አሉና ያን ቢለመድ ጥሩ ነው እንዳልሽው ወደ ትምህርት ቤት ሲመለሱ ወደ ጋን ሲመለሱ እነዚህ ልጆች ሚናገሩት ነገር እንዲኖራቸው መሆን አለበት እዛ በኋላ እንደዚህ አላረግንላቸውም ብንል እኛ ከኛ አዩትን ነው እነሱ እንትን ሚሉና ማሻሻል የሚቻል ነው በጣም ነው እናመሰግን እንግዲህ መጨረሻም ተስተካክሎ መልእክት ካለ
5: እንግዲህ ያው የረፍት ሰዓት እንደመሆኑ መጠን ከልጆቻችን ጋር በደንብ ብናሳልፍ እንግዲህ ውጭ ደግሞ ካልተቻለ አትሊስት ከቤት ልጆቹን ቢዚ ማድረግ ምግብ ማስተማር እንጀራ ወጥ ሚለውን ማታራ ሰርተው እንዲያቀርቡልን የረፍተ ሰዓት ስለሆነ እሱን ደግሞ بنናስተምራቸው ከቤት ያለው ግንኙነታችንን በዚህ ሰዓት ላይ አብረን አሳልፈን بنገነባ ምክንያቱም እቺን ሀገር የሚቀበሉት ያው ወጣቶች ትውልዶች ከዚህ በኋላ ያሉት ስለሆነ ለነሱ ደግሞ ጥሩ የሆነውን بنከፍትላቸው የኛ ልጆች ትልቅ ቦታ የሚደርሱ ናቸው ግን ያው ሳፖርት ማድረግ ያስፈልጋልና አው መርዳት ያስፈልጋል እንግዲህ እያንዳንዳችን ደክመን ነው የምንመጣው ይገባኛል ግን ደግሞ እንድናርፍና ለወደፊት ታሪክ እንድንሰራ ካስፈልገ ደግሞ ያው ካሁኑ ስለሆነ በጣም ነው ህዝቡ እንዲተባበር በጥሩ እንዲያዳምጠው ጊዜ ስለሞላኝ አይደለም ይሄንን ምለው እኔም ከዛው ውስጥ ነኝ ከዛ ህብረተሰብ ግን ያው ጥሩ ህብረት ለመምራት ዋጋ ስለሚያስከፍል እንግዲህ ካለን ንቀንስን ዋጋችን ከፍለን ይችን የረፍት ጊዜ እናሳልፍ ከልጆቻችን ጋር
1: ንጠቀምበት ነው ጥሩ ነው ወይዘሮ መልሾ ብራን በጣም ነው እናመሰግን ከኛ ጋር ለነበረሽ ቆይታ መልካም ጊዜ እናመሰግናለን በድጋሚ መልካም ምሽት
5: ደህና አሜን ለሁላችን
1: እሺ ባይ የተከበራችሁ አድማጮቻችን የምሽቱ ፕሮግራማችን ላይ ተጠናቀቀ እንግዲህ ከኛ ጋር ለነበራችሁ ቆይታ ከፍ ያለ ምስጋና እናቀርባለን እንግዲህ ወቅታዊ ዘገባ እንዲያቀርብልን ለጋበዝነው ብርሃኑ እናመሰግናለን እንዲሁም ለቴክኒክ ባለሙያዎቻችን ዮኒ ካህታና ኢላይ ቤንሻባት እናመሰግናለን በያላችሁበት መልካም ለሊት በደህና ደሩ
6: አጀብ ነው አንተ ያንተ ያለ ጉርነው እኮ